0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሼ ቫቭ በትሽሬ ታፍሽን ፔዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 17 ቀን 2026 ዓ.ም ተመረተ ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 7 ቀን 2019 ዓ.ም ተመረተ ነው። የጧት ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች አይቾ ባየና ወርቅነሽ ሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች እንመለከታለን። ከአድማጮች ጋር የስልክ ውይይት ይኖረናል። በወቅታዊ ጉዳዮችም እንወያያለን። ስርጭታችን እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱ ዜና በአይቾ ባየ ተዘጋጅቶ ይቀርባል። አይቾ
2: አመሰግናለሁ። ወርቅነሽ አርዕስተ ዜና። እስራኤልና ሞሮኮ ግንኙነታቸውን የበለጠ ለማጠናከር መወያየታቸው ተገለጸ። በአረብ እስራኤላውያን ያለው አምባጓሮ እንደቀጠለ ነው። ፕሬዚዳንት ዶናልድ ትራምፕ ከፋርስ ባርሰላት መሪዎች ጋር ሰሞኑን እንደሚገናኙ ተገለጸ። አሜሪካውያን መልእክተኞች በያዝነው ሳምንት በኡማን ከሁቲሞች ባለስልጣናት ጋር ተገናኝተው ተወያዩ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። እስራኤልና ሞሮኮ ግንኙነታቸውን የበለጠ ለማጠናከር መወያየታቸው ተገለጸ። ሁለቱ ሀገራት በተለይ በዲፕሎማሲ ዘርፍ ያላቸውን ግንኙነት አሁን ካለው የበለጠ በማጠናከር አምባሳደር በሁለቱም ሀገር በመክፈት የራሳቸውን የቻለ በአምባሳደር ደረጃ ግንኙነታቸውን ለማሳደግ መስማማታቸውን ተገልጿል። የእስራኤል የውጭ ጉዳይ ሚኒስትር ጊዶን ሳር በኒውዮርክ ከሞሮኮ የውጭ ጉዳይ ሚኒስትር ናሰር በሪታ ከተባበሩት መንግስታት የአሜሪካ አምባሳደር ጋር በመሆን ሶስቱም ተገናኝተው መወያየታቸው ተዘግቧል። ወደኋላ አካባቢም የውጭ ጉዳይ ሚኒስትር ጊዶን ሳርና የሞሮኮ የውጭ ጉዳይ ሚኒስትር ናሰር ፊት ለፊት ተገናኝተው እንደተወያዩና በሁለቱ ሀገራት ያለውን ግንኙነት የበለጠ ለማጠናከር ብሮም የበረራ ቀናትን በመጨመር በቀጥታ ሞሮኮ እስራኤል በረራ ሰዓቶችን ቀኖችን ለማጨመር መወነጋገራቸውም ተገልጿል። በቅርቡም የበለጠ ግንኙነት እንዲኖር አንደኛው ከፍተኛ ባለስልጣናት ወደ አንደኛው ሀገር የመጡ ጉብኝት እንደሚያደርጉም ጨምረው ተስማምተዋል ተብሏል። በአረብ እስራኤላውያን ያለው አምባጓሮ እንደቀጠለ ሲሆን በትናንትናው ዕለት በጁልጁልያ ከመከላከያ ሰራዊት የተሰረቀ ሚሳኤል ትክሻ ላይ የሚተኮስ ሚሳኤል ወደ አንድ የመኖሪያ ህንፃ መተኮስ ተገልጿል። በዚህ ህንፃ የሚኖረውም የከተማ ወንበዴ እየተባለ የሚጠራው በስም ሐራሪ እየተባለ የሚጠራው በመኖሪያ ቤቱ ህንፃ ላይ እንደሆነ ተገዝቧል። ቃል አቀባያችን ሃዳስ ግሪንበርግ እንዳስታወቀችን ፖሊስ አካባቢውን በመፈተሽ ማን ይህን እንዳደረገ እየመረመረ ይገኛል። እስካሁን ድረስ ግን ፍንጭ ሊገኝ አለመቻሉ ተገልጿል። ፕሬዚዳንት ዶናልድ ትራምፕ ከፋርስ ባለስልጣናት መሪዎች ጋር ሰሞኑን ተገናኝተው እንደሚወያዩ ተገለጸ። በሚቀጥለው ሳምንት ማክሰኞ ፕሬዚዳንቱ ከኢራን ጋር ያለውን ጦርነት በማስመልከት ከፋርስ ባለስልጣናት ሀገራት መሪዎችና ከፍተኛ ባለስልጣናት ጋር ተገናኝተው እንደሚወያዩ አስታውቀዋል። በሚቀጥለው ሳምንት በኒውዮርክ በተባበሩት መንግስታት አመታዊ ጉባኤ ላይ እንደሚሳተፉ የተገለጸ ሲሆን በዚህ ጉባኤ ውስጥም ከተለያዩ ከፍተኛ ባለስልጣናትና የሀገር መሪ ጋር ተገናኝተው እንደሚወያዩ ተገልጿል። ከእነዚህ ውስጥም የሳውዲ አረቢያ፣ ካታር፣ የተባበሩት አረብ ኤምሬት፣ ባህሬን፣ ኩዌትና የኡማን ከፍተኛ ባለስልጣናት ጋር እንደሆን ተገልጿል። ጠቅላይ ሚኒስትር ቢንያሚን ናታንያሁም በዚህ አመታዊ ጉባኤ እንደሚገኙ የተገለጸ ሲሆን እሳቸውም ከፕሬዚዳንት ዶናልድ ጋር ተገናኝተው ለመወያየት ፍላጎት እንዳላቸው ሀሳብ አቅርበዋል። በፕሬዚዳንቱ በኩል እስካሁን ድረስ የተሰጠ ምላሽ እንደሌለ የጠቅላይ ሚኒስትር ቢሮ አስታውቃል። ይህ በዚህ እንዳለ ፕሬዚዳንት ትራምፕ ከኢራን ጋር ያለውን ጦርነት በቅርቡ እንደሚገባደድ አስታውቋል። በካሎሪና ሰሜናዊ ክፍል እንደደረሱ ከጋዜጠኞች ጋር በነበራቸው ቆይታ ለተጠየቁ ጥያቄ ሲመልሱ ኢራን ለስምምነት ላይ ለመድረስ ፍላጎት እንዳላትና ወደ ጠረጴዛ ዙሪያ በመዞር ውይይት እንድናደርግ ጥያቄ አቅርባለች። ይህን ወደፊት የምናየው ጉዳይ ነው። ዞሮ ዞሮ ግን ከተወሰነ ጊዜ በኋላ በቅርብ ጊዜ ጦርነቱ እንደሚቆም እናያለን ሲሉ ፕሬዝዳንቱ መናገራቸው ተገልጿል። አሜሪካውያን መልእክተኞች በያዝነው ሳምንት በኡማን ከሁቴም ባለስልጣናት ጋር ተገናኝተው መነጋገራቸው ተገልጿል። ሮይተርስ የተሰኘው ጋዜጣ እንዳስታወቀው አሜሪካውያን መልእክተኞች ከሁቴሞች መሪ ወይም ኻላፊ ጋር ተገናኝተው እንደተወያዩና ውይይቱም በአሜሪካ ኤምባሲ በማስኬት በሚገኘው የአሜሪካ ኤምባሲ አጥር ግቢ ውስጥ እንደነበር ተገልጿል። ሁቴሞች እንዳስታወቁትም ከአሜሪካ ጋር በተደረሰው የተኩስ አቁም ስምምነት ምክንያት ስምምነቱን እንደሚያከብሩና በተለይ በዚህ በአሜሪካውያን መርከቦች ላይም ጥቃት እንደማያደርሱ የገቡትን ቃል እንደሚጠብቁ አስተውቋል። የእስራኤል መርከቦች ላይም ጥቃት እንደማያደርሱ ሲገልጹ በተለይ ከሳውዲ አረቢያ የሳውዲ አረቢያ መርከቦች ላይ ግን ጥቃት ማድረሳቸውን እንደሚቀጥሉ ገልጿል። የአሜሪካ የውጭ ጉዳይ መስሪያ ቤት በዚህ ጉዳይም በተጠይቆ ምንም አይነት ማስተባበያ መልስ አለመስጠቱ ተገልጿል። የኒውዮርክ ከንቲባ የእስራኤል ጠቅላይ ሚኒስትር ኒውዮርክ በሚመጡበት ሰዓት በሚደረገው ሰላማዊ ሰልፍ አልሳተፍም ሲሉ መናገራቸው ተገለጸ። እንደሚታወቀው ሁሉ የኒውዮርክ ከንቲባ ማማዲ ባለፈው ጊዜ እንደተናገሩትም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለተባበሩት መንግስታት ጉባኤ ስብሰባ በሚመጡበት ሰዓት ለፖሊስ ቁጥጥር ስር እንደሚውሉ ማሳወቃቸው የሚታወስ ነው። ይበዚህ እንዳለ ግን በሚቀጥለው ሳምንት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ኒውዮርክ በማቅናት በአመታዊ የተባበሩት መንግስታት ጉባኤ ለመሳተፍ ፍላጎት እንዳላቸው ተገልጿል። በዚህ ሰልፍ ጊዜም በመገልጽም እሳቸውም በመቃወም በሚደረገው ሰላማዊ ሰልፍም ማማዲ አልተሳተፈም ሲሉ ማሳወቃቸው ተገልጿል። ከአንድ ጋዜጠኛ ጋር ባደረጉት ቆይታም ሲናገሩ የኒውዮርክ ህዝብ በሰላማዊ ሰልፉ የመሳተፍ ወይም አቋማቸው የማሰማት መብት አላቸው፣ ነገር ግን እኔ በዚህ ሰላማዊ ሰልፍ አልሳተፍም ሲሉ መናገራቸው ተገልጿል። ንግግራቸውን በመቀጠልም ከኒውዮርክ ፖሊስ አዛዥ ጋር በቅርብ ተገናኝቼ ተወያይቻለሁ፣ በተባበሩት መንግስታት አመታዊ ጉባኤ ላይ ለሚሳተፉ የሀገር መሪዎች ላይ ምንም አይነት ችግር እንዳይደርስ ከወዲሁ ቅድመ ዝግጅትን አጠናቀናል ሲሉ መናገራቸው ገልጿል። አሜሪካ ለፍልስጤም መልእክተኞች ቡድን በቪዛ መከልከሏ ተገልጿል። በተባበሩት መንግስታት አመታዊ ጉባኤ ለመሳተፍ በአቡ ማዘን የሚመራው ልዑካን ከፍተኛ የፍልስጤም አባላት የመግቢያ ቪዛ ጠይቀው መከልከላቸው ተገልጿል። ምክንያቱም ባለፈው ጊዜ አሜሪካ ባስቀመጠችው መስፈርት አለማሟላቱን በሚል ምክንያት እንደሆን አሜሪካኖች ገልጸዋል። በተለይ ከእስራኤል ጋር ያላትን ግንኙነት የበለጠ በማሻሻል ወደ ሰላም መምጣት እንደነበረባት በጠቅሷል። ይህም አልበቃ ሲል ፍልስጤሞች ጸረ እስራኤል እንቅስቃሴ በተለይ በተባበሩት መንግስታት ዓለም አቀፍ ፍርድ ቤት ላይ ጸረ እስራኤል እንቅስቃሴ በማድረግ ወደ ፍርድ በመሄድ በመክሰሳቸው ምክንያት ይህም ከተደረሰው ስምምነት ውጪ ሆኖ ማሳወቅ በዚህ ምክንያት ቪዛ መከልከላቸውን አሜሪካውያን አስታውቀዋል። ጣሊያን በሚላኖ ውስጥ አንድ የ60 ዓመት አዛውንት ጥቃት መድረሱን ተገለጸ። ይህ የ60 ዓመት አዛውንትም እስራኤላዊ እንደሆን ይሁዲ በመሆን ራብ እንደሆነ በመግለጽ በተለይ በአንድ አውቶቡስ ፌርማታ ላይ ቆሞ በመጠባበቅ ላይ ያሉ ሶስት ማንነታቸው ያልታወቀ ጣሊያን ግለሰቦች በአውቶቡስ መጠበቂያው ፌርማታው በመጠጋት ከግለሰቡ ላይ መስድብና ትፋት ማድረሳቸው ተገልጿል። በመጨረሻም ገፍትረው መሬት ላይ እንደጣሉተኛ አስተውቀዋል። በሰዓቱም ግለሰቡ ተደረሰበት ጥቃት በመነሳት ግለሰቦችን በመከታተል በቪዲዮ በመቅረጽ በአካባቢው ለሚገኝ ፖሊስ እንዳሳወቀና ፖሊስን በቁጥጥር ስር አውሏቸዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ማሊና እንዳስታወቁትም የዚህ አይነቱን ጸረ እስራኤል እንቅስቃሴና አንተሲሚ እንደሚቃወሙና ሀገራቸው ለዚህ ትግስት እንደሌላት አስታውቀዋል። በመጨረሻም የአየሩ ጸባይ ሁኔታ ሰሞኑን የሙቀቱ መጠን ትንሽ ይቀንሳል። በተለይ በተራሮችና በከተማዎች መካከል ሙቀቱ መጠን ሊቀንስ ይችላል የሚል ግምት እንዳለ አስታውቋል። የሙቀቱ መጠን በዲግሪ ሴንቲግሬድ ዛሬ ኢየሩሳሌምና አካባቢዋ 32 ዲግሪ ሴንቲግሬድ፣ ተላቢብና ሃይፋ እንዲሁም አካባቢዋ 31 ዲግሪ ሴንቲግሬድ፣ ቢርሸባ 36፣ ኢላት እስከ እኩለ ቀን ድረስ 41 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ወርቅነሽ፣ የሰዓቱ ዜና እስካሁን ነበር።
1: አይቻው አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ መሸጋገሪያ ሙዚቃ

0: እንድልነሳ አለ
1: ሙዚቃው ትዝታ ነው እንግዲህ በዛ ወርቅ እግዚአብሔር ይመስገን
0: በጠዋቱ በትዝታ ኮላክሽን
1: እንደዛ በጠዋት እንግዲህ መች ሳይጨፈር ጠዋት ከመኝታ ተነስቶ እንደዚህ ይሻላል እንጂ
0: እንደ መቋዝም
1: አንዳንዴ እኮ ትዝታ መልካም ነገር ነው ናፍቆት ጋጉይ ይምሩታል በኤብራይስት
0: አዎ በጠዋቱ እየናፈቁኝ ከተነሳሁማ አልቻልማ ሙሉቀን
1: ናፍቆት ነው እንዴት ነህ ሰላም ነህ
0: ደህና ነኝ እግዚአብሔር ይመስገን አንቺ እንዴት ነሽ
1: ክብሩ ይስፋ በጣም ደህና ነኝ እግዚአብሔር ይመስገን
0: ጥሩ ነው ጋዜጦች ምን አሉ
1: ጋዜጦች ምን ብዙ ነገር አሉ
0: ምን ማይሉን አለ እንዴ
1: ያው በርግጥ ብዙ ጊዜ ተንከባለለ ነው ከትናንት ወደ የመጣ ነው አው እንመለከተዋለን ብዙ ርዕሰ ጉዳዮች አሉ አመሰግናለሁ አይቼው እንግዲህ እንዳልከው ጋዜጦች ሶስት ጋዜጦች ነው ይደረሱን ዛሬ ሐረት የዲታሩነትና ማሪፍ ሶስቱም ጋዜጦች በመጀመሪያ ገጻቸው ላይ በተመሳሳይ ርዕሰ ጉዳዮችም በተለያዩ ርዕሰ ጉዳዮችም ላይ ትኩረት አድርገዋል እንመልከታቸው እስኪ ለማንኛውም ሐረትን ስንመለከት በመጀመሪያ ገጹ ላይ ከትኩረት ከሰጠባቸው ርዕሰ ጉዳዮች መካከል በጋዛ ሰርጥ ይላል ትናንት አንድ መኖሪያ ህንጻ ተደርምሶ ቢያንስ 21 የሚሆኑ በህንጻው የሚኖሩ የነበሩ ፍልስጤማውያን ያዛኗሪዎች ህይወታቸው ማለፉን እስካሁን ባለው መረጃ ከ21ዱ መካከል 12ቱ ልጆች ወይም ህጻናት መሆናቸውን ይገልጻል። እንግዲህ በዚህ ህንጻ ያዛ ከተማ ውስጥ ነው ህንጻ የተደረመሰ ባለ 6 ፎቅ ህንጻ ነው በጦርነቱ ጊዜ ተጎድቶ እንደነበረ ነው የሚነገረው ግን ያው እንደገና አካባቢውን የለቀቁ ኗሪዎች ወደ አካባቢው ሲመለሱ ወደ ህንጻው ገብተው መኖር ጀመሩ ምንም እንኳን የተጎዳ ቢሆንም ናትናንት ድንገት ህንጻው ተደረመሰ እላያቸው ላይ ይላል 21 ህይወታቸው ሲያልፍ 12ቱ ልጆች ህጻናት ናቸው ከ21ዱ መካከል በርካቶች እንደቆሰሉ ነው የሚነገረው እስካሁን መዳረሻቸው ይጠፋ ያልተገኙም እንዳለ በዘገባው ተገልጿል በዚህ ህንጻ ውስጥ የሚኖሩ ቢያንስ 10 ቤተሰቦች ኖሩ ነበር ይላል እንግዲህ 10 ቤተሰብ አባላት ደግሞ ቢያንስ 100 ይሆናሉ 100 ሰዎች በአጠቃላይ ይኖሩ እንደነበረና እስካሁን 20 የሚሆኑ መዳረሻቸው እንደጠፋ ይገመታል ገና አልተገኙም በፍርስራሹ ታፍነው ይሆናል ተብሎ ፍለጋ እየተካሄደ ነው በጣም እንግዲህ አሳዛኝ ዜና ነው 21 ሰዎች እንግዲህ አሁን እስካሁን ባለው መረጃ ህይወታቸው ማለፉ ተረጋግጧል በዚህ አደጋ ሌላው ሐረት ርዕሰ ጉዳይ ከሰጠባቸው ርዕሰ ጉዳዮች መከተክረት ካደረገባቸው ርዕሰ ጉዳዮች መካከል የሁቲ አማጺ ቡድን ነው እንግዲህ የሁቲ አማጺ ቡድን ካለፈው ሳምንት መጨረሻ ጀምሮ በቀይ ባህር አካባቢ ባበል ማንደብ የተባለውን የንግድ መርከቦች መተላለፊያ ቦታ ተቆጣጥሮ ታላቅ ችግር እየፈጠረ ነው በአካባቢ ሀገራት ላይ በተለይ ደግሞ ከሳውዲ ጋር ወደ ሳውዲ በቀጥታ እየተኮሰ እንደሆነና እንደሚታወቀው እንግዲህ መካ መዲና በሳውዲ የምትገኝ በጣም የእስልምና ምልክት የሆነች ከተማ ናት ሃይማኖታዊ ለእስልምና ሃይማኖት ማዕከል ናት እንግዲህ ወደዛ ጥቃት ለማድረስ እንደ ተኮሰ እና የሳውዲ አረቢያ ለማክሸፍ እንደሞከረች ነው መረጃዎች የሚመለከቱት ለማንኛውም በሳውዲ ላይ ሳውዲ ከዚህ ከመካ በተለይ መካ ደግሞ ቅዱስ በእስልምና ቅድስት የተባለች ከተማ የሃይማኖት ማዕከል በሁቲ ጥቃት ስር ወደቀች ይላል ከዚህ ጋር ተያይዞ እንግዲህ በአካባቢው በባበል መንደብ የሚያልፉ የንግድ መርከቦች ላይ ጥቃት ያደርሳል በተለያየ ጊዜ በዛ አካባቢ በሚያልፉ መርከቦች ላይ ጥቃት እንደሚያደርስ ይታወቃል የሁቲ አማጺ ቡድን ከአሜሪካ ጋር ስምምነት ተፈራርመዋል ይላል የአሜሪካ መርከቦች ላይ ጥቃት እንዳያደርስ የአማጺ ቡድን ባለፈው ሳምንት መጨረሻ የሁቲ አማጺ ቡድን ተወካዮች እና የአሜሪካ ተወካዮች በኦማን ዋና ከተማ ተገናኝተው ተወያይተዋል ተወያዩትም በአሜሪካ ብቻ ሳይሆን በአሜሪካና በእስራኤል መርከቦች ላይ ጉዳት እንደማያደርስ ቃል ገብቷል የሁቲ አማጺ ቡድን ይላልና አሜሪካ እንግዲህ በዚህ ሁኔታ ከሁቲ አማጺ ቡድን ጋር ስምምነት ያደረገች እንደሆነ በርግጥ ከዚህ በፊትም ስምምነት አድርጋ እንደነበር በዘገባውም ተገልጿል ይታወቃል ያው የአሜሪካን መርከቦች እንዳያጠቃ በሚል ማለት ነው የሁቲ አማጺ ቡድን ለአካባቢው እጅግ አሳሳቢ እንደሆነና ሳውዲ ጋር ያለው ሁኔታ ደግሞ ከባድ እንደሆነ በዘገባዎቹ ተገልጿል ሌላው ሀሪስ ላይ ቀረበው ርዕሰ ጉዳይ የቆሻሻ ማጠራቀሚያ በእስራኤል ሀገር እንግዲህ ቆሻሻዎች ከተለያየ ቦታ ተሰብስበው ያው ወደ አንድ የተወሰነ ቦታ ይቀበራሉ ወይም ያው የሚጠራቀሙበት ቦታ አለ። በነጌቭ በእስራኤል ደቡባዊ ክፍል በሚገኝ በነጌቭ አካባቢ ነው ይህ ቦታ። በሮቴም ይባላል አካባቢው እና ያን አካባቢ ቦታው ሞልቷል። የቆሻሻ መጣያ የለም። ወደዛ ካይ በተለየ መካከለኛው እስራኤል ጉሽዳን ይባላል አካባቢ ቆሻሻ ወደዛ እየሄደ ይቀበራል። አሁን ግን ቦታው የሞላ ነውና ሌላ አማራጭ መፈለግ አለበት። እዚህ ቆሻሻ መቅበሪያ ቦታ ጠቧል ቦታው የሚል ዘገባ አቅርቧል። ይሄን በሰፊው ተመልክቶታል ሀሬጽ። ሌላው የክነሴት አባል የመንገድ እና ትራንስፖርት ሚኒስትር ሚሪ ረጌቭ በኦስትሪያ ፓርላማ ንግግር አደረጉ ይላል። ንግግር እንዲያደርጉ የጋበዟቸው የኦስትሪያ ነጻነት የሚል ፓርላማ ነው። አክራሪ የቀኝ ዘመም የቀኝ ክንፍ ፓርቲ እንደሆነ ነው የሚነገረው። የዚህ ፓርቲ አባል ሄራልድ ብሊሚስኪ ይባላሉ። እንግዲህ የጋበዟቸው ሚሪ ረጌቭ ንግግር እንዲያደርጉ ይህን ፓርላማ እስራኤል ተወግዘዋለች እንግዲህ በአክራሪነቱ ከዚህ በፊት። ነገር ግን አሁን በዚህ ሁኔታ የክነሴት አባል ሚሪ ረጌቭ ወይም ሚኒስትር ሚሪ ረጌቭ ንግግር አደረጉ የሚል ዘገባም አቀርቧል። በዚህ ፓርላማ ተገኝተው ይህ ፓርቲ እንግዲህ ይህም ፓርቲ እስራኤል ተወግዘው ነበር ከዚህ በፊት ይላል ዘገባው። ሌላው በአሜሪካ በየሁለት ዓመቱ የሚካሄድ ምርጫ አለ። ብሔሮት ኤምፃ ይሉታል። ከቤታታክቶን የመማክርት ቤት ቤታታክቶን የሚሉት ያው በብራይስቱ እንግዲህ ግን የመማክርት ቤት አባላት 435 ቁጥሩ እንደዛ ነው ባልሳሳት። በየሁለት ዓመቱ ነው አባላቱ ምርጫ የሚያካሄዱት ለሚያገለግሉት ህዝብ። እነዚህ ተመራጮች በጣም ቅርብ ናቸው፣ ቅርብ መሆን አለባቸው ምክንያቱም ምርጫው የሚካሄድ በየሁለት ዓመቱ ስለሆነ። እንግዲህ አጭር ጊዜ ነው። በዚህ አጭር ጊዜ ብዙ ስራ መስራት አለባቸው እንዲመረጡ እንደገና እና እንግዲህ የምርጫው ጊዜ ማጠሩ አንዱ እንደሆነ ይነገራል። ምክንያቱ ይህን በሚመለከት ህዳር ላይ ነው የሚካሄደው ምርጫው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ ምርጫ እስኪካሄድ ድረስ ነገሮችን ላለማባባስ በየአቅጣጫው የተከፈቱ ጦርነቶችንም በሚመለከት ያው የተጋነነ ምላሽ ያለመስጠት ሁኔታ አለ። ይህ ምርጫ እስኪካሄድ ነው ይባላል። ይህ ምርጫ በተመለከተ እንግዲህ 50 ቀናት ቀርተዋል ምርጫው ሊካሄድ ይላል። ምርጫውን በሚመለከት የቀረበ ዘገባም አለ ሀሬጽ ላይ፣ የአሜሪካን ምርጫ ማለት ነው። ወደሚቀጥለው ጋዜጣ ስናልፍ የዲዮት አሮኖት ነው። የዲዮት አሮኖት ሰሞኑን እንግዲህ በጣሊያን በተዘጋጀ የፊልም ፌስቲቫል ላይ የቀረበ እስራኤላውያን ያዘጋጁት እስራኤላውያን የፈጠራ ሰዎች ያዘጋጁት ፊልም ነበር። ናዛ ኔዜካ ጋቢ የተሰኘ ፊልም እንደሚታወቀው ከፍተኛ ውዝግብን ፈጥሯል። እስራኤልን በዓለም አቀፍ ደረጃ ዓለም አቀፉ ማህበረሰብ እንዲያወግዛት የሚያደርግ ፊልም ነው። በጋዛ ሰርጥ በተካሄደው ጦርነት ሆን ተብሎ ያለማመዛዘን ሆን ተብሎም በጦርነቱ ጋር ግንኙነት የሌላቸው ፍልስጤማውያን የተገደሉበት ጦርነት ነው እና በዛ ሁኔታ የተካሄደ ነው የሚለው እስራኤልን መከላከያ ሰራዊት የሚያስወግዝ ነው። ያው በእስራኤል ሀገር ውስጥ ከፍተኛ ውዝግብን አስነስቷል፣ ተቃውሞም እየፈጠረ ነው። እንዲያውም የፊልሙ ሁለት እስራኤላውያን ደራሲዎች ዜግነታቸው ይሰረዝ የሚል ጥሪ ሁሉ እስከሚቀርብ ድረስ ተቃውሞው እንደቀጠለ ነው። አነጋጋሪነቱ ቀጥሏል። ይህ ጉዳይ እዚህ ጋር ተያይዞ ምክትል ብርጋዴር ጄኔራል ናቸው ጦር አውሮፕላን አብራሪ ናቸው። አሌፍ ብቻ እንግዲህ አሌፍ ስማቸው መካከል ያለ አንዱ ፊደል የተጠቀሰ አሌፍ ተብሎ ተጠቅሰዋል። ስማቸው በግልጽ አልተነገረ ወይም አልተጠቀሰም። በዚህ ጉዳይ ምላሽ ሰጥተዋል ይላል። የእሳቸውን ምላሽ እንግዲህ ምንድን ነው የሰጡት ምላሽ? ባገለገልኩበት ዘመን ሁሉ በኃላፊነት የተለያዩ ተልእኮዎችን ፈጽሜያለሁ፣ ተልእኮዎች ተሰጥተውኛል። ግን በመቶዎች የሚገኙ እንደ ንጹሐን ዜጎች እንዲሁ በጭፍኑ በውርድም ብሱ የሚገደሉበት ተልእኮም አልተሰጠኝም። እንዲህ አይነት ነገርም ፈጽመን አናውቅም በጭራሽ። እና በፊልሙ የቀረበው የታየው ሀሳብ በጭራሽ ከመከላከያ ሰራዊቱ ተግባር ጋር የሚገናኝ አይደለም፣ ውሸት ነው በማለት ፊልሙ ላይ የታየውን የፊልሙን ይዘት ተቃውሞ ተናግረዋል። ይህ ነገር እንደሌለ በመከላከያ ሰራዊቱ ውስጥ ይህን ዘገባ አቀርቧል ኢዲዮት አሮኖት ላይ። ትኩረት ከተሰጠባቸው እርሰ ጉዳዮች መካከል አንዱ ይሄ ነው። ሌላው በዱርዝ ማህበረሰብ ውስጥ እንግዲህ ዱርዝ ማህበረሰብ በመከላከያ ሰራዊቱ በእስራኤል መከላከያ ሰራዊት ውስጥ ያገለግላሉ። በተለያዩ የጸጥታ የደህንነት ስራዎችም ይሳተፋሉ። በፖሊስ እንደሚታወቀው የዱርዝ ማህበረሰብ ለእስራኤል ታማኝ ማህበረሰብ ነው። አንድ ቤተሰብ ሶስቱም ወንድ ልጆቻቸው በእስራኤል የጸጥታ ጥበቃ ዘርፍ ውስጥ በተለያየ ኃላፊነት የሚያገለግሉ ናቸው። ከሶስቱ መካከል አንዱ እንግዲህ በጋዛ ሰርጥ በተካሄደው ጦርነት ህይወቱ አልፏል። የሻለቃ ጃላ ኢብራሂም ይባላል። የሱ ወንድሞቹና ወላጆች የሱን ፎቶግራፍ በመያዝ እንግዲህ የህይወት መስዋዕትነት ለከፈሉ ድርዝ ማህበረሰብ መታሰቢያ ሐውልት እንዲቆም ጥረት እየተደረገና በዚህ መታሰቢያ ሐውልት እንደሚሳተፉ ያው ታሪክ የቤተሰቡን ታሪክ ገልጸዋል። ወላጆቹ እናቱ በተለይ ለመቀጠል ያው በዚህ ሁኔታ ቤተሰቡ እስራኤል ደህንነት በመጠበቅና የልጃቸውን ጀብድን በማስታወስ መቀጠል እንደሚፈልጉ የሱን ፎቶግራፍ ይዘው በእንግዲህ ፎቶግራፉ ላይ በተጻፈው ቀን መሰረት 7/7/2024 ይላል። እንግዲህ በሰባተኛው በ7/2024 ዓመተ ምህረት የህይወት መስዋዕትነት እንደከፈለ የሻለቃ ጃላ ኢብራሂም ነፍስ ይማር ይህ ታሪክም ቀርቧል ዲዮ ታሮኖት ላይ። ሌላው አሁንም ከዚህ በተለይ ከጥቅምት 7ቱ ጥቃት ጀምሮ ከተካሄደው ጦርነት ጋር የተያያዘ ታሪክ ነው። በራብ ናቸው ራብ ምናሄም ፔርል ይባላሉ። በጥቅምት 7ቱ የሽብር ጥቃት የህይወት መስዋዕትነት የከፈሉ ወታደሮችና በአዛም በሚያዋስ ነው አካባቢ የነበሩ የተጨፈጨፉ በዚህ ጥቃት የተጨፈጨፉ እስራኤላውያንን እንግዲህ ማንነታቸው ለመለየት በተለይ ቅርብ ጊዜ ትዝታችን ነው። የህይወት መስዋዕትነት የከፈሉ መደራሻቸው የጠፋ አስከሬናቸው እንዲሁ የተገኘው ማንነታቸውን ለመለየት ከፍተኛ ስራ ተሰርቷል። አስከሬናቸውን በተለይ የማን እንደሆነ ለመለየት በተደረገው ስራ የተሳተፉ እነዚህ ዛካ የተባለው ድርጅት ሰራተኞች፣ ሌሎችም ብዙዎች ተሳትፈዋል። በዚህ ስራ የተሳተፉ ሰዎች ፖስት ትራውማ ምንድነው አምሮ ጠባሳ ማለት እንችላለን ስንተረጉሞ በዚህ እየተሰቃዩ እንደሆነና ራፍ ምናየምም በዚህ ችግር እየተሰቃዩ እንደሆነ በጽዮኑት አዳቲት ፓርቲ እንግዲህ አባል እንደሆነ ነው የሚነገረው። መረጃው ላይ እንደቀረበው ዘገባው ላይ በዚህ ችግር እየተሰቃዩ እንደሆነና እሳቸው ብቻ ሳይሆኑ ባህረዲ ማህበረሰብ ውስጥ ተዋጊዎች አሉ። እነሱም የሃይማኖት ጠባቂ ወታደሮችም በዚህ ችግር ብዙ የሚሰቃዩ አሉና ለነሱ መፍትሄ ለመፈለግ ድርጅት ለማቋቋም ድርጅት የሚረዳቸው እነሱ የሚያግዝ ከዚህ ችግር እንዲወጡ ለማድረግ ድርጅት ለማቋቋም እንቅስቃሴ ያደረጉ መሆናቸው ተገልጿል በዘገባው። እሳቸው ውሻ ይዘው በእንግዲህ በተነሱት ፎቶግራፍ ተደግፎ ይዘገባ ቀርባልና በዚህ ችግር እየተሰቃዩ እንደሆነ ከዛ ጊዜ ጀምሮ እንግዲህ ጦርነቱ እስካሁንም አላለቀም፣ ግን በጦርነቱ ሂደት ሁሉ ይንስራ ይሰሩ እንደነበረ ዘገባ ቀርባል። ሰፊ ዘገባ ስለ ራፍ ምናሄም ፔርል። ወደ ማሪም ነው እናልፈው። ማሪቭ ደግሞ በእንግዲህ ፖለቲካውን በተለይ ምርጫው ጋር ተያይዞ ያለውን ሁኔታ ዘግቧል። በመጀመሪያ ገጹ ላይ ያሻር የተባለው ፓርቲ ጋዲ አይዘንኩት የሚመሩት ፓርቲ እንግዲህ እስካሁን ከህዝብ ላይ በሚካሄድ ግምገማ ያው እየመራ እንደሆነ ይነገራል። ከዚህ ጋር ተያይዞ መንግስት ያቋቁማሉ የሚል ነገርም ያው ይሰማላል በዘገባዎች። በምርጫ በአብዛኛ ድምጽ ካገኘና ያው መንግስት ያቋቁሙ መቼም ፓርቲዎች እንግዲህ ሌላ ፓርቲ የነሱ ርዕዮተ ዓለም አመለካከት ጋር ተመሳሳይ የሆነ አመለካከት ያለው ፓርቲ ይቀላቀላል። በዛ መልኩ ከዚህ በፊት ራም የተባለው የአረብ ማህበረሰብን የሚወክል ፓርቲ ምናልባት ከእሳቸው ጋር ያቋቁማል የሚል ነገር ተናግረው ነበር እሳቸው ፓርቲ ጋር። ግን አሁን አስተባበሉ ወይም ደግሞ እንደ ይቅርታ አይነት ማስተባበያ ንግግር ተናገሩ። የራም ፓርቲ ከነሱ የሚያቋቁሙት መንግስት ጋር አይቀላቀልም። የፓርቲያቸው በአረብ ማህበረሰቡን በሚወክል ፓርቲ ላይ እየተደገፈ እንዳልሆነ ተናግረዋል ይላል። በሊኩድ በኩል ደግሞ እንደተቃወሙ ከዚህ በፊት ሌላ ነገር ተናግረዋል፣ አሁን ደግሞ ሌላ እየተናገሩ ነው በማለት ተቃውሞ እንዳነሱ በዚህ ሐሳብ ላይ የቀረበ ዘገባ አለ። ስለ አይዘንኩት እንግዲህ አይዘንኩት ራምን ተቃውሞ ተናገሩ ይላል። ግን ከዚህ በፊት ሌላ ሐሳብ ነበራቸው። አሁን ግን እርሳቸው በሚያቋቁሙት ጥምር መንግስት አባል አይሆን ሚራም ፓርቲ ማለታቸው ተዘግቧል። ሌላው ከዚህ ጋር ተያይዞ ከዚህ ጋር በርግጥ ተያይዘም አይደለም በጋዛ ሰርጥ መከላከያ ሰራዊቱ አሁን እንቅስቃሴ ያካሄደ መሆኑና በእንቅስቃሴው እንግዲህ እንደሚታወቀው በጣም ቀንደኛ የሆኑ የሐማስ ድርጅት አባላት በኃላፊነት የነበሩ በተለይ በሐማስ ወታደራዊ ክፍል በራፊያህ በተባለው አካባቢ ሐላፊ ወይም ዋና አዛዥ ነበር ናኤል አቡ አቪድ ወይም አቡ አታያ ተገድሏል። ከትናንት ወዲያ መገደሉንም መከላከያ ሰራዊቱ ይፋ አድርጓል አረጋግጦ ይፋ አድርጓል። ይህ አሸባሪ ከሐማስ ውስጥ ለበርካታ አመታት በመሪነት የቆየና እንደውም የሲኗር የሲኗር ወንድም መሐመድ ሲኗር እሱም ሲገደል ከዛ በኋላ ሐላፊነት ይዞ እንደነበረና በተለይ ደግሞ ጥቅምት 7 ቀን በደረሰው ጥቃት ዋና ተሳታፊ እንደነበረ ንኹባ የተባለው የሐማስ እንግዲህ ሽብርተኛ ተዋጊ ክፍል ያደረሰውን ጉዳትና ዘግናኝ ጭካኔ የተሞላበት የጭፍጨፋ ሂደት እንግዲህ ዓለም ያስታውሰዋል። የሐማስ ድርጅት ራሱ በቀረጸው የቪዲዮ ምስል ነው ለዓለም የታየው በእስራኤላውያን ላይና በጣም ጭካኔው አንዳንዴ ቃላት ይጠፋለት እንደሆነ ይታወቃል። የዚህ ቡድን አባል እንደነበረ በኃላፊነት ሲያንቀሳቀስ እንደነበር ተገልጿል። እንግዲህ ከትናንት ወዲያ የመከላከያ ሰራዊቱ እርምጃ እንደወሰደበትና እንደተገደለ በይፋ አረጋግጧል ይላል። ይህ ናኢል አቡ አቢድ አቡ አታያ የተባለ አሸባሪ የመከላከያ ሰራዊቱን አባላትን በዛው በጥቅምት 7 ቀን በመጥለፍ ሂደት ዋና እንደነበር ተሳታፊ እንደነበር ኃላፊ እንደነበር በታንክ ውስጥ የነበሩ ወታደሮችን ኒምሮድ ኮሄን ተመልሷል። እንግዲህ የተጠለፉ ዜጎችን ለማስመለስ በተካሄደው ድርድር መመለሱ ይታወሳል። ሌላው ኦሜር ናኦትራ ህይወት መስዋዕትነት ከፍሏል። ነፍሲማር እሱንም ኦስ ዳንኤል ህይወት መስዋዕትነት ከፍሏል። ነፍሲማር አስከሬናቸው ተመልሷል። እነሱን በመጥለፍ መሱ ኃላፊ እንደነበረ ኃላፊነቱን የወሰደ የሚወስድ እሱ እንደነበር እንደጠለፋቸው ተረጋግጧል። ህይወት መስዋዕትነት ከፍለዋል። በዚህ ሁኔታ መከላከያ ሰራዊቱ ተጠልፈዋል። ይህ አሸባሪ ነበረ እንደዚህ ያደረገው ተደምስሷል ይላልና መከላከያ ሰራዊቱ በይፋ ማስተዋወቁን የሚገልጽ ነው። ሌላው መካ መዲና ቀደም ሲል በቀደሙ በፊተኛው ጋዜጣ እንደተመለከት ነው በሁቲ አማጺ ቡድን ጥቃት ስር ወደቀ ይችላል። እንግዲህ መካ ቅድስት ከተማ እስልምና እምነት ተከታዮች የሚያምኑባት እንግዲህ ቁጥር አንድ ከተማ በሁቲ አማጺ ቡድን ጥቃት ስር ወደቀች። ወደ መካ የተተኮሰን ያለ ሰው የሚበራ አውሮፕላን ሳውዲ አረቢያ ለማክሸፍ መሞከሯን አስታውቃለች ይላል። እንግዲህ ከዚህ ጋር ተያይዞ በዜና ትንተና ወይም በወቅታዊ ዘገባ ላይ በሰፊው እንመለከተዋለን። ሳውዲ አረቢያ በጣም ችግር ውስጥ እንደወደቀችና ሁቲ አማጺ ቡድን ጥቃት ጋር ተያይዞ ብዙም በሱሪያው አለው የሚል አጋዥ እስካሁን እንደሌለ እየተዘገበ ነው እንመለከተዋለን። እንግዲህ ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ስርጭታችን ይቀጥላል። አብራችሁን ቆዩ። መሸጋገሪያ ሙዚቃ

0: ወርቅነሽ
1: አቤት እንዴት ነህ? በድጋሚ
0: እንዴ ማይገባይ ነገር አሁን በተለይ ያገራችን ተጨባጭ ሁኔታ በትምክላከያ ሚኒስተር እስራኤል ካጽ የተናገሩት ነገር አለ። የሐማስን ትጥቅ ማስፈታት ምን ይችላልኛ ብቻንን ብሎ የተናገሩት ነገር አለ። ከአሜሪካ ጋር የተጋጫቸው ይቀራል እንዴ?
1: ከአሜሪካ ጋር ምናልባት በሐሳብ እንዳልከው አዎ ምላሽ ሰጣለች አሜሪካ በነገራችን ላይ።
0: ምንድነው ያለችው?
1: እንደሚታወቀው እንግዲህ እስራኤል ካዝ አንዳንዴ በርግጥ ሲናገሩ ሲፈክሩ ምናምን እኮ ንግግራቸው ያስፈራል እንደው ሁሉ በተግባር ቢውል እነትም ያስፈራል። እና ምንድነው ያሉት ትናንት የሐማስን ከጦር የጦር መሳሪያ ትጥቁን እኛ ካላስፈታ ነው ማንንም ሊያስፈታው አይችልምና ጦር

0: ነት ሐሳብ ነበር ግን ሲታይ በእስራኤል በኩል ይሄ ነገር ተግባራዊ ይሆን አይደለም ለምን ሐማስ እንደገና ራሱን ያደረጀ ነው እስራኤልን መልሶ ለመውጋትና ፈቃደኛ አይደለም ለዚህ ጉዳይ ሐማስ ምንድነው እንግዲህ በእስራኤል በኩል ያለው አመለካከት ወይ ማቋም ሐማስን በኃይል ካልሆነ ትጥቁን ማስፈታት የሚቻለው በእንደዚህ በድርድር አስቸጋሪ ነው ይሄን ደግሞ እስራኤል ነው ማድረግ የምትችለው ነው እንግዲህ መከላከያ ሚኒስትሩ
1: እዚህ ላይ ኮነታቸው ነው መከላከያ ሚኒስትሩ የተናገሩት ነገር ምክንያቱም ከሆነ በፊት አሁን የሰላም አስከባሪ ኮሚቴ ተብሎ ከተቋቋመ ወደዚህ ዙሪያ ከመጣን በዚህ ንግግር ከመጣን ጀምሮ ምንም የተደረገ ነገር የለም እንደውም ለተገላቢጦሽ ሐማስ ከጊዜ ወደ ጊዜ ኃይሉን ያጠናከረና ራሱን እንደገና ያንሰራራ ያለበት ወቅት ነው ያለበት እዚህ ላይ የትኛው ያገር ነው የውጭ ሀገር ወታደር መጥቶ ሐማስን አፈሙዝ አዝሮ ማስፈታት የሚችል ከአሁን በፊት ስማቸው የተጠቀሱ ብዙ ሀገራት ነበሩ
0: ብዙ ሀገራት አሉ አሁንም ትራምፕ እቅድ ነው እንግዲህ ትራምፕ በዚህ ሁኔታ ሀገራቱን እንደ አባል እንዲሆኑ ሳይሆን በዚህ የሰላም ምክር ቤት ብለው ነው የሰየሙት በመከላከያ ሰራዊቱም በገንዘብም ድጋፍ እንዲያደርጉ ሁሉ ነው የቀረበው ጥያቄና ከዚህ ጋር ተያይዞ ደግሞ እስራኤል በዚህ በመካከለኛው ምስራቅ እንድትኖር ህልውናዋን ማያምኑ ሀገራትም አፍሮን ያው ሊሳተፉ ዝግጁ እንደሆኑና በእስራኤል በኩል ተቀባይነት እንዳጣ ያው እናስታውሳለን ከባዱ ዝግብን የፈጠረ ጉዳይ ነው እነት ይሆናል ወይ ይሄም ሌላ ችግር ነው ለማንኛውም ሐማስ በእንደዚህ አይነት ነገር እጁን የሚሰጥና ለሐሳቡም ዝግጁ እንዳልሆነ ባንድም በሌላ መንገድ እየታየ ነው
1: እየተናገረም ነው እነትም ያደረገውም ነው
0: ያው ለምሳሌ ትናንት የተደረመሰው ህንጻ አሁን በጦርነት የተጎዳ ህንጻ ነበር ኗሪዎች ተመልሰው ገቡ ወደዛ በድንኳን ከሚኖሩ እንግዲህ ምናልባት እነሱ ምርጫ ይሆናል ግን ለያቸው ላይ ተደረመሰ የተባበሩት መንግስታት ድርጅት በጣም በርካታ ህንጻዎች ባስቸኳይ እንዲፈርሱና ሰው እንዳይገባባቸው ሁሉ ውሳኔ ላይ የደረሰበት ሁኔታ ነበር እንግዲህ ወደ ጋዛ ሰርጥ መከላከያ ሰራዊት ለቆ ይውጣ ሲጋዛ አዛ ከተማ ለቆ ይውጣ ሲባልና ግን ፍልስጤማውያን እንደገና እዛ ኗሪዎች ተመልሰው እየገቡ ነው በእነዚህ በፈራረሱ ህንጻዎችም ለያቸው ላይ እየፈረሱ ነው ሐማስ ለምንድን ነው ለጋዛ ሰርጥ ኗሪዎች ተቆርቋሪ ከሆነ ለምን እነዚህ ህንጻዎች ታደሱ አላደረገም ለምን ኗሪዎች በሌላ አማራጭ ቦታ እንዲቆዩና አከባቢው መልሶ እንዲቋቋም አላደረገም ለጋዛ ሰርጥ ኗሪ ምንም እንደማይጨነቅ እየታየ ነው በጦርነትም ቢያልቅ በእንደዚህ አይነት አደጋም ቢያልቅ የሱ ጉዳዩ ምንድነው በእስራኤል ህልውና አለማመንና እስራኤልን ማጥፋት እዚህ አከባቢ ያንም ነው እየሰራ ያለው ስለዚህ መከላከያ ሚኒስትሩ እንግዲህ እንደዚህ ነው ይሄን ነው የተናገሩት በአሜሪካ በኩል ግን የትራምፕን ሐሳብ መደገፍ ነው ያለባችሁ የትራምፕን ሐሳብ ተደግፋችሁ ሐማስ የጦር ትጥቁን ይፈታል አከባቢውንም ለቆ ይሄዳል ብለዋል ግን ደግሞ አንድም ሀገር ባለም ላይ ሐማስንም ሆነ ፍልስጤማን ስደተኞችን ለመቀበል ዝግጁ አይደለችም ብለዋል እስራኤል ካጽ ተናግሯል አዎ ዝግጁ ስላልሆነች እኛ መጨረስ አለብን ይሄን ጦርነት ብለዋል አሜሪካ ግን የትራምፕን ሐሳብ ደግፉ እንጂ ለምን እንደዚህ ትላላችሁ የሚል ምላሽ አውጥተዋል
1: ሲጀመር ሐማስ ራሱ ይሄንን ለህዝብ ተቆርቋሪ አይደለም ለራሱን ፕሮፖጋንዳ የሚቀጥልበትና ራሱን የሚያደርገውን የራሱ ቅርብ የሆኑ ሰዎችን የሚፈልጉት ፍላጎት የሚያሟላ እንጂ ለፍልስጤም ህዝብ ተቆርቋሪ ሆኖ ይወጣ አይደለም በውጭ ይናገራል እንደሱ ይላል ነገር ግን ውስጥ የሚሰራው ግን ይሄው ያየን ነው እንደዚህ አይነት ህንጻውን በላያቸው ላይ ሲደረመስ ለሱ በጣም ደስታው ነው ምክንያቱም ይኸው እስራኤል በምታደርስብን ጥፋት እንዲህ አይነት ችግር ደረሰብን ብሎ ለህዝብ እሪ ማለት ለዓለም ማልቀስ ትኩረት እንዲደረግለት የሚያደርግ ነው ህዝቡን ቢፈልግ ኑሮ የህዝቡን ፍላጎት ቢያሟላ ኑሮ የጋዛ ህዝብ አሁን ካለበት ደረጃ አይኖርም ነበር ነገር ግን የሱ ፍላጎት የታወቀ ጉዳይ ነው ዞሮ ዞሮ ከራሱ ካጎት ልጆች ከወንድሞቹ ጋር ከአዛ ውስጥ ከራማላ ካሉት ከፍልስጤሞች ጋር የማይስማማበትኝ ሁኔታም ያለው ሁኔታ ነው ከፋታህ ጋር ለማለት ፈልጌ ነው እና ዞሮ ዞሮ ይሄ የሚያሳየው ነገር ይሄ ዞሮ ዞሮ የምናየው ነገር ይሄ ሐማስ በምንም ተአምር ትጥቁን መፍታት እንደማይፈልግ ኃይል ካልሆነ ሊገዛው የማይችል ድርጅት ነው በኃይል ለዚህም እስራኤል ከተናገሩት ትክክል ነው ባይኑ እኔ በእንደኔ አመለካከት ኃይል ብቻ ነው በኃይል ካልሆነ በስተቀር በማቆላመጥ ወይም እንዲያድርግ እንዲሰራ በማለት የሚቻል ነገር አይደለም ይሄ በፍጹም የሚሆን ነገር የለም
0: አዎ ስለዚህ እስራኤል ካጽ ምልክናቸው
1: ትክክል ነው የተናገሩት
0: አሜሪካም እንግዲህ ምላሽ ሰጣለች ወደ ሁለተኛው አርሰ ጉዳይ እንለፍ ባጭሩን መልከተው የሁቲ አማጺ ቡድን በሳውዲ ላይ ያደረሰ ያለው ጥቃትና ከዚህ ጋር ተያይዞ ደግሞ ሳውዲና እስራኤል እንዲሁ በዚህ አጋጣሚ የተገናኙበት ጥቅ መስመር እንዳለ እየተነገረ ነው
1: ራሴን በራሴ ካላቆለባ ፓስኩት ማና ቆለ

0: ጳጳስ ሰኛል የሚል አባባል አለ። ሳውዲ አረቢያ፣ ፓኪስታን፣ ቱርክ ባለፈው ወር ማለት እንችላለን አንዱ ሀገር ባንዱ በሌላ ጥቃት ቢደርስ እኛ እንደተደረግን ብለው ሶስቱም ተባብረው
1: የጋራ መከላከል
0: ደህንነትም ታርገው ነበር። ጌታል ሰቢንግ ዳውን እስራኤል ጋር ቢሆን ኑሮ ቱርክም ፓኪስታንም ዘለው ይመጡ ይገቡ ነበር። ሁቲሞች ስለሆነ ግን ሁቲሞች ቱርክ ራሷ ሁቲሞችን ከሚደግፉተኛ አንዷ ቱርክ ነች ከኢራን በመቀጠል።
1: አዎ በጣም የሚገርም
0: ፓኪስታን የራሷ ውስጥ ህዝቧም ችግር የደረሰበትኝ ክስተት ነው ያለ።
1: የሚገርም ነው እንግዲህ እስራኤል
0: በአሁኑ ሰዓት አሁን አንደገልን ጋርሽ እኔ እንደ አሁን አለመሆኔ መልካም እንጂ የሳውዲ አረቢያ ልውል በሆንን ያሁን በቀጥታ ያለምንም ድርድር ያለም ጥርጥር ከእስራኤል ጋር ኖርማል በቃ ቀጥታ የሰላም ድርድር ነበር የምወያየው፣ ግን አለመሆኑ ጠቀመኝ። እውነት ነው የምልሽ።
1: አዎ ይህ አጋጣሚ እንግዲህ አለመሆኔ ጥሩ ነው ስላልክ ነው ያሳቀኝ። ያው እንግዲህ አሜሪካን ጠይቃለች እርዳታ ነው የሚባለው
0: አሜሪካን ሳውዲ ጠይቃ አሜሪካ ራሷ ከኦማን ጋር ቀድም በዚህናም ተመልከትኩ ነው ኦማን ውስጥ እባካችሁን ተወ በቃ የእኛን መርከቦችና የእስራኤል መርከቦች አንትኩ የሳውዲ አረቢያን ግን ተፈለጋችሁ አድርጉ። እንዴ ሳውዲ አረቢያና አሜሪካ ወዳጆች አይደሉም እንዴ?
1: ወዳጆች ናቸው፣ ግን ትራምፕ የተደራደሩ ነው እኮ ከሁቲ አማጺ ቡድን ጋር አማጺ ቡድን
0: ትራምፕ እኮ ግቡ እያሏቸው እኮ ነው እየሰጧቸው እኮ ነው ሳውዲን ኦኬ አጥቁ በሳት በነሱ ለጥቃት ማድረግ ትችላችሁ፣ ግን እስራኤልና አሜሪካን አትንኩ፣ የሌሎችን አትንኩ።
1: አንደኛ በድርድሩ እሱ ነው ልክ ነው ያለው። ሌላው ደግሞ ሳውዲ ስጠይቃቸው እርዳታ አይ እስራኤል መረጃዎችን ትስጥሽ እስራኤል ታግዝ ብለዋል ለሳውዲና። እንደሚታወቀው ሳውዲና እስራኤልን ለማደራደር መደበኛ የዲፕሎማሲ ግንኙነት እንዲኖር በሁለቱ ሀገራት መካከል ጥረት ተደርጎ ነበር፣ አልተሳካም ባንድ በሌላ መንገድ። ምክንያቱም ሳውዲ አረቢያ የራሷ አቋሚ የሆነ ጥያቄ አላት። የፍልስጤማውያን ጉዳይ የዚህ ጥያቄ ምላሽ ነው፣ ለነሱ ሀገር ካልተቋቋመ የሚል ምላሽ ላይ ትሰጣለች። እና አሁን እንግዲህ
0: በዚህ ላይ ዞሮ ዞሮ ቅድም የተናገርኩት ነው፣ ሳውዲያ ለራሷ ካላሰበች ስለሌላው ማለቱ ራሷን እየጎዳት እየመጣ እንደሆነ ነው። እኔ ከእስራኤል ጋር አሁን በነበረው በአብርሃም ስምምነት ላይ ተቀላቅላ ቢሆን ኑሮ እንደ ተባበሩት አረብ ኤምሬት እሷም በእስራኤል ትደገፍ ነበር። የተባበሩት አረብ ኤምሬት በዛ በአሁኑ ሰዓት ከእስራኤል ጋር ያላቸውን ግንኙነት የአደባባይ ሚስጥር ነው።
1: የአደባባይ ሚስጥር ነው። ለማንኛውም የሳውዲ ነገር ግን አይገርምህም። እስራኤል አሁን ከሁቲ አማጺ ጋር ተያይዞ ብትረዳንም ይሄ እርዳታዋ በሁለቱ ሀገራት መካከል መደበኛ የዲፕሎማሲ ግንኙነት እንዲኖር ለማድረግ አያግዝም፣ አንስማማም። ሳውዲ ነው እንደዚህ ያለችው። እንዳው እስኪ እስራኤል ታግዛትና በሂደት እናያለን። ምክንያቱም የተባበሩት የአረብ ኤምሬት አሁን እያተረፈች ነው ከስምምነቱ።
0: ምን ብለን ታዲያ የምትጠይቀን?
1: እንግዲህ በጣም የሚገርም ነው። ብቻ እንደዛ
0: ስጠቃ ብቻ ኑ አድኑኝ፣ እርዱኝ፣ ግን እናንተን አልፈልግም።
1: ትራምፕ ደግሞ የሚገርሙ ሰው ናቸው። አይ እኔ ያላግዝም እስራኤልን ጠይቁ ማለታቸው የሚገርም ነው።
0: የሆነ ነገር ሊኖር ይችላል እዚህ ላይ። እንግዲህ ምናልባት ሳውዲ አረቢያ አንዳንድ የመንሸራተት ጉዳይም አለ። ምናልባት ወደ ቻይና ፊቷን አዙራ ሊሆን ይችላል፣ አይታወቅም። ለዚህም ምክንያት ሊሆን ይችላል እንግዲህ ትራምፕ እርዱኝ ሲባሉ እስራኤልን ጠይቁ እኔን አትጠይቁኝ ማለታቸው። ቢያንስ መረጃ ነው እንግዲህ የፈለጉት እነሱ፣ በመረጃ ምክንያት ነው። ዞሮ ዞሮ ግን አሁንም ቢሆን አንቺ መጀመሪያ መቀመጫዬን ያለችው እንትን አለ። መጀመሪያ ሳውዲ አረቢያ ማድረግ የነበረባት ለፍልስጤሞች ወይም ለሌላ ሀገር መቆጨት፣ ለሌላ ሀገር ማዘን፣ ለሌላ ሀገር ጠበቃ መቆም ሳይሆን መጀመሪያ ራሳቸውን ያደራጁ፣ መጀመሪያ ራሳቸው ባሉበተኝ እውነት የራሳቸውን አቋም ያስተካክሉ። ሁቲሞች በቀላሉ ማለት ነው እንግዲህ ገብተው ለነሱ እንትን እያደረጓቸው እያጠቋቸው ያለ የሚያደርጉትኝ ቀን አሁኑ እንዴ ሽርጥ ነው የሚባል ሽርጥ አድርገው እኮ ነው፣ በሽርጥ እኮ ነው ገብተው፣ በክላሽኒኮቭ ነው ገብተው እኮ እንደዚህ የሚያደርጓቸው ያለ። 1200 ኪሎ ሜትር የተዘረጋን የነዳጅ ማስተላለፊያ ቱቦ ማቃጠል ማለት
1: ሳውዲን በጣም ነው የተጫወቱባቸው።
0: እንዲያውም ይፋ ያልሆነ ብዙ ጉዳዮች አሉ።
1: ሳውዲያው ሀብታም ሀገር ናት። አሁን እኮ የኤፍ 35 የተሰኘ ዘመናዊ ጦር አውሮፕላንም ጥለናል እያሉ እኮ ነው። ትናንት
0: እሱን ጥለናል እያሉ ቲሞች እስካሁን ድረስ ምንም መረጃ አስወጡት የለም። ነገር ግን ካትባም ይሄ ሰው አልባ የሚበረውን አውሮፕላን እንደጣሉ ግን እሱን ያው ፎቶግራፍም መረጃ አቅርቦበታል። እስከዚህ ድረስ ዞሮ ዞሮ በዚህ በሳውዲና በሁቲሞች መካከል የምታገኘው ድል የኢራን ነው። ዞሮ ዞሮ ሁቲሞች የኢራን ተላላኪዎች ናቸው።
1: ሳውዲና ኢራን ደግሞ እናውቃለን ሁሌም ተግባብተው ያውቁም የሚጠቃቁ ሀገራት ናቸው። ሳውዲ እንግዲህ ይህን ሁሉ ሀብት ይዛ ይህን ሁሉ ወታደራዊ አቅም ይዛ ተግባር ላይ እየዋለ አይደለም።
0: ወታደሯ አለ የሚባል ወታደሩ፣ ነገር ግን ወታደሯ በምንም አይነት የተፈተኑ ወታደር አይደለም። ደግሞ ለወታደር የሚከፍለው ደግሞ እጅግ በጣም ከፍተኛ ነው።
1: ይታወቅ ሀብታም ሀገር ናት ሳውዲ።
0: ግን ወታደሩ ለሀገሩ ወጥቶ ይሞታል ማለት ዘበት ነው።
1: ልምድ ያስፈልጋል፣ እንቅስቃሴ፣ በቂ ስልጠና ያስፈልጋል። ምናልባት እንግዲህ ብዛት ሳይሆን ብዛት ብዙም ሲያድን እንዳላየን ነው። ለማንኛውም ሳውዲ በዚህ አጋጣሚ ብዙ ነገር ልታስብ ትችላለች ብለን እንገምታለን።
0: ሞኝነቷ ነው እኮ ተናግር ያለው። አሁን ቀጥታ ወደ እስራኤል መሮጥ ነበር። በቃ ሁሉንም ሰላም ስምምነት አድርገው በቃ ስምምነት አድርገው ከእስራኤል ጋር ቢጣበቁ በጣም እውነት ድሉን እያጡ ነው።
1: መስመራችን ላይ እንግዲህ ሁለገብ የሆነው የዘውትር ተባባሪያችን አቶ ጀንበር መንግስቴ ወይም ኦሪ ከበደ ይገኛል። እሱ ጋር የምንወያይ መስመር ላይ ብዙ አስጠበቅ ነው። ጤና ይስጥልን ኦሪ፣ እንደምን አደርክ?
2: ሰላም ሰላም፣ ጤና ይስጥልኝ። እንዴት አደራችሁ? አንቺም ወይዘሮ ወርቅነሽ፣ አቶ አይቼው እንዴት አላችሁ? አድማጮቻችን በሙሉ ህብረተሰቡ አክሰሚያ እንኳን መልካም አመት አደረሰን ላለሁ።
0: እንኳን አብሮ አደረሰን። እንዴት ነህ? ደህና ነው ወይ? ሁሉ ሰላም አማን ነው?
1: እየሰማህን ነው? ትንሽ
2: ስልክ
1: አይቼው ሰምተው ከሆነ እያናገረህ ነው። ምናልባት ማይክሮፎን ዝግ ነበር መሰል አይቼው።
2: አውሮፕላን እያለፈ ነበረ።
1: አንተ ሰው አካባቢ ነህ፣ መሀል ሀገር እንግዲህ አውሮፕላኑ አካባቢ አየር ማረፊያው
2: ሁቲዎችን ሊያስደነግጥ መስ
1: ሳይሆን አይቀርም። ዛሬ እሱን አካባቢ እኮ እነሱ ይወዱታል ነገሩ። እሺ፣ እንዴት ነህ? ሰላም ነው? እንኳን አደረሰህ። እናመሰግናለን። በዓሉ እንዴት ነበር? አዲስ ዓመት እንግዲህ።
2: እኔም በጣም አመሰግናለሁ። በዓሉ በጣም ደስ የሚል ነበር። እንዲያውም የዘንድሮ በዓል ምንድን ነው ጥርስና ከንፈር ሲደጋገፍ ያምር እንደሚባለው ሮሽ አሻና ቅዳሜን ይዞ ነው የዋለ። አርብ ማታ ጀምረን ቅዳሜን እሁድን ደስ የሚል በዓል ነው ነበር። እዚያ ደግሞ በየአራት ዓመቱ አንድ ጊዜ የኢትዮጵያና እስራኤል የዘመን መለዋወጫ አብሮ ይውላል። ቅዱስ ዮሐንስም እንደዚያው እንቁጣጣሽ የሚባልበት በነበርንበት ወይም ደግሞ ወገኖቻችን ባሉበት የሚከበር አንድ ላይ ነበረ እና በዓሉ በጣም ደስ የሚል ነበር። ይሄ በዓል በአንድ በኩል በእርግጥ ጻድቃኖችና ሀጣኖች የሚመዘገቡበት እንዲሁም ደግሞ አወላዋ የሆኑት ሶስት መዝገብ ተከፍቶ ነው የሚጠብቅ። አንደኛው የጻድቃኖች፣ ሁለተኛው ደግሞ ያው የሀጣኖች፣ ሶስተኛው ደግሞ እስከ አስተራይ ድረስ ሁኔታውን አረጋግጦ ይግባይ የሚጠየቅበት እግዚአብሔርን የሚለመንበት የሚቀጥለው ጥሩ ዓመት አድርሰነ፣ በጥሩ እደለነ፣ በጥሩ ሀብት፣ በጥሩ ጤና፣ በጥሩ በረከት፣ በጥሩ ፍቅር የሚባልበት ይሄ በዓል ጥሩ በዓል ነው። ሌላው ደግሞ የተለያዩ ጣፋጭ የሆኑ
0: ወቅቱን በዓሉ ጥሩ ነው። በእርግጥ እንዳልከው አሁን
2: እንደ ማር እንደ ተምር
0: እየተሰማ ነው
2: ደግሞ እንደ ታፖዋ ካዳማ የሚበላበት እንደዚህ ዘመኑ የጣፈጠ ይሁንልን የምንልበት ነው። ይሻይቸው አንተ ጋር ነው።
0: ሰምተኛል? እየሰማኝ ነው አሁን?
2: አሁን እየሰማሁ ነው።
0: መዝገቦች ተከፍተው አሁን የሚመዘገቡበት ነው። እንደው ወደ ደህናውም መስመር የሚወስደን እንደው ከጥሩ መጽሐፍ ይጻፈን እንላለን። ዘመናችን ግን እንደዚህ አይነት ሰው አለ ወይ በአሁኑ ሰዓት?
2: ይኸውልህ እንግዲህ የሰው ሁኔታ እንደ ጣቶቻችን ሊወሰን ይችላል። አምስት ጣቶቻችን አንድ ላይ ሁለቱ ሲጀመሩ አምስትና አምስት አስር ይሆናሉ። አስርቱ ቃላትን ጠብቀን የምንሄድ ከሆነ ለሰው
0: አለን ወይ
2: ከሆነ
0: አለን ወይ
2: አሉ። በብዙዎቹ ሳይሆን በጥቂቶች ሰዎች አሉ። እግዚአብሔርም ድሮ አብርሃም ጋር ቃል ኪዳን ሲጋባ ማን ነው የሎጥ የነበረበትን አገር ሊደመስስ ሲሄድ አንድ ጻድቃንስ ቢገኝ ብሎ ስካንድ ጻድቃን ቢሆን ማረው ነውና በእነሱ አማካኝነት ያው ይሄ አመት ጥሩ ሊሆንልን ይችላል ላለሁ። ሌላው ደግሞ እያንዳንዱ ሰው ራሱን የሚፈትሽበት ራሱን የሚያስተካክልበት ካለ እግዚአብሔር ይቅር ባይ ነውና ወደ ይቅርታው ይወስደናል ላለሁ።
1: ያው እንግዲህ በይቅርታው ይቅር አይቸው አሁን እንም ያሳቀይ ነበር ወደዛች ወደ ጽድቁ መዝገም ሄድ ማን ይኖራል አሁን ዛሬ ያለ እንግዲህ እግዚአብሔር ቸርነት ነው ይያልኩት ነበር በቸርነቱ።
0: ያው አይኛ አሁን ያስተውስከው ነገር አለ
2: ቸርተመን ቸርታገይ ነው
0: አለ ቁጭ ብሎ ቸርመመኘት በርግጣው ነገር ግን ቸርመመኘት ብቻ ሳይሆንም ቸር መስራት ሆኖ መገኘት ያስፈልጋል። አስተውሳል አሁን ስዶምን ሁኔታ ያስተውስክ ነበርክ እንደዛ አድርጎ እግዚአብሔር ያን ያህል ጥፋት ያደረሰብን በመናደርገው ነገር በሰራ ነው ነው ከዛ ሳንማር ዛሬም ያን ነገር አሁንም ያደረግነው ነው ያለ ነው እየሰራ ነው ነው ያለ ነው ያንንም አሁን የተማርነው ነገር የለም እዚህ ነው እነት በአሁኑ ሰዓት ወደዛ የሚወስድ ሰው ለዛ በእነት ሁነን የምንኖራለን ወይ እንዶው በቃላት ብቻ ቸርመመኘት ብቻ እኮ ውጤት አያመጣም ወይም ወደዛ መበራ አያስገባም አያስጽፍም ሆኖ መገኘት ብቻ ነው ለማለት ፈልጌ ነው።
2: አይቸው ትክክል ነህ እንዲያውም ምንድነው ይባላል አንድ ያስቀኛ እንዲያውም ብሷለይ አንዳንድ ሰው ምን ይባላል መሰለ ተላልቆች ብልህ ሀስተቱ ይማራል ሞኝ ግና በስተቱ ይቀጥልና እዚያ ስተት ላይ የበለጠ ይወድቅበታል ይባላል። አባቴ ደግሞ በሰማይ ነው እሱን ይማረው ምን ሲል ነበር ልጅ ጥሩ ካሰብክ በልብህ ሲሆን ያን ነገር ትሰራዋለህ ባሰራው ማለት ሀተሳካልህ ቁጥር ነው። ለምን የምታስበው ተንኮል መጥፎ ሳይሆን ወደ መልካሙ ነው የምናስበው። አሁን ደግሞ እግዚአብሔር ምን ይላል ሚታይ ደግሞ መቸመት ላልቆች ብዙ ተረትና ትምርት አለ እግዚአብሔር የገበሬን እድሜ ያረዝመዋል ስትል ነበር። እንዴት ስላተይ ዘንድሮ ይሄን አርሻለሁ ከርሞ ደግሞ ይሄን ላርስ ከርሞ ደግሞ ይሄን ልቀጥል ሲል የምርት ባለቤት እንዲሆን እንዲሁም ደግሞ ውጤታማ እንዲሆን ይሄን ሐሳቡን ላስተካክለት ይያለ ከእድሜ ወደ እድሜ እየቀጠለለት ይሄዳል ስትል ነበር። እና አሁንም ደግሞ ጥሩ ማሰቡ ብቻ ሳይሆን መተግበሩ ነው። ቆልወን መቆርጠም እንጂ ማሸት አይጨርሰውም እንደሚባለው ለምሳሌ አንዳንዳችን እንደዚሁ አባቶቻችንና ትላልቆች ያየነውን መልካም ስራ ስንሰራ ሌሎቹ ደግሞ እኛን እየተከተሉ ልጆች ልጆች ይሄን ከሰራነ በጣም ጥሩ ነው። ለምሳሌ ትንሽ ወደ መጥቀስ የምፈልገው አንዳንዶቻችን ተጎማጉመንም ሆነ አስተራይ ሲመጣ ብርሃን ሰረቀን ሲመጣ ይቅርብላለሁ ይላል። ይህ አይደለም አዚያ በፊት ሳትቀድሞ ቢወስደን ምኑ ይታወቃል። እና ስለዚህ ሁል ጊዜ ጧት በምንነሳ ጊዜ ተዘጋጅተን መልካም ስራ ለመስራት ለሌሎች ለማገዝ ተዘጋጅተን መነሳት ያስፈልገናል። ሌላው ደግሞ ሁል ጊዜ ማረሳው ልጆቻችን ዛሬ በትምህርትም ሆነ አሁን በምንወያይበት በመልካም ስራም ሆነ አንድ ልጅ ከአባቱ ከእናቱ ከቤተሰቡ ነው የሚማር። ለምሳሌ አባቶቻችን እናቶቻችን ለተቸገረ ሲያበድሩ ላዘነ ሲራሩ እዚህ ሀገር እንኳን ምንም የተቸገረና እንትን ያለ የለም ግን አቅመ ደካማዎች አሉ። ለምሳሌ በጉልበት አልሆንላቸው የሚለውን እነሱን እንኳን ሲሄዱ እንኳን የተለያየ ሸቀጣ ሸቀጥ ገዝተው ለቤት የሚያስፈልገውን ስናያቸው አውቶቡስ ወርደው አውቶቡስም ሊሰቀሉ ሲሉ ይሄን መርዳት ለልጆች መልካም ስራ ምን እንደሆን እያንዳንዱ ጓደኛ ከጓደኛው ጎረቤት ተጎረቤቱ ማክበር ምን እንደሚያስፈልግ እናት አባትን ማክበር እንዲሁም ደግሞ መምህራኖችን በምንማርበት ካህናቶችን አዛውንቶችን የማከብርን ሁኔታ ስናስረዳቸው ልጆችም ከኛ ተምረው ለሌሎች ለጓደኞቻቸው ያተርፋሉ። እና ስለዚህ ምን ይባላል ቂም ይዞ ጸሎት ሳቅ ይዞ ስርቆት ይባላል ሳል ይዞ። እና አሁን ደግሞ እኛ እያንዳንዳችን አሁን ስታየው አይቸው ወርቅነሽ በየ ባሉ ባልታወሬ አንተን ባሉ አልክበት እኔን ባሉ አልክበት ወርቅነሽን ባሉ አለችበት ስናውል እንገኛለን። ይሄ ምንድነው? የኛ ያልሰራነውን ኃጢያት ያሉ አልነበትን የሰውን ኃጢያት የሰውን አበሳ መሸከም ነው። የበሌሎች ከምንተች በሌሎች ከምንተነብይ እኛ ማንን ብለን መጀመሪያ ራሳችን አስተካክለን ከዚያ በኋላ ደግሞ ለሌሎቹ የሚያስተካክሉበትን መንገድ እኔ በእውነት እስከዚህ እስከዚህ ድረስ ጥሩ ሰርቼ ደስ ብሎኛል እንደዚህ እንደዚህ አድርጌ ህይወቴና ኑሮዬ ተስተካክሎልኛል ብለን ምናስበውን ለሌሎች ብናስረዳ እና ይሄ ነው ትልቁ አንድነት ማለት ደግሞ እዚያ ደግሞ አንዲት ቃላት
1: በጣም ባጭሩ አንድ ደቂቃ ነው ይቀርን።
2: አዎ ስለ ፖለቲካው ሁኔታ ደግሞ አንድ ብንሆን ጥሩ ነው። አንድ ከሆነ አንድነት አይደል ነው ላለው መልካም አመት እንዲሆን እመኛለሁ። እንግዲህ ደግሞ በሱቆቱ ደግሞ የመዝራኛ ፕሮግራም ይዘን እንቀርባለን። አመሰግናለሁ አይቸው ወይዘሮ ወርቅነሽ።
1: እናመሰግናለን ግማል ሀዲማ ተባ እናመሰግናለን። አይቸው ስርጭታችን ተጠናቀቀ እንግዲህ
0: እናመሰግናለን ወርቅነሽ።
1: እሺ ለናቲ ብላንኬት የቴክኒክ ባለሙያችን መስካና ይደረሳችሁንም ጥሩችን አመሰግናለን። ለኦሪን ምስጋና ይድረሰው። ቀን አንድ ሰዓት ላይ እንደገና አድማጮች ጋር እንገናኛለን።
0: መልካም ቀን
1: መልካም ቀን ግማርሃቲ ማቶባ።

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ። የተከበራችሁ አድማጮች ጥመስልን እንደምን አላችሁ? በእያላችሁበት ጤንነት እንዴት ተጠበቃል? እኛ ደህና ነን፣ እግዚአብሔር ተመሰገነ ይሁን። ለተ እንደ ብራያን ዘመን አቆጣጠር ሃዮም ኢዮም 50 እባበት ሽሬ ታብሽን ፔዛይን እንደ አውሮፓ ዘመን አቆጣጠር ሴፕተምበር 17 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ዕለተ ሐሙስ መስከረም 7 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ያይር ኒውማን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሰጠኝ ዘመነና ይሻያው ደጉነን ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ ሳምንታዊ የመዝናኛ ፕሮግራም አለን። ቃለ ምልልስም አለን። እንቆይታችሁ እኛ ጋር ይሁን። አሁን የሰዓቱ ዜና አዘጋጇ ወርቅነሽ ሸቴ።
0: አመሰግናለሁ ሻያው። አርዕስተ ዜና፣ የጠቅላይ ሚኒስትር ቢንያሚን ናታንያሁ የፍርድ ሂደትን በሚመለከት ከህግ ጠበቃው የቀድሞ የመንግስት ህግ አማካሪ አቢሃይ ማንድልቢሊት ከምርጫው በፊት ምስክርነት እንዲሰጡ መጠየቁ ተገለጸ። በኩርዲስታን የሞት ቅጣት የተፈረደበት እስራኤላዊ ቅጣቱ እንዲቀልለት ተደርጎ ተለቀቀ ተባለ። የተባበሩት መንግስታት ድርጅት ጸሐፊ አንቶኒዮ ጉተሬሽ እስራኤል ለጋዛ ሰርጥ የቀረበውን የሰላም እቅድ ተግባራዊ ማድረግ እንደማትፈልግ ተናገሩ። ቱርክ ከአሜሪካ በተጣለባት ማዕቀብ መሰረት ማሃን ኤር የተሰኘውን የኢራን አየር መንገድ ወደ አንካራ እንዳይገባ በረራውን መከልከሏ ተገለጸ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የጠቅላይ ሚኒስትር ቢንያሚን ናታንያሁን የፍርድ ሂደት በሚመለከት የህግ ጠበቃቸው የቀድሞውን የመንግስት ህግ አማካሪ አቢሃይ ማንድልብሊት ከምርጫው በፊት የምስክርነት ቃል እንዲሰጡ መጠየቁ ተገለጸ። ከጥቅምት 11 እስከ 22 ድረስ በተለያዩ የችሎት ቀጠሮች የምስክር የመስጠት ሂደቱ እንዲቀርብ ለጠቅላይ ሚኒስትር ቢንያሚን ናታንያሁ ጠበቆች ጥያቄ ማቅረባቸው ተገልጿል። ዲሞክራሲዎች ወይም ዲሞክራቲም የተባለው ፓርቲ ሊቀመንበር ያኢር ጎላን ላይ ዛቻ ስለበዛባቸው ሻባክ ጥበቃ እንዲመድብላቸው ፓርቲያቸው መጠየቁ ተገለጸ። የሻባክ ወይም የሀገር ውስጥ ደህንነትና መረጃ ድርጅት ጉዳይ ሚኒስትሮች ትናንት ምሽት ባካሄዱት ስብሰባ ቀድሞ ከነበራቸው ኃላፊነት ጋር ተያይዞ ጥበቃ የሚያስፈልጋቸውን የፓርቲ መሪዎች በሚመለከት የሻባክ ድርጅት እንዲወስን የሚል ውሳኔ ማስተላለፋቸው ተገልጿል። የዲሞክራቲን ፓርቲ ለሻባክ ድርጅት በጻፉት ደብዳቤ ኃላፊው ዳቪድ ዚኒ በህይወታቸው ላይ ስጋት ላለባቸው የፓርቲ ኃላፊዎች ላይ ጥበቃ እንዲደረግ ወይም ጥበቃውን በሚመለከት በህይወታቸው ላይ ስጋት ስላለ አፋጣኝ ውሳኔ እንደሚወስን ያላቸውን ተስፋ ገልጸዋል። በኒውዮርክ እስራኤል ቆንስላ ጽህፈት ቤት ኃላፊ ኦፊር አኩዊንስ ለጥቅምት 7ቱ መታሰቢያ ዝግጅት የከተማዋን ከንቲባ ዞሃር ማምዳኒን እንዳልጠሯቸው ገለጹ።
2: וגם לא יוזמן כל עוד, וגם לא יהיה קשר איתו, כל עוד הוא לא מכיר בישראל כמדינת העם היהודי. יש מסיבת עיתונאים על התחבורה הציבורית בניו יורק, הוא יתקוף את ישראל, הוא יתקוף את היהודים. יש מסיבת עיתונאים על משבר הצפות בשל גשמים רבים בניו יורק, הוא תמיד ידע איך להכניס את עזה ואיך להכניס את ישראל, לא לבקר אלא להפיץ עלילות דם נגד מדינת ישראל ונגד כוחותינו המהוללים.
0: አኩነስ እንዳሉት ማምዳኒ እስራኤል የሁዲ ሀገር መሆኗን እውቅና እስካልሰጠ ድረስ ከሱ ጋር ግንኙነት እንደማይኖረው ለዝግጅትም እንደማይጋብዘው አስተውቀዋል። አኩነስ በተጨማሪም በኒውዮርክ ስለ ህዝብ መጓጓዣ ትራንስፖርት በሚደረግ ጋዜጣዊ መግለጫ ማምዳኒ እስራኤልን ያወግዛል፣ በተመሳሳይ በኒውዮርክ ስለሚፈጠረው ከባድ ዝናብና የጎርፍ መጥለቅለቅም ጋዛ ሰርጥንና እስራኤልን ያነሳል በማለት ማምዳኒ እስራኤልና መከላከያ ሰራዊቷን በማንኛውም አጋጣሚ እንደሚያነሳና ሐሳቡም ትችት ሳይሆን ስም ማጥፋት ነው ብለዋል በረሽት ፊት ሬዲዮ በተደረገላቸው ቃለ መጠይቅ። የእስራኤል መከላከያ ሰራዊት ጥቅምት 7 ቀን ወደ ኤሬዝ መተላለፊያ ኬላ ድንበር አቋርጦ የገባን ያኖህባ አሸባሪ መደምሰሱን አስተዋቀ። ይህ ሻሪፍ ላባዲ የተባለ አሸባሪ ከትናንት ወዲያ በጋዛ ሰሜናዊ ክፍል በተወሰደ እርምጃ መደምሰሱ የታወቀ ሲሆን በዚህ ሳምንት በተወሰደ ሌላ ጥቃት በሐማስ ወታደራዊ ግንባር ኖክባ የተባለው ክፍል አዛዥም መደምሰሱ ታውቋል። ሁለቱም አሸባሪዎች የእስራኤል መከላከያ ሰራዊት ላይ የሽብር ጥቃት ለማድረስ እቅድ እያዘጋጁ እንደነበረና ስጋትን ለማስወገድ ሲባል አስቀድሞ በተወሰደ እርምጃ መደምሰሳቸውን ወታደራዊ ቃል አቀባዩ ገልጿል። በኩርዲስታን የሞት ቅጣት የተፈረደበት እስራኤላዊ ቅጣቱ እንዲቀልለት ተደርጎ መለቀቁ ተገለጸ። የሞት ቅጣቱ የተፈረደበት ዜጋ እንዲለቀቅ በተዘዋዋሪ መንገድ እገዛ ያደረጉት የቀድሞ የውጭ ጉዳይ ሚኒስትር ጽህፈት ቤት ሰራተኛ እያል ሲሶ እስራኤል በሌሎች ሀገራት የፍርድ ሂደት ላይ ጣልቃ እንደማትገባ ገልጸው ይህን ዜጋ ለማስለቀቅ ከከሳሽ ቤተሰቦች ጋር በመወያየት ቅጣቱ ከሞት ፍርድ ወደ የእድሜ ልክ ስርዓት እንዲለወጥ እንዳደረጉና ከዚያም ከእድሜ ልክ ስርዓት ወደ 15 ዓመታት የስርዓት ጊዜ ዝቅ እንዲል የተበዳይ ቤተሰቦች የፍርዱን ሂደት እንዳይቃወሙ በመደራደር የሞት ፍርድ ቅጣት የተፈረደበት እስራኤላዊ ከ11 ዓመታት ስርዓት በኋላ ተለቆ መመለሱን ገልጸዋል። በረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እስራኤል ለጋዛ ሰርጥ የቀረበውን የሰላም እቅድ ተግባራዊ ማድረግ እንደማትፈልግ ገለጹ።
3: It is clear that Israel not accepting the implementation of the peace plan as it is conceived now and at the same time we go on having strikes in Gaza and we go on having
0: አንቶኒዮ ጉተሬሽ ከፍተኛ ደረጃ ያላቸው አካላት በሚቀጥለው ሳምንት በኒውዮርክ ከተማ በሚያካሂዱት አጠቃላይ የተባበሩት መንግስታት ድርጅት ጉባኤን በተመለከተ አስቀድሞ ከጋዜጠኞች ጋር ባደረጉት ውይይት በርግጥም እስራኤል ለጋዛ የቀረበውን የሰላም ስምምነት እቅድ እንዲሁ እንዳለ ወይም እንደቀረበው ተግባራዊ ማድረግ አትፈልግም ማለታቸውን ራምብራንድ ስከላከው ዘገባ መረዳት ችለናል። ቱርክ ከአሜሪካ በተጣለባት ማዕቀብ መሰረት ማሃን ኤር የተሰኘውን የኢራን አየር መንገድ ወደ አንካራ የሚያደርገው በረራ እንዲያቆም ማስታወቋን አሶሺየትድ ፕሬስ ዘገበ። ማሃን ኤር የተባለው የኢራን አየር መንገድ ከሚቀጥለው ሳምንት ጀምሮ ወደ ኢስታንቡልና አንካራ የሚያደርገውን በረራ መሰረዙ ለደንበኞቹ አስታውቋል። የአሜሪካ የገንዘብ ሚኒስትር በኢራን አየር መንገዶች ላይ ሰፊ ማዕቀብ መጣሉን ባለፈው ሳምንት ያስታወቀ መሆኑ ይታወሳል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ05 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ49 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ ዛሬ በአብዛኛው ሀገራችን ክፍል ሙቀቱ ይጨምራል፣ ነገ ሙቀቱ እንደሚቀንስና በሰሜንና በመካከለኛው እስራኤል በአንዳንድ ቦታዎች ቀላል ዝናብ እንደሚኖርና ነፋሱም ይጠናከራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32፣ በቴል አቪቭና በሃይፋ 31፣ በቤርሸባ 36፣ በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። ሻያው ዜናው አበቃ።
1: ወርቅነሸት የለዜናው እናመሰግናለን። በመጨረሻ ላይ የአየር ጸባይ ሁኔታ እንግዲህ የበጋ ወራት በጣም ሞቃታማ ሆኖ ከረመና አሁን ደግሞ የምስራች የሚል አይነት ዜና ነው እና በተለይ በመካከለኛው ምስራቅና በሰሜኑ ክፍለ ሀገር አልፎ አልፎ ይዘንባል የሚለው ጥሩ ዜና ነው አይደል?
0: እንግዲህ አዎ፣ ሰላም ዝናብ ያድርገው።
1: አዎ ዝናብ መጣ።
0: ዝናብ መልካም ነው፣
1: በረከት ሀብት ነው አይደል? እሺ፣ ውሃ ዝናብ ውሃ ያናልባ ህይወት የለንምና አሁን ወደ ቀጣዩ ዝግጅት ለማለፍ አንድ ሙዚቃ ነው።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ እናቀርባለን። የተለያዩ ርዕሰ ጉዳዮች አሉን። ከሰጠኝ እንጀምራለን። ሰጠኝ እንግዲህ እስራኤል፣ ሳውዲ አረቢያ፣ አሜሪካ የሚያገናኛቸው ነገር ሁሌም ያው ይበዛል። አሁን ደግሞ የሁቲ አማጺ ቡድን ከሳውዲ አረቢያ ጋር ባለው ግጭት ምክንያት አሜሪካ ነገሮችን ወደ እስራኤል እየጫነች ይመስላል። ምንም በአሜሪካና በሳውዲ አረቢያ መካከል ጥሩ ግንኙነት ቢኖርም እንደው በአጠቃላይ ያለው ሁኔታ እንዴት ነው? ትንሽ ነገሩ ሰፋ ያለ ነው።
1: አዎ እንግዲህ የሁቲ አማጽያን ያው በቀይ ባህር አካባቢ ወሳኝ ወሳኝ የተባሉ ቦታዎችን የያዙበት ሁኔታና ለወደፊት በአካባቢው ችግር ይፈጥራሉ ተብሎ ነው የሚታሰብ። በዚህ ዙሪያ ሳውዲ አረቢያ የሁቲ አማጽያንን እየተዋጋች እንደሆነ ይነገራል። መረጃዎችንም እስራኤል በአሜሪካ አማካኝነት አስተላለፈች እንደሆነ ሰሞኑን የወጡ ዘገባዎች አመላክተዋል። እንግዲህ ሳውዲ አረቢያና እስራኤል ቀጥታ የሆነ ዲፕሎማሲያዊ ግንኙነት የላቸውም፣ ግን በአንዳንድ ነገሮች ያው ግንኙነታቸው እንደተፈጠረ ከአሁን በፊትም ሰምተናል። በሳውዲ አረቢያ የአየር ክልል የእስራኤል አውሮፕላኖች ሁሉ እንደሚበሩ ሰምተናል። ይሄ ጥሩ ግንኙነት ነው የነበረ። አሁን ደግሞ በሁቴዎች አማካኝነት መቀራረባለ። ይሄ ግን ወደ ዲፕሎማሲያዊ ግንኙነት ያልፋል የሚል ሀሳብ እንደሌለ ነው በሳውዲ አረቢያ በኩል እየተገለጸ ያለው። ያው እንደሚታወቀው አሜሪካ የሁቲ አማጽያንን መዋጋት አትፈልግም። ነገሩን ለሳውዲ አረቢያ ብቻ ነው አስረክባ ያልና ያው አሜሪካ ከሁቲ አማጽያን ጋር ከአሁን በፊት ከተኩስ አቁም ስምምነት ደርሳ ነበር። አሜሪካኖችን ላያጠቁ ነው በዛ የተስማሙ የነበረ፣ በዛ የቆሙ ይመስላል። አሁን ሁቲዎችም እንደሚሉት የሳውዲ አረቢያን ንግድ መርከቦች ነው እንጂ በዚህ በቀይ ባህር አካባቢ የምናጠቃው የእስራኤልንም የአሜሪካንም ቢሆን የሌሎች ሀገራትንም አናጠቃም ያሉበት ሁኔታ አለና ከዚህ ጋር በተያያዘ ግን ያው የአሜሪካና የሳውዲ አረቢያ ግንኙነት የሰፋ ነው፣ ብዙ ዓመታት የቆየ ነው። በብዙ በተለይ ደግሞ በኢኮኖሚው ዘርፍ በምጣኔ ሀብቱ ዘርፍ ብዙ ግንኙነት አላቸው። አሜሪካም ለሳውዲ አረቢያ F-35 የተሰኙ ዘመናዊ የጦር አውሮፕላኖችን ለመሸጥ ከአሁን በፊት ተስማምታለች። ወደ 48 ይሆናሉ ቁጥራቸው እንደሚገለጸው። አሁን ይህንን የጦር አውሮፕላኖችን መሸጡ የአሜሪካ የስለላ ድርጅቶች እንደሚሉት አደጋ አለው፣ ቴክኖሎጂው ሊሰረቅ ይችላል። እንደገናም ደግሞ ከቻይና ጋር ሳውዲ አረቢያ ቅርርበት ስላለ በዚህ ጉዳይ የአሜሪካ መንግስት ሊያስብበት ይገባል ያሉ ነው። ሁኔታው ወሰብሰብ ወዳለ ሁኔታ የመጣ ይመስላል። በሌላ በኩል ደግሞ ጦርነቶች መምጣታቸው ከእስራኤል ጋር እነዚህን እንደ ሳውዲ አረቢያና ሌሎች ሀገራትን እያቀራረበ ነው። በአጠቃላይ ግን የሁቲ አማጽያን በአካባቢው ያላቸው ተጽዕኖ ግን በጣም ከፍተኛ ነው። እርግ
0: ጥሩ ውሻያው እዚህ ጋር ተያይዞ አሜሪካ ለሳውዲ አረቢያ F-35 የተሰኘውን የጦር አውሮፕላን ለመሸጥ መስማማቷ ይታወቃል። ያው ስምምነት አለ በሁለቱ ሀገራት መካከል። ከዚህ ጋር ተያይዞ አሁን በአሜሪካ በኩል ስጋት አለ እየተባለ ነው። ሁኔታው ትንሽ የቆየ ቢሆንም ስጋቱ ምን ይሆን? ከደህንነት ጋር የተያያዘ ይሆን?
2: አዎ እንግዲህ ዘመናዊ የጦር መሳሪያ ባለቤት የሆነችው አያሏን አሜሪካ ባለፉት ቅርብ ሳምንታት ለሳውዲ አረቢያ F-35 ዘመናዊ ጦር መሳሪያዎች ለመሸጥ በዚህ ጉዳይ ተነጋግረው ተስማምተው እንደነበርና ስጋት የአሜሪካ አስተዳደር የአሜሪካ ስጋ ዋነኛ ስጋቷ የዘመናዊ የጦር መሳሪያዎቹ መረጃ የቴክኖሎጂ ውጤቷ ዋናው የቻይና ወደ ቻይና ይደርሳል የሚል ስጋት በመኖሩ ምክንያት በዚህ ምክንያት ነው እስካሁን የተጓተተበት ሁኔታ እንጂ ስምምነት ላይ ደርሰዋል ተብሏል። በዚህ ጉዳይ ላይ እስራኤልም የመከላከያ ሰራዊቷን የእስራኤል መከላከያ ሰራዊት በዚህ በምንገኝበት መካከለኛው ምስራቅ የኃይሏን ሚዛን እንዲጠበቅላት በሚል ይህ ዘመናዊ ጦር ጄቶች ለሳውዲ አረቢያ እንዳይሸጥ የሚል ሀሳብ እስራኤል አቅርባ ነበረ ግን ተስማምተዋል። ይህ ነገር ወረድ ብሏል። ይህ ሀሳብ አሁን በዋናነት እንግዲህ በሀገራት መካከል ያለም የዲፕሎማሲ ግንኙነታቸው በዋናነት የሚታደሰው የሻከረ ለብዙ ዓመታት የተለያዩ ሀገራት የዲፕሎማሲ ግንኙነት የሌላቸው ሀገሮች የሚያድሱ እንደገና ዲፕሎማሲያዊ ግንኙነታቸውን ሊያድሱ የሚችሉት የደህንነት ጥበቃ ቁልፍ የሆነ ነው። የጋራ ጥበቃ ትብብር በሀገራት መካከል በሚኖርበት ጊዜ ይህ ወሳኝ የሆነ ስለሆነ አሁን ባለፉት ቅርብ ቀናት ደግሞ በዚህ በየመን ውስጥ የሚገኘው የሁቲ አማጽያን የሚያደርጉትን እንቅስቃሴ በተመለከተ የእስራኤል መከላከያ ሰራዊት ጥብቅ የሆኑ በጣም ጠቃሚ የሆኑ ወታደራዊ መረጃዎችን ለሳውዲ አረቢያ በአሜሪካ በኩል ነው፣ በቀጥታ አይደለም። ለምን? ዲፕሎማሲያዊ ግንኙነት ስለሌላቸው በአሜሪካ በኩል ለሳውዲ አረቢያ አስተላልፋለች ተብሏል። እና ይህ እንግዲህ ለሁለቱ ሀገሮች ለእስራኤልና ለሳውዲ አረቢያ ዲፕሎማሲያዊ ግንኙነት በቀጣይነት እንዲያድሱ እንዲስማሙ ተጽዕኖ አሳዳሪ ይሆናል ተብሎ ይጠበቃል።
0: አዎ፣ ስብስብ ነው ነገሩ። ጥሩ። እንግዲህ የእስራኤል መንግስት ሚኒስትሮች የሚኒስትሮች ምክር ቤት ለፓርቲ መሪዎች ደህንነት ለመስጠት በተለይ ከሻባክ ድርጅት ጋር የሚገናኙ ሚኒስትሮች ለፓርቲ መሪዎች ጥበቃ እንዲመደብላቸው ትናንት ምሽት ተወያይተዋል። ሻባክ ውሳኔውን እንግዲህ መወሰን አለበት የሚል ውሳኔ እንዳስተላለፉ ነው የሚታወቀው። እዚህ ጋር ተያይዞ አንዳንድ ፓርቲዎችና መሪዎቻቸው ይጠቀሳሉ። ይህ ነገርስ እንዴት ነው?
2: አዎ እንግዲህ ብሔራዊ የክነሴት ምርጫ የፓርላማ ምርጫ ሊካሄድ ወደ 40 ቀናት እየቀርቷል። እንግዲህ በምኖርበት አካባቢ መሪዎቹን አሸባሪዎች ለማጥቃት ሁልጊዜ የሚያልሙበት ሁኔታ ስለሆነ መሪዎቹ የህዝብ ተወካዮቹ ደግሞ ለእነሱ ደህንነት የጥበቃ መንግስት በዋናነት ደግሞ ሻባክ የተሰኘው የሀገር ውስጥ የመረጃ ድርጅት እንዲጠብቃቸው በሚል በቀረበ ሀሳብ ባለፈው ሳምንት የካቢኔ ሚኒስትሮች ኮሚቴ የፓርቲ መሪዎች ጥበቃን በተመለከተ ውሳኔ ካስተላለፉ በኋላ የዲሞክራቲክ ፓርቲ መሪ የሆነው ያይር ጎላን ደህንነት እንዲጠበቅ ጥሪ አቀረቡ። ለምን? አስቀድመው የመንግስት የካቢኔ ያሳለፈው ምንድን ነው? የያሻር ፓርቲ ሊቀመንበር እና የቀድሞ የመከላከያ ሰራዊት ኢታማዦር ሹም የነበሩት ግማን ነው ጋዲ አይዘንኩት ላይ እሳቸው ራሳ እንዲጠበቁ ወስኗል። እና ከዚህ ጎን ለጎን ደግሞ የዲሞክራት ፓርቲ መሪ ያይር ጎላን ለምን ደህንነት አይጠበቅም የሚል ጥያቄ ለመንግስት አቅርበው ነበረ። እና ይህን ሁኔታ በተመለከተ እንግዲህ ደረጃ በደረጃ መንግስት ያው ሁሉም እነዚህ የጠቀስናቸው ፓርቲዎችን መሪዎች ሊቀመንበሮችን ብቻ ደግሞ የሌሎች ደግሞ ደህንነታቸው እንዲጠበቅ በዚህ ጉዳይ ላይ እየመከረበት ነው። እና አሁን በቅርቡ የዲሞክራት ፓርቲ ሊቀመንበር የሆኑት ያይር ጎላን በሻባክ ድርጅት ይሄ ኃላፊነቱን የጥበቃ ኃላፊነትን በተመለከተ የሻባክ የመረጃ ድርጅት ዋና ኃላፊ የሆኑት ዳቪድ ዜኒ ተረክበውበታል።
0: አዎ እንግዲህ ዳቪድ ዚኒ አሁን ልክ ነሽ አባክ ኃላፊ ናቸው። ሰጠኝ አሁን የተባለው ከቀድሞ ኃላፊነታቸው ጋር በተያያዘ ሁኔታ ጥበቃ የሚመደብላቸው የፓርቲ መሪዎች ላይ ትኩረት እንዲደረግ አይነት ሀሳብ አስተላልፈዋል ሚኒስተሮች። የማለት ደግሞ እንግዲህ ጋዳይ ዘንኩት በመከላከያ ሰራዊት ውስጥ ኢታማጆር ሹም ነበሩ። ያይር ጎላንም በተመሳሳይ ከፍተኛ ስልጣን ላይ ነበሩ መከላከያ ሰራዊት ውስጥ እና ሌሎችም አሉ የሚዛትባቸው በመከላከያ ሰራዊት ውስጥ ስልጣን ያልነበራቸው ግን በህይወታቸው ላይ እውነትም እንግዲህ ስጋት ይኖራል ተብሎ የሚገመት ሌሎች የፓርቲ መሪዎች አሉና እንዴት ነው ይሄ ነገር ስንደው ጥበቃ ላይ ሰጣቸው ይችል ይሆን? ለነዚህስ
1: ጥበቃ ሊሰጥ የሚችልበት ሁኔታ ሊኖር ይችላል። አሁን ራሱን የቻለ ተዋረድ አለው እና እንግዲህ እስከ ምርጫው ወቅት ነው አሁን የተባለው እና ይሄ ኮሚቴ ትላንትና ስብሰባ ሲያደርግም ኃላፊነቱ ለሻባክ ድርጅት ኃላፊ የተሰጠበት ሁኔታም የሚያስገርም ነው። ምክንያቱም መገኘት የሚገባቸው ሚኒስትሮች አልተገኙም ከስብሰባ። አሁን ለምሳሌ የዚህ ኮሚቴ አባል ጠቅላይ ሚኒስትር ናታንያሁም አባል ናቸው፣ ያሪብ ለቪን አባል ናቸው፣ ኢሳኤል ካጽ አባል ናቸው፣ ኢታማር ቤንግቪር እና የትምህርት ሚኒስትሩ ሌሎችም የሚጠሩበት ሁኔታ አለ። ከዚህ ውስጥ የተገኙት የህግና ፍትህ ሚኒስትሩ ያሪብ ሌቪን ናቸው። እሳቸው ናቸው ውሳኔውን ያስተላለፉት ማለት ይቻላል ከሻባክ እና ከሌሎች ከምርጫ ቦርድ ሰዎች ጋር በመሆን እና ምርጫው እስኪያልቅ ነው እንግዲህ ጋዳይ ዘንኮት ያው ካሁን በፊት የህዝብ ኮሚቴ ወስኗል ለሳቸው እንዲሰጥ የሚል አስተያየት አቀርባል። ለያኢር ጎላን ግን እስካሁን ያልተሰጠበት ሁኔታ ወይንም ደግሞ ያልተወሰነበት ሁኔታ ስላለ አሁን ለሻባክ ድርጅት ኃላፊነቱን ከተሰጠ እሳቸው እንግዲህ ለጋዳይ ዘንኮትም እንዲመደብ ካረጉ ስጋት ካለ ዋናው ትልቁ ነገር የሚያሰጋ ነገር አለ። አሁን ለምሳሌ ጋዳይ ዘንኮት በመንግስት ደረጃ ለመወዳደር የሚያደርጉት ጥረት ያኢር ጎላንም እንደዚሁ የሚያደርጉት ጥረት ስጋት የሚያሳድርባቸው ከሆነ እንግዲህ የሻባክ ድርጅት ኃላፊ ከእሳቸው ቢሮ ሰዎች ጋር ተመካክረው ለሚያስፈልጋቸው ሰዎች የሚመደቡበት ሁኔታ ይኖራል።
0: ጥሩ። እንግዲህ ሌላው ደግሞ በእስራኤል ላይ እንደሚታወቀው የተለያዩ ዓለም አቀፍ ነቀፌታዎች ይሰነዘራሉ በተለያየ ጊዜያት። አንዱ የተባበሩት መንግስታት ድርጅት ነው እንግዲህ እስራኤልን ከሚያወግዙ ዓለም አቀፍ ድርጅቶች መካከል። ጸሐፊው የተባበሩት መንግስታት ድርጅት ጸሐፊ አንቶኒዮ ጉተሬሽ አሁንም እስራኤል በተለይ በጋዛ ሰርጥ ላይ ሰላም እንዲመጣ የሰላም እቅድ ያው ዓለም አቀፍ አካላት ተቋቁሞ የሰላም እቅድ የታቀደ መሆኑ ይታወቃል፣ ይህን እቅድ ተግባራዊ ማድረግ አትፈልግም በማለት ተናግረዋል። እንደው እዚህ ጋር ተያይዞ እንዴት ነው ያለው ሁኔታ? በእስራኤል ላይ የሚደርሰው ነቀፌታ ይባባስ ይሆን? ሰጠኝ
1: ሊባባስ ይችላል ያለው ሁኔታ። እንግዲህ ዋናው ነገር የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያረቀቁት የሰላም ሀሳብ ተግባራዊ ይሁን ከተባለ በስምምነቱ ወይም ደግሞ ባሉት ነጥቦች አማካይነት እስራኤልም ቢሆን በጋዛ ሰርጥ እርምጃ መውሰድ የለባትም፣ የሐማስ ድርጅትም የጦር መሳሪያ ትጥቁን መፍታት አለበት። ነገር ግን ሁለቱም ሐማስ የጦር መሳሪያ ትጥቁን ለመፍታት ዝግጁ አይደለም፣ በዛ አካባቢ የሽብርተኞች እንቅስቃሴ እስካለ ድረስ እስራኤልም ቢሆን የተኩስ አቁም ስምምነቱን በመጣስ ያው እርምጃ የምትወስድበት ሁኔታ አለ። በዚህ በመሰረቱ በዚህ በሰላሙ ስምምነት መሰረት ተግባራዊ የሚሆን ከሆነ እስራኤል በጋዛ ሰርጥ የምትወስደውን ወታደራዊ እርምጃ ማቆም አለባት፣ ሐማስም የጦር መሳሪያ ትጥቁን መፍታት አለበት። ግን ካሁን በፊት የዚህ የሰላም ምክር ቤቱ አባላቱ በዛ ለጋዛ ለማስፈጸም የተቋቋመው ያቀረባቸውን ነጥቦች እስራኤል የማትቀበል መሆኑን በጠቅላይ ሚኒስትር ናታንያሁ በኩል መነገሩ ይታወሳል። እና አሁን ማትገደድበት ሁኔታ አለ። ሐማስ ተግባራዊ ካደረገ የጦር መሳሪያ ትጥቁን ከፈታና ለሰላም ሀሳቡ ተገዥ ከሆነ እስራኤል እርምጃ የማትወስድበት ሁኔታ ይኖራል። ግን የጋዛ ሰርጥ ሽብርተኞች እንቅስቃሴ ባደረጉበት ወቅት እስራኤል እርምጃ ትወስዳለች፣ አሁንም ባለፉት ጊዜያት እርምጃ ወስዳለች። ስለዚህ የተባበሩት መንግስታት ድርጅትም የተለመደ ነው። አሁን የተባበሩት መንግስታት ድርጅት ዓመታዊ ጉባኤ ያካሄዳል በዚህ ወር መጨረሻ አካባቢ። በዛም አንቶኒዮ ጉቴሬዝ ሁኔታው እንዲታይ የማድረግ ፍላጎት አላቸው ተብሏል። እንዲሁም ደግሞ በይሁዳና ሰማሪያ ቀበሌዎች እስራኤል ብዙ መሬቶችን ወደ ሉዓላዊ ግዛቷ እያስገባች ነው የሚልም ቅራኔ ያሰሙበት ሁኔታ አለና የተለመደ ነው የተባበሩት መንግስታት ድርጅት ከፍልስጤም ጎን ቆምኩ የሚለው ሀሳብ።
0: ሸየው፣ በዚህ ርዕሰ ጉዳይ ላይ አንቶኒዮ ጉተሬሽ በእርግጥ እስራኤልናው ሁሌም የሚቃወማሉ ሁሌም ማለት ይቻላል ቋሚ በሆነ ሁኔታ። ትናንት የመከላከያ ሚኒስትር እስራኤል ካጽ ሐማስን ሌላ አካል ትጥቁን ሊያስፈቱ አይችልም፣ እስራኤል ብቻ ናት በጦርነት ነው የሚያምን፣ በጦርነት ትጥቁን ይፈታል የሚል ንግግር አሰምተው ነበር። አሜሪካ ደግሞ ምን ላይ ሰጣለች ለዚህ ንግግራቸው? የትራምፕ እቅድ አለ፣ ያን እቅድ ደግፉ እንጂ በዚህ መልኩ ነው ሐማስ ትጥቁ የሚፈታው እንጂ በጦርነት መሆን የለበትም ብለዋል። እንግዲህ ከዛ ቀጥሎ ነው አሁን ጉተሬሽ እስራኤል እቅዱን መቀበል አትፈልግም፣ ጦርነት ነው የምትፈልግ የሚል አይነት ንግግር ያሰሙትና እንደው ጉተሬሽ አሁን የአሜሪካን ሀሳብ ተቀብለው ይሆን? እንደው በእስራኤል ያለው ተቃውሞ እየሰፋ ይሄዳል የሚለው ሰጠኝ የጠየቁት ጥያቄ ለማንሳት ነው። እና አሜሪካና ጉተሬሽ ይስማሙ ይሆን በአሁኑ ሀሳብ?
2: የሚጣጣም ነገር አይደለም፣ ለእስራኤልም አይመቻትም። የዋናነት እንግዲህ ሰጠኝ ጠቃቅሶታል። ይህ አረመኔ አሸባሪ ሐማስ የጦር ትጥቁ እንደያዘ ብሉ ምን እስራኤል ይህን ነገር በአዛ ቀበሌ ያለውን የሰብአዊ እርዳታ ለፍልስጤሞች ከውጭ የሚገባ እርዳታ በዚህም በተመለከተ በእርግጥም ይገባል። በዓለም አቀፍ ህብረተሰብ የሰብአዊ እርዳታ ከባድ የጭነት መኪናዎች ወደ አዛ ቀበሌ በራፊያህ መተላለፊያ ኬላ በኩል መግባቱን ቀጥሏል። ግን በዚህ ባለፉት ጦርነቶች በፈረሱ በወደሙ የአዛ ቀበሌ ከተሞችን ደግሞ መልሶ ይቋቋም የሚል ጥያቄ የተባበሩት መንግስታት ድርጅት የሚያቀርቡትን ጥያቄ ይሄ በእስራኤል በኩል አሁን ተቀባይነት የሌለው እንዳልሽው የእስራኤሉ የመከላከያ ሚኒስትር እስራኤል ካጽ ታው ተናግረዋል። ምንም ይሁን ምን ይህ ሐማስ ሽብር ፈጣሪ ድርጅት ጦር ትጥቁን እስካልፈታ ድረስ የሚመጣውን በዓለም አቀፍ ህብረተሰብ እየሰነዘረው በእስራኤል ላይ የሰነዘረ ያለውን ትችት አንቀበለውም እያሉ ነው። በእርግጥም በዋናነት እንግዲህ በአዛ ቀበሌ ያለውን ለማረጋጋትና የምክር ቤት የሰላም ምክር ቤት የሚል ያቋቋሙት ፕሬዚዳንት ትራምፕ ናቸው እና ምንድን ነው ስራው? ምን እየሰራ እንደሆነ እስካሁን የተጣለበትን ስራ እየሰራ አይደለም የዚህ ምክር ቤት ትራምፕ ያቋቋሙት ምክር ቤት። እና ትራምፕ በበኩላቸው ደግሞ ይህ ድርጅት ካልተወገደ በስተቀር ጦር ትጥቁን እስካልፈታ ድረስ ደግሞ ምንም አይነት የልማት የዜጎችን ልማት መልሶ ለማቋቋም የሚነሳውን ጥያቄ እስራኤል አልቀበልም ባይነች።
0: ጥሩ እንግዲህ እናመሰግናለን። ወደሚቀጥለው ዝግጅት እንላለን።

ጤና ይስጥልን ክብራትና ክብራን የአምደመዝናኛ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን ያዝናናል ያስተምራልናቸውን የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮን እንዲሆን አስቀድመን እንጋብዛለን።

ህይወት ማለት ምን ማለት ነው? ህይወት ማለት ከመወለድ በፊትና ከሞት በኋላ መካከል ያለች አንዲት ብልጭታ ናት። ህይወት ጥያቄ ሳትሆን ሊኖር የሚገባ ተሞክሮ ናት። ህይወት ማለት ምርጫ ናት። ፈላስፋው ዣን ፖል ሳርትሬ ህይወት በውልደትና በሞት መካከል ያለች ናት ይላል። ህይወት ባዶ ወረቀት ናት። በላዩ ላይ የምትጽፈው የታሪክ አይነት ያንተ ድርሻ ነው። ህይወት ትርጉም አይሰጣትም። አንተ ነህ ትርጉም የምትሰጣት። ህይወት ሁል ጊዜ አልጋ ባልጋ እንድትወንድልህ አትጠብቅ። ህይወት የደስታና የሐዘን የብርሃንና የጨለማ ድብልቅ ናት። በገጠመ ፈተና ሁሉ የምታማርር ከሆነ አንተ የህይወትን ህግ አልተረዳህም ማለት ነው። ፈተና የሌለባት ህይወት ልክ እንደቆመ የልብ ምት የተሞላች ናት። ህይወት የምትሰጥህ የምትፈልገውን ሳይሆን የሚያስፈልግህን ነው። ህይወትን አትቆጥባት፣ ተጠቀምባት። ዛሬን ነገ ኖራለሁ በሚል ተስፋ አትግደለው። ህይወት ማለት የምትደርስበት ቦታ ሳይሆን የምትጓዝበት መንገድ ነው። በትንሿ ነገር መደሰት ተለማመድ። ምክንያቱም ትላልቅ ነገሮች የሚመጡት ከትናንሽ ደስታዎች ድምር ነው። ህይወት ልክ እንደ አይስክሬም ናት። ብትበላውም ባትበላውም መቅለጡ አይቀርም። ስለዚህ ከመቅለጧ በፊት ቅመሳት። ህይወት ትምህርት ቤት ናት። አስተማሪዋ ጊዜ ሲሆን፣ ፈተናዋ ደግሞ ሰው ነው። በህይወትህ ውስጥ ያሉት ዓመታት ሳይሆኑ በዓመታቱ ውስጥ ያለህ ህይወት ነው የሚቆጠረው። ህይወት አጭር ናት። የምታረዝማትና የምታሳጥራት ደግሞ አንተ ነህ። ህይወት ልክ እንደ መጽሐፍ ናት። መጀመሪያዋና መጨረሻው ቀድሞ ተጽፏል። አንተ የምትጽፈው በመሃል ያለውን ታሪክ ብቻ ነው። ታሪክህ እንዲነበብና እንዲናፈቅ አድርገህ ጻፈው። ህይወት ያልተቋረጠ የለውጥ ዑደት ነው። ሰዎች ብዙ ጊዜ ህይወትን የምንረዳው እንደ አንድ ቋሚ ነገር ነው። ነገር ግን ህይወት ልክ እንደ ወንዝ ናት። አንድ ወንዝ ውስጥ ሁለት ጊዜ መግባት አትችልም። ምክንያቱም ሁለተኛው ጊዜ ስትገባ ወንዙም ሌላ ነው፣ አንተም ሌላ ሰው ነህ። ህይወት የምታየው ነገር ሳይሆን የምታይበት መነጽር ነው። ተስፋ ለቆረጠ ሰው ህይወት እስር ቤት ስትሆን፣ ተስፋ ላለው ሰው ደግሞ የድሎች ሜዳ ናት። በህይወት ውስጥ 10% የሚገጥሙህ ነገሮች ሲሆኑ 90% ግን ለገጠሙህ ነገሮች የምትሰጠው ምላሽ ነው። ህይወት የምትሰራልህ ሳይሆን አንተ በህይወት ውስጥ የምትሰራው ነገር ነው። ህይወት ማለት ንብረት ማከማቸት ብቻ እንዳይመስልህ። በህይወት መጨረሻ ላይ የምታስበው ስንት ቤት እንደሰራህ ሳይሆን ስንት ሰው እንደወደድክና ምን ያክል ደስተኛ እንደነበርክ፣ ምን ያክል መልካም ነገር እንዳደረክ ነው። ህይወት በቁስ ስትሞላ ትከብዳለች። በፍቅር ስትሞላ ግን ትቀላለች፣ ታስደስታለች። ህይወት ከመጽናናት ቀጠናህ ውጭ ነው የምትጀምረው። ህመም ሲሰማህ እየተጎዳሁ ነው አትበል፣ እያደግኩ ነው በል። ትልልቅ ዛፎች በነፋስና በዝናብ ውስጥ እንደሚጸኑ ሁሉ አንተም በህይወት ፈተናዎች ውስጥ ትጸናለህ። ዛሬ በገጠመህ ችግር አትሸነፍ። ህይወት ገና ብዙ ገጾች አሏት። ህይወት እንደ ብስክሌት መንዳት ናት። ሚዛንህን ለመጠበቅ መንቀሳቀስ መቀጠል አለብህ። ህይወት ማለት ራስን መፈለግ ሳይሆን ራስን መፍጠር ነው። ህይወት ትልቅ ስጦታ ናት። ስጦታውም ደግሞ በሳጥኑ ውስጥ ያለው ነገር ሳይሆን ሰጪው ላንተ የሰጠው ድል ነው። ዛሬ መተንፈስህ ብቻ በራሱ ታላቅ ተአምር ነው። ስለዚህ ህይወትህን በቁጭት ሳይሆን በምስጋና ኑረው። ህይወትን እንዲሁ ሳይሆን በደስታ መኖር ያንተ ኃላፊነት ነው። የጽሑፉ አዘጋጅ መላኩ ፈቃዱ። የማይሻሩ እውነታዎች። ዝምታ ጥንካሬ ነው። ትዕግስት ድል ነው። ትህትና ግርማ ነው። እውነት ነጻነት ነው። ይቅርታ ሰላም ነው። እውቀት ብርሃን ነው። ሥራ ክብር ነው። ፍቅር መድኃኒት ነው። ጽናት መሠረት ነው። ውድቀት ትምህርት ነው። ሕይወታችንን የሚያሳምሩ 5 ጥበቦች። አንደኛ፣ ራስህን አሸንፍ፣ ያኔ ዓለምን ታሸንፋለህ። ሁለተኛ፣ ከሰው አትጠብቅ፣ ሰው ከራሱ የተረፈውን እንጂ ያንተን አያውቅም። ሶስተኛ፣ ቂም መርዝ ነው፣ አንተ ጠጥተህ ጠላትህ እንዲሞት አትጠብቅ። አራተኛ፣ ዛሬን ኑር፣ ትላንት ታሪክ ነው፣ ነገ ደግሞ እንቆቅልሽ ነው።
አምስተኛ ባልንጀራህን ውደድ ፈጣሪን የምትወደው ወንድምህ በኩል ነውና። ለአዲስ ዓመት የኔ ምኞት አዲስ ዓመት አዲስ ተስፋ አዲስ ሕይወት ከዚህ ቀደም የተለየ እጅግ ሰናይ አዲስ ብርታት መዳከምን የሚያጠፋ አዲስ ወኔ አዲስ ጉልበት ለመራወጥ የሚያተጋ ጽኑ ተስፋ አዲስ ጽናት ከዘመን ጋር ተጨምሮ ከደስታ ጋር ተነባብሮ ከሰላም ፍቅር ከስኬት ጋር የሀገርን ጽልመት ያንጋ እኛም በፍቅር ተሸምነን ለሰናይ ግብር እንድንተጋ የጨለመው ጽልመት ይሸሽ ለሁላችን ለቱ ይንጋ አዲስ ይሁን ሳቢያችን ከቁጥር ይለፍ መለወጡ የጥንቱ ፍቅር ህብረታችን ከዘመን ጋር ዛሬም ይምጡ የቄጤማው የቡናው ጢስ የተፈጠረው ማዓዛ ያውዳመቱ መላድባብ የሁሉን ቀልብ እንዲገዛ የሚከፋው ፍጥረት አይኑር ከልብ ይሁን ማዘናችን ፍቅራችንን ተመልክታ ደስ ይበላት ምድራችን በአዲስ ዓመት ባዘቦትም ሰላም ትሁን ሀገራችን ደራሲ ሄኖክ ክበበው ምናልባት በረፍት አልባ ቅኝት በብዙ ፍለጋ ስዳክር ከርሜ ከሐሳቤ ስላጋ ምናልባት ሰምሮልኝ ስለቴ አንቺን ያየውሽ ቀን ያህዳዊው ምስልሽ ከፊቴ ቢደቀን ምኞት ታሪክ ሆኖ ከንቅልፌ ብነቃ ትዝታዬን ብሸኝ ናፍቆቴ ቢያበቃ ምትሃት ትንግርት ሆነሽ ተከስተሽ ድንገት በትንጅው ገደሉን የሐሳቤን ዳገት ፍቅሬ አካል ቢለብስ ውብ ህልሜ ቢፈታ መንፈሴን ቢያውደው የጠረንሽ ሽታ ልቤ የልቡ ደርሶ ሀጃው ቢሞላለት ምን ይሰማኝ ይሆን ያገኘሁሽ እለት ደራሲ አያሌው ሞገስ

ፍርሃትህን አትስማው ቃል ባያወጣም አንደበት ባይኖረውም እንደ ፍርሃት ጮክ ብሎ የሚያወራ ከወሳኝ ጉዞ የሚያስቀርና ካስፈላጊ መንገድ የሚያሰናክል ስሜት የለም ፍርሃት ስሜት ብቻ አይደለም ፍርሃት እንቅፋት ብቻ አይደለም ፍርሃት ለፈቀደለት ገዢ ነው ለፈቀደለት ገዢ ነው ለዛውም ጨቋኝ ገዢ እንዳይፈናፈን አረቆ እንዳይመለከት የተወሰነ ርቀትም እንዲጓዝ የማይፈቅድ አምባገነን መሪ ነው ፍርሃት ፈሪ ሆኖ ህይወቱን የገዛ ማን አለ የፈራ አንድ ርምጃ ወደፊት የተራመደ ማን አለ በትንሹም በትልቁም ሐሳብ እየገባው ንጻነት የሚያገኝ ሰው ማን አለ ፍራቻውን ያስተመመ የትኛው ሰው ነው የተቀየረው ፍራቱን ደጋግሞ እየሰማ የትኛው ነው ያደገው ፍራት ችሎታህን ይቀብራል ውቀትህን ማን ያስቀረዋል ተነሳሽነትህን በባዶ ያበዛዋል ሐሳብ ስላለህ ብቻ ሐሳብህን አትኖረው አላማ ስላነገብክ ብቻ ባላማ አትኖርም ህልም ስላለህ ብቻ ህልመኛ አትሆንም ከሁሉም ማሳስሮ ሊያስቀርህ የሚችል ፍራት የተባለ ጥላት አለብህ አዎ ፍራትክን አትስማው በፍጹም እጅ እንዳሰጠው በትዛዙ አትመራ ግዛው እንጂ አትገዛለት ሰልጥንበት እንጂ አይሰልጥንብህ ምናልባት ፍራትህ የሰዎች ይሆናል ፍራትህ የውድቀት ይሆናል የስህተት ሰራለው ይሆናል አለያም እንዲሁ ምክንያት አልባ ሽብር ወይም ጥልቅ ጭንቀትና ስጋት ሊሆን ይችላል ምክንያቱም ምንም ቢሆን ፍራትን ለመጋፈጥ ምክንያቶችን መረዳት ያስፈልጋል ከፍራትህ ለማምለጥ ኃይሉን በውስጥህ ያዘውን ስፍራ በሚገባ ልትረዳ ይገባል ፈሪ ለናቱ በሚባል ደረጃ አንዳንድ ፍራቶች ሊጠቅሙን ይችላሉ ነገር ግን የማይጠቅሙንና በብዙ ርቀት ከፍላጎትና ከህልማችን ወደ ኋላ ያስቀሩን ያሉትን ፍራት ደግሞ ጠንቅቀን እናውቃቸዋለን አዎ ፍራት ንግግር አለው ፍራት ቃል ያወጣል ለዛውም ከባድ የሚያሸብር የሚያስጨንቅ የሚያስተክስ የሚቆልፍ ድምጽ ደጋግሞ ያወጣል ሰሚ ሲያገኝም ስራውን በጥልቀት ይሰራል ተስፋ ማሳጣቱን ጉልበት ማክሰሙን ዋጋን ማሳነሱን ከደረጃ ማውረዱን በሚገባ ያውቅበታል ፍራትን የማትሰማው በጭፍኑ አይደለም ላለመስማትም ቀላል ስለሆነም አይደለም የድገትህ እንቅፋት የሆነውን ፍርሃት የምትሰማበት ምክንያት የለም ለህልምህ ማነቆ የሆነውን ሽብር የምታዳምጥበት ምክንያት አይኖርህም ብዙዎች ይፈራሉ ዋናው ልዩነት ግን የሚፈጠረው ፍርሃታቸውን እንደውነት በሚቀበሉና ፍርሃታቸውን አሸንፈው ውስጣቸው ባለው ሁኔታ ስጋታቸውን ድል በነሱና ልቀው በተገኙ ሰዎች መሃል ነው የምትሰማውን ከመስማትም በላይ ተቀብለህ ወደ ውስጥህ የምታስገባውን እውነታ ተረዳ ሊቆጣጠርህ የሚታገልህ ፍርሃትህ እውነት አይደለምና አትስማው በፍጹም ጆሮም እንዳትሰጠው የጽሑፉ ምንጭ ምክር አምሮ ለተሻለ ነገ ቀጥለን ስናነብ ያገኘናቸውና ለህይወት በጣም አስፈላጊ ምክሮች አንደኛ ስትናገር አሳጥርህና ግልጽ በሆነ መንገድ ይሁን ሁለተኛ ስትሰራ በትኩረት ይሁን ሶስተኛ ስትማር ለውቀት ይሁን አራተኛ ስትሰጥ በደስታ ይሁን አምስተኛ ስትወድቅ በፍጥነት ተነሳ ስድስተኛ ስታቅድ ለነገህ አስብ ሰባተኛ ስትራመድ በኩራት ይሁን ስምንተኛ ትችት አትፍራ ዘጠነኛ በራስህ ተማምነህ

ከምነግርሽ ልቆ ይገለጥ የለም ወይ በፍት ያንጸባርቆ ሱንጓም ባይገባሽ በለመንኩት ጸጋ የግጽም ማህሌት ለደርስ የምተጋ ለማን ይመስልሻል ለምን ይመስልሻል ምንድን ባደርግልሽ መውደዴ ይገባሻል ምንድን ባደርግልሽ መውደዴ ይገባሻል ደራሲ ሄኖክ

የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የምዝናኛ ፕሮግራም ይህን ይመስላል። ፕሮግራማችን ስለተከታተላችሁ ከልብ እናመሰግናለን። የዛሬውን የምዝናኛ ፕሮግራም አዘጋጅ ያቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ የምዝናኛ ፕሮግራም እንገናኛለን። እስከ ሳምንት

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ከአቶ ወርቄ ተካ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልና አቶ ወርቄ እንደምን ዋልክ?
1: ጥልኝ አቶ ሰጠኝ ግን በአጠቃላይ ካሌ ሬዲዮ አማርኛ አሰራጮች በሙሉ ስመጥራት
0: ሁላችንም ደርሷል ባለረቦቼም

0: እንግዲህ ከአንተ ጋር የምንነጋገረው በተለይ በወጣቶች ዙሪያ ያሉ ከፖሊስ ጋር ባሉ ችግሮች ዙሪያ፣ አንተም እንግዲህ በልጅ ሰለሞን ምክንያት ብዙ ነገሮችን አሳልፈሃል እና እንደው ለወጣቱ ለአዲሱ ትውልድ የሚመከር ካለ ሀሳብክን እንድታካፍለና ወላጆች ማወቅ የሚገባቸው ነገር ካለ ብለን ነው።
1: መልካም፣ አመሰግናለሁ ወንድም ሰጠኝ። እንግዲህ በወጣቶችና በፖሊስ መካከል በእርግጥ ሰለሞን ከሞተ በኋላ ወይም መረጃ የለኝ ይሆናል አሊያም ግን መግደላቸውን አቁመዋል። በሌላ መልኩ እንግዲህ በወጣትና በፖሊስ አሁንም ተስተካክሏል ወይም ትክክል ነው ለማለት ትንሽ ያዳግታል። አልፎ አልፎ አንዳንዴ በወጣቶችና በፖሊሶች መሀል አንዳንድ አለመግባባት ይፈጠራሉ፣ በተለይ በኛ ወጣቶች። ይሄው አለመግባባት ግን እንደ ድሮ በአንዳንድ ቦታ ላይ እንደማየው እንደ ድሮ የመገላመጥና በመጥፎ አይን የማየት ሁኔታ ትንሽ ቀንሷል ብን ማጋነን አይሆንም። ሆኖም ግን አንዳንዴ ደግሞ አንድ ትንሽ ስነ ምግባር የጎደላቸው ፖሊሶችም እናንተስ ምንድን ናቸው እዚህ የቆማችሁት የሚል በተለይ እኔ አንድ ጊዜ ሁለት ወጣቶችን አንድ ፖሊስ እንደዚህ መታወቂያ ምናምን እያለች ጠይቃቸው በጥጋቸው ሁለቱ ነው ቁመን ነበርና ምን እንደሚሏቸው ለመስማት መጨረሻ ላይ ሲፋጠጡ ግን እኛ ሄደን ለምንድን ነው እንደምትሏቸው መታወቂያ ከጠየቃችሁ በስርዓት ጠይቁ፣ እናንተም መታወቂያ ካላችሁ አሳዩ ስንል አንደኛው 14 ዓመቴ ነው፣ አንደኛው 15 ዓመቴ ነው፣ አንደኛው ግን መታወቂያ አልያዝኩም ከቤቴ ጥዬ ወጥቼ ነው ሳልይዞቼ ነው አለ። በዚህ ይሄዳሉ የዛን ጠይቃቸዋለን ሲሉ ምን አድርገዋል ምን ወንጀል ሰሩ ብለን እኛም ስንከራከር እናንተ ምን አገባችሁ ምናምን ሲል አንደኛው ፖሊስ አይ ተውተው ይሄ የሰለሞን አባት እኮ ነው አታውቀው እንዲህ ምናምን ተዋቸው በቃ በሉ እናንተም ወደ ሌላ ቦታ ሄዱ በሏቸው አሉን። እኛም ልጆቹን መካከረን ለምን ፖሊስ ጋር ትጣላላችሁ ለምን ትጋፈጣላችሁ በህግ ሆናችሁ ማሳየት አለባችሁ የምትጠየቁትን ነገር ብለን ይዘናቸውንና አንዳንድ ህገወጦችም አሉ። ሁሉም ተስተካክሏል ማለት አይገባም። ይሁንና
0: ተስተካክሏል ማለት አይገባም ግን ወጣቶች ዘንድስ ያሉ ችግሮች ለምሳሌ ወጣቶች ራሱስ እንደው ፖሊስ ይጠይቃቸው በአዎንታዊ መልኩ መታወቂያ ከሆነ መታወቂያን የማሳየት ሁኔታስ አለ ወይ በፍቃደኝነት?
1: እንግዲህ ይሄ ነው ትልቁ ነገር። አሁን አንድ ሰው መብቱን ለማስጠበቅ መጀመሪያ ግዴታ መወጣት አለበት። የእኛ ወጣቶች እኔ በእውነት የምመክራቸው አሁንም ወላጆች ሊያዳምጡ ይችላሉ፣ አንድ ሰው ህጋዊ መሆን አለበት መጀመሪያ የህግን አካል ለማክበር መጀመሪያ ራስ ሰውየው ህጋዊ መሆን አለበት። ምክንያቱም እኔ መታወቂያ ከተጠየቁ መታወቂያ ካለ በወቅቱ ማሳየት አለብኝ፣ ከሌለ ደግሞ ከቤተሰብ ተደውሎ መታወቂያ እንዲመጣልኝ ማድረግ ይህ ግዴታችን የማንኛውም ግዴታ ነው።
0: ግን መታወቂያ ይዞ መንቀሳቀስ ግዴታው
1: ትልቁ የመጀመሪያውና ትልቁ ነገር መታወቂያን ይዘ መንቀሳቀስ ነው። በአጋጣሚ ግን አንዳንድ ስህተቶች ቢፈጠሩ ረስቶ ቢመጣ አለ መታወቂያ ቤት ረስቼ ነው ቤተሰብ ጋር ልደውልና መታወቂያ ላስመጣ አለዚያም ደግሞ ወደ ህግ ቦታ ውሰዱኛ የምታጣሩትን አጣሩ ብሎ ምላሽ መስጠት ይሄ የመጀመሪያ ተቀዳሚ እንትን ነው። እና ወጣቶች አንዳንዴ እኛ በጭፍኑ የህግን አካል ብቻ ስም ማጥፋት ሳይሆን እኛ ምን አድርገናል ማለት ይሄ ተገቢ ነው። ሌላው እኛ ሁልጊዜ ዘረኛ ነው ፖሊስ ብለን ከምንፈርጅ ይልቅ መጀመሪያ ማህበረሰቡ ከፖሊስ ጋራ በአካባቢው ካለው ፖሊስ ጋራ ግንኙነት መፍጠር አስፈላጊ ነው። ምክንያቱም ልጆቻችንን ወደ ስነ ምግባር ለማምጣት እኛ መጀመሪያ ከፖሊስ ጋር መገናኘት መቻል አለብን። ከዛ በኋላ ከልጆቻችንና ከፖሊስ ጋር ሶስት አካል ሆኖ በአንድ መፍትሄ መፈለግ፣ ለምን ግጭቱ የሚፈጠረው በምን ምክንያት ነው፣ እናንተ ስትጠየቁ በአግባቡ ጠይቁ፣ እናንተ ስትጠየቁ በምን ላይ ስጡ ብለን የወላጅ ምክር ለልጆችም ያስፈልጋል። የህግ አካሉም ደግሞ ህጋዊ መብቱን መጠቀም ከቻለ አግባብ ባለው መንገድ ነው መሆን ያለበት እንጂ በግልምጫ በንቀሽ አይነት በማየት ከሆነ አሁን መሆጣቱ ጋራ ፍጥጫ ሊፈጠር ይችላል። ስለዚህ ፖሊስም በስነ መግባር በተሞላበት በኋላ ሰላምታ ሰጥቶ የሚያስፈልገውን ጥያቄ በጠየቅ ይሄ ተገቢ ሊሆን ይችላል ብዬ አስባለሁ።
0: ከቤት ወላጆችስ ለምሳሌ ለወጣቶች ግንዛቤ መስጠት ሁኔታ በፖሊስ ስትጠየቁ ይህን አድርጉ ይህ ቢሆን መልካም ነው ብሎ የማስረዳትና አንዳንድ ጊዜ ነገሮችን እንደው ከዘረኝነት ብቻ የማየት ሁኔታ በወጣቶች ይስተዋላል እና ይህንንስ እኛ ቅድም የገለጽከው ነገር አለ መብት ግን ለማስጠበቅ አንተም ግዴታህን መወጣት አለብህና የዛ አይነት ነገር ቢኖር ጥሩ ነው። ቤት የሚሰራ ብዙ ነገር አለ።
1: ተከክለ ይሄ ነው ዋናው ትልቁ ነገር። እኛ ወደ ሌላ አካል ጣታችን ከመቀሰራችን በፊት እኛ ከቤት ለልጆቻችን ምን እየመከርናቸው ነው? ምን ሲወጡ ምን ብለን እየነገርናቸው ነው? አንዳንዴ በብዛት በእኛ አካባቢ የሚሰራጨው ፖሊስ ያገኘ እንደሆነ ያስራል፣ እነዚህ ዘረኞች ናቸው። ይሄ በፍጹም በፍጹም በፍጹም ለልጆቻችን የሚበድል እንጂ ጥሩ ስነ ምግባር ይዘው ሊወጡ አይችሉም። ምክንያቱም ዘረኛ ፖሊስ ዘረኛ ነው፣ መምህሩ ዘረኛ ነው ባልን ቁጥር ልጆቻችንን ማሸማቀቅ ምንድን ነው? ዘረኛ ማለት ምንድን ነው? ከሌላ የተለየን ነው ወይ? እንዲህ የሚል ሀሳብ እንዲገባቸው ማድረግ ካልሆነ በስተቀር መፍትሄ አይደለም። ትልቁ መፍትሄ ምንድን ነው? ለልጆቻችን ቁጭ ስንል በጨዋታ መልክ ማድረግ ያለብን የዚች ሀገር ዜጋ ነው፣ ከነጩ ቀለም ነው እንጂ የሚለየን እኩል መብት እንዳለን ማስረዳት ነው። በእርግጥ ቅድም እንደነገርኩ አንዳንድ ስርዓት አርበኛ ፖሊሶች ይኖራሉ ወይም ከህግ ውጭ የሚሰሩ ይኖራሉ። ግን እነሱን ሁሉ ጠቅል በእነሱ ሌላውን የእስራኤልን ፖሊስ ይሄ ነው ብለን ማስረዳት ይሄ ተገቢ አይደለም። እውነተኛው ተገቢ የሚሆነው ልጆቻችን ሲወጡ መታወቂያ ይዛል። ለመታወቂያ የደረሰ ከሆነ መታወቂያ ያልደረሰ ከሆነ ደግሞ ፖሊስ ሲጠይቅህ መታወቂያ የለም እድሜ ትንሽ ነው በል፣ ወደ ቤተሰቦች የደውሉልኝ በል። ይሄን ማለት ነው ማስተማር ያለብን መንገር ያለብን እንጂ ሁልጊዜ ስለ ፖሊስ መጥፎ ስለ መምህር መጥፎ የምንነግራቸው ከሆነ ልጆች ደማቸው እየፈላ ትንሽ ሲጠየቁ ከቤት የተነገራቸውን በመያዝ ብቻ ከፖሊስም ጋር ከመምህርም ጋር ላይግባቡ ይችላሉ።
0: በጣም በጣም ጥሩ ሀሳብ ነው። እንግዲህ እኛም መስራት ያለብንን የቤት ስራ እንስራ። ችግሮች የሉም አይደለም፣ ችግሮች እስራኤል ብቻ አይደለም ዓለም ላይም አለ። ነገሮችን ግን በተቻለ መጠን እኛም ካከበርን ሌላው ያከብርልናል። ቅድም እንዳልከው ደግሞ ከፖሊስ ጋር ያለን ግንኙነት ጥሩ ሲሆን የእኛን ማንነት የመረዳት ሁኔታ ይኖራልና በጣም እናመሰግናለን። ካለን ጊዜ አንጻር እንግዲህ ግማር ኻቲማ ቶባ እንላለን። አቶ ወርቄ ተቀሳ፣
1: እኔም በጣም ነው የማመሰግናችሁ። እግዚአብሔር ከፍ ያርግልኝ። ኻቲማ ቶባ።
0: እናመሰግናለን። ቻው ቻው። የተከበራችሁ አድማጮቻችን እንግዲህ ከሰዓት በኋላው ፕሮግራማችን እየተጠናቀቀ ነው። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። አስተያየታችሁ አይለየን። በተለያዩ ርዕሰ ጉዳዮች አስተያየታችሁን ሰንዝሩ። በተረፈ ለባልደረቦች ወርቅነሽ ሸቴና ሻያው ደጉ እንዲሁም ለቴክኒክ ባለሙያችን ያኢር ኒውማን እናመሰግናለን። ምሽት 7 ሰዓት ላይ ደግሞ እንደገና እንጠብቃችኋለን። እንግዲህ ሀሳቦችን መሰንዘር ጥሩ ነው። ያው ፕሮግራሞቻችን ይቀጥላሉ። ሁሉም በመወያየት የህብረተሰባችን ችግር ለመፍታት ጥረት ማድረግ አለብን። በውይይት እርምጃ በመውሰድ በተለያዩ ጥሩ ነገሮችን በማምጣት ያስፈልጋል እና እንግዲህ ውይይቱም ጥሩ ነው። ባለሙያዎችም ካላችሁ በዙ ዙሪያ ሀሳባችሁን ብትሰነዝሩ መልካም ነው እንላለን። እናመሰግናለን። መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ለተ ሐሙስ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንመኛለን። ዛሬ ለቱ እንደ ዕብራን ዘመን አቆጣጠር ዮም ኻሚሺ ባብ ቲሽሬ ታፍሽን ፔ ዛይን ሲሆን እንደ አውሮፓውያን ዘመን አቆጣጠር ሴፕቴምበር 17 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ መስከረም 7 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ዩራይ ፒከር ሲሆን የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብ ነው። ተይዘገባ ሳምንታዊ የወጣቶች ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ እስከ መጨረሻው ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
0: አመሰግናለሁ ሰጠኝ። አርስተ ዜና ጠቅላይ ሚኒስትር ቢንያሚን ናታንያሁ እስራኤል ድል የምታደርገው መደበኛ ጠላቶቿን ሁሉ ኢራንን፣ ሂዝቦላና ሐማስ ናቸው ሲሉ ተናገሩ። የእንግሊዝ መንግስት በይሁዳና ሰማርያ ቀበሌዎች በሚኖሩ እስራኤላውያን ላይ ኢኮኖሚያዊ ማዕቀብ ለመጣል ማስፈራራቱን እንደቀጠለ ነው። በጥቅምት 7 ከባድ የሽብር ጥቃት የተሳተፉትን ሽብር ፈጣሪዎችን በሙሉ ያንዳንዳቸውን ይዛቸዋለን ሲሉም የመረጃ ድርጅት ሻባ ካላፊ ተናገሩ። የሊኩድ ፓርቲ የአረብ ፓርቲዎችን ከምርጫ ለማገድ የሚያደርገውን ጥረት የአረቦችን የሚወክል የአዳላ የተሰኘ ድርጅት ሊኩድን አወገዘ። ሰሜን አይርላንድ እስራኤል ከአውሮፓ ህብረት ትብብርነት አባልነቷን ለመሰረዝ እየሰራች ነው። የአሜሪካና የኢራን ውጥረት ጎን ለጎን አሜሪካ የጦር መሳሪያ ማምረት አጠናክራ ቀጥላለች የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። ጠቅላይ ሚኒስትር ናታንያሁ እስራኤል ድል የምታደርገው ጠላቶቿ ሁሉ ኢራን፣ ሂዝቡላና ሐማስ ነው ሲሉ ተናግረዋል። ለሻባክ የመረጃ ድርጅት ሰራተኞች በተደረገ የላቀ አገልግሎት ሽልማት ስነ ስርዓት ላይ ናታንያሁ እንደገለጹት እስራኤል ህዝቧን ከጉዳት ለመከላከልና ነፍሰ ገዳዮች ጋር ሂሳብ እየተሳሰበች ትገኛለች። የሻባክ ኃላፊ ዳቪድ ዚኒ በንግግራቸው እስራኤል በኦክቶበር 7 ጥቃት ላይ የተሳተፈውን አሸባሪዎችን አሳድደን ተከታትለን እንይዛቸዋለን ብለዋል። በእሳቸው እንዳሉት በዓለም ላይ በጣም ሩቅ የሚባል ቦታ የለም፣ ይቅርታ የለም፣ የሚያበቃበትም ቀን የለውም። አሳድደን እያሳደድን ነው። እስከ መጨረሻ ተሳታፊ ድረስም ማሳደዱን እንቀጥላለን። የእስራኤል የደህንነት ስርዓት ረጅም እጅ በእኛ ላይ ጉዳት ያደረሱትን ሁሉ በዋሻዎችም ጥልቀትም በሚስጥር መዋቅሮችና በየትኛውም የዓለም ጥግ ቢሆኑም እናገኛቸዋለን ሲሉ ተናግረዋል። ከመሬት በላይና ከመሬት በታች ያለውን የሽብር መዋቅር ለመደብሰስ እና የሽብር አመራሮችን ዘላቂ በሆነ መልኩ ሴራ እያከሸፍን ነው ሲሉ የመከላከያ ሚኒስትር እስራኤል ካስ ገለጹ። እሳቸው እንደተናገሩት ሐማስ ዛሬ በከባድ የስትራቴጂካዊ እውነታ ውስጥም ውድቀት ላይ ይገኛል። እስራኤል የደህንነት ግቦቿን ለማጠናቀቅና የኦክቶበር 7 ስጋት ዳግም እንዳይደገም ለማረጋገጥ ስራዋን አጠናክራ ትቀጥላለች። በኢራን የሚገኘው የፍልስጤም ሰራዊት መሪዎችም እናከሽፋለን፣ የኢራን ሆነች ሌላ ማንኛውም አካል ሐማስን እንደገና እንዲታጠቅ አንፈቅድም፣ የቱርክ መሪ አርዶዋን በአዛ የሚገኙትን የሚያዝን ከሆነ ወደ ሀገሩ ይውሰዳቸው የሚል ንግግር አድርገዋል። የሊኩድ ፓርቲ የአረብ ፓርቲዎችን ለምርጫ ለማገድ የሚያደርገውን ጥረት አዳላ የተሰኘው ድርጅት ዋና ኃላፊ ጠበቃ ሐሰን ጃብሪን እንደገለጹት የአረብ ማህበረሰብ ፖለቲካዊ አመራር የኦክቶበር 7ቱን ክስተቶች በማውግዟል። ይህ ግልጽ ነው። እና በዚህ ይያለም በእስራኤል የፖለቲካ በእስራኤል መንግስት እንዳይስ ፍልስጤማውያን ይቅርታ አረብ እስራኤላውያን እንዳይሳተፉ ለማድረግ የሚጥሩ ሰዎች ተሳስተዋል። እኒህ ጠበቃ የህግ ባለሙያም ሐሰን ጃብሪን ሲናገሩ ይህ ሁኔታ በእስራኤልና በአረብ እንዲሁም በፍልስጤሞች ጋር ያለውን ግንኙነት አሻክሮ ከባድ ግጭትን ያስከትላል። ለዚህም ለሰላም ቢታሰብ ይሻላል የሚል መልእክት አስተላልፏል። የከፍተኛ ፍርድ ቤትም ግልጽ የሆነ ውሳኔ አስተላለፈም። ህግን በግልጽ ስለማይፈቀድ በምርጫ ጣቢያዎች የሚገኙ የፓርቲዎች ተወካዮችም የምርጫ መረጃዎችም በቅጽበት ለፓርቲዎቻቸው የምርጫ መምሪያ ቢሮዎችን እንዳስተላልፉ የከፍተኛ ፍርድ ቤት ወሰነ። በዚህ ፍርድ ቤቱ የማዕከላዊ የምርጫ ኮሚቴ ውሳኔ ሽሮታል። ዘጋቢያችን ታማር አልሞክ እንደጠቆመችው ከሆነ የዳኞች መዋቅር በጥንቃቄ አቀንቃኝ ነው። ኮንሰርቨርስ ተብለው የሚታሰቡበት የሶስት ዳኞች ያኤል ቪልነር፣ አሌክስ ሽታይን እና ካሌድ ካቡብን ያካተተ ነው። በይሁዳና ሰማሪያ ቀበሌዎች ከፍልስጤም ሽብርተኝነት ጋር የሚደረገው ውጊያ የናሃል የመከላከያ ሰራዊቱ የናሃል ብርጌድ ኃይሎች ባለፉት ጥቂት ወራት ገደማ 230 የሚሆኑ ተፈላጊ ግለሰቦችን ያሰሩ ሲሆን ከ100 በላይ የጦር መሳሪያዎችና ወታደራዊ መሳሪያዎች በቁጥጥር ስር አውሏል። ከተያዙት የጦር መሳሪያዎች መካከል M16 ጠመንጃዎች፣ ጥይቶችና እንዲሁም የጥይት ካዝናዎችም ሽጉጦችም ይዘዋል። አይርላንድ ባዛና በይሁዳ ሰማሪያ ቀበሎች በእስራኤል የተካሄደ ባለው ፖሊሲ ከፍተኛ ድንጋጤ እንደተሰማባ ገለጸች። እስራኤል ከአውሮፓ ህብረት ጋር ያላትን የትብብር ስምምነት ማገድ እንደሚያስፈልግ ገልጻለች። የሰሜን አይርላንድ ጠቅላይ ሚኒስትር ማርቲን እንደተናገሩት ሀገራቸው ከሌሎች የአውሮፓ ህብረት አባላት ሀገራት ጋር በመተባበር እስራኤል ለማግለል እየሰራች መሆኗን አስታውቋል። በእንግሊዝ መንግስት የይሁዳና ሰማሪያ ቀበሌዎች በሰፈሩ እስራኤላውያን ጉዳይ ላይ ሊጣሉ ስለታሰቡት ማዕቀቦች በተደረጉ የምክክር ስብሰባዎች ላይ መረጃ ያላቸው ምንጮች በለንደን ለሚታተመው እና በኳታር ገንዘብ ድጋፍ ለሚንቀሳቀሰው አልአረቢ አልጃዲድ ጋዜጣ እንደገለጸው የእንግሊዙ መንግስት በእንግሊዝ ዜግነት ያላቸው በይሁዳና ሰማሪያ ቀበሌዎች የሚኖሩ ሰፋሪዎችን በእነዚህ ማዕቀቦችን የሚነኩ መሆናቸውን በይፋ አሳውቀዋል። የአሜሪካና የኢራን ውጥረት ጎን ለጎን የጦር መሳሪያ ማምረት ቀጥሏል። በአሜሪካ የአሜሪካ የመኪና አምራች ኩባንያ ጀነራል ሞቶርስ ለአሜሪካ የመከላከያ ሰራዊት የመሳሪያ ክምችት ማሟያ የሚሆኑ የፓትሪዮት ሚሳይል ክፍሎችን ማምረት መጀመሩን ባለፈው ወር የጀመረ መሆኑን አሳውቋል። የአምራቾች ትብብርም ጀነራል ሞተርስ ለሎክሄድ ማርቲን ኩባንያ የሚሆኑ የፓትሪዮት ፓክ 3 የሚሳኤል መጥለፊያ ጸረ ሚሳኤል ክፍሎችን ማቅረብም የጀመረው ሲሆን የመጀመሪያ ዙር ምርት ባለፈው ነሐሴ ወር ላይ አስረክቧል። የአየር ጸባይ ትንበያ ዛሬ በሀገራችን ከሰነበተው ሙቀቱ ቀንሶ በመጠኑ ቅዝቃዜ ታይቷል። ነጋርም የሙቀቱ መጠን ለወቅቱ ከተለመደ ዝቅተኛ ይሆናል። በሰሜንና በሰሜን ማዕከላዊ ሀገራት ክፍሎች በመካከለኛው ክፍለ ሀገርም አካባቢ እንዲያው በጥቂቱ አልፎ አልፎ ይዘንባል የሚል ትንበያ አለ። ወደ ቅዳሜ ተመሳሳይ የአየር ጸባይ ሁኔታ ይኖራል። እስከ መካከለኛ ቀን ድረስ በሰሜንና በባህር ዳርቻዎች መጠነኛ የሆነ ቀላል የአካባቢ ዝናብ ሊኖር ይችላል ነው ያሉት ተመራማሪዎቹ። ዜናው እስከዚሁ ነው። ሰጠኝ
2: ኢሳያው ለዜናው እናመሰግናለን። ወደ ቀጣይ

0: ሻያው ግዴ ወደ ቃለ ምልልስ ነው ምናልፍ ከዛ በፊት እስኪ ዛሬውን አዲስ ባልደረባለን የፖለቲካ ጉዳይ ተንታኛችን ነው ምህረት ታከለ ሶ በስልክ መስመራችን ይገኛል እንግዲህ ወደሱ እንለፍ ጤና ይስጥልን ምህረት እንደምን አለ
1: ጤና ይስጥልኝ አቶ ሰጠኝ እንዲሁም አቶ ሻያው ለሁሉም አድማጮቻችን በሙሉ እንደምን አላችሁ
2: ደህና ነን እግዚአብሔር ይመስገን የፖለቲካ ዘጋቢያችን አዲስ ዘጋቢያችን እንግዲህ እንዳስተዋወቀው ሰጠኛው ምህረት ታከለ አዎ በመገናኛ ብዙሃን ካሁን ቀደም በቴሌቪዥን በአማርኛው በ140 ኢአይ ኢማን ነው ብትለው
0: ኤቲቪ
2: ኤቲቪ ቴሌቪዥን ጣቢያ ስትዘግብ እንደነበረ የቅርብ ጊዜ ትዝታችን ስለሆነ ያንን ቴሌቪዥን የተከታተለ ሰው በዚህ ትዝታውን ለመቀስቀስ ብዬ ነው ያስታወስኩትና አሁን ወደ ሬዲዮ መሰራጫ በፖለቲካ ዘጋቢያችን ነና
0: አለቃችን
2: እንኳን ደህና
1: ቆያችሁን በደግነት አመሰግናለሁ አቶ ሻያው
0: እናመሰግናለን ሐላፊያችን እንግዲህ ከትላንት ናኖ ያስታወቀችን አይደለም ከዛሬ ጀምሮ ያው በፖለቲካ ጉዳይ ተንታኝ ይሆናል ተብሏል ያው ሻየዋለው ነው እኔ ምደግመው እንኳን ደህና መጣህ እንላለን
1: አመሰግናለሁ
0: ወደ ፖለቲካው እስከምትገባ ድረስ በፖለቲካ ጉዳይ ዘጋቢ
1: እናንተ ከገባችሁ እኔም ገባለሁ
0: ሻያው ነው እንግዲህ ካራት ታመጣ
1: አቶ ሻያው ከጀመረው
2: የሰው ኃይል የፖለቲካ በተፋፋመበት ጊዜ ዘጋቢ ጋዜጠኛ ሊያግረን ሊረዳን መጣ የሚለው ለኛም ኃይላችን ጨመረ ደስ ነው የሚለኝ እኔ
0: በጣም ሁለት ነው ጥሩ ነው እንግዲህ እስኪ ራስ አንተን ለማስተዋወቅ ጥረት አድርገናል ያው ቃል ህብረተሰቡ ከሬዲዮ አንጻር ነው
1: አመሰግናለሁ
0: በጣም እስኪ አጠቃላይ እንግዲህ ምርጫው ሊካሄድ 40 ቀናት ያክል እየቀሩ ነው ያጠቃላይ ያለው ሁኔታ ምን ይመስላል
1: አው በእንግሊዝ ያው የመጀመሪያ ቀንም እንደመሆነ መጠን አንዳንድ ግልጽ ያልሆኑ ነገሮች ካሉ እናንተም እንድትተባበሩኝና የተቻለውን ያህል ግልጽ ማድረግ ሞክራለሁ መጀመሪያ የፖለቲካውን አውድማ የፖለቲካው ሂደት ምን እንደሚመስል እስካሁን ያለው ሁኔታ ማለት ነው ከዛሬ ሳምንት በፊት የማዕከለኛው የምርጫ ኮሚቴ ከመዘገባቸው 38 የፖለቲካ ፓርቲዎች በአሁኑ ጊዜ ጎልተው የሚታዩት 13ቱ ናቸው እነሱም የማለፍ እድሉ ያላቸው ነው የማለፍ እድሉ ስንል በዚያ ጋር እንደሚታወቀው አራት የመቀመጫ ቦታ ያላቸው ፓርቲዎች ብቻ ነው ወደ ክኔሰት ወይም ወደ ፓርላማ የሚገቡት ስለዚህ
0: አኹዛ ሲማ ማለት ነው እንግዲህ
1: አዎ ኻሲማ አኹዛ ኻሲማ የሚባለው ይህ ማለት በድምጽ ደረጃ ስንወስደው ማዕከሉ ማለት ነው እስከ 150 ሺህ ድምጽ ያስፈልጋል አንድ ፖለቲካ ፓርቲ አራት ወንበር ለመቀመጥ ይሄ ደግሞ እንደ በአጠቃላይ እንደ ምርጫው የሰው የህዝቡ የምርጫው ብዛት ይወሰናል ማለት ነው
2: ምንድነው እዚህ ላይ ያው መልክ ያለ እያንዳንዱ ፓርቲ በሚፎክክር ተው ይወዳደራል የድምጽን ያገኛል በዋናው ቀን ጥቅምት 7 ቀን ነው እንግዲህ ምርጫ የሚካሄደው እና እንዳልከው አሁን አጠቃላይ ከተወዳደሩት ፓርቲዎች መካከል በክነሴት መቀመጫውን በለማግኘት በሚል መለኪያ ወይም ሐሲማ አሁዝ የሚባል ነገር አለ አደለ መለኪያ ለማለፍ ሲባል አራት ወንበር ለማግኘት ሲባል በዚሁ መለኪያ 3.25 መሰለኝ በመቶ
1: ፐርሰንት ከሚመርጠው በአጠቃላይ ከሚመርጠው ህዝብ ማለት ነው በቁጥር ስንወስደው ወደ 150 እስከ 160 ሺህ ድምጽ ያስፈልጋል ማለት ነው አንድ የፖለቲካ ፓርቲ አራት ወንበር ለመቀኘትና ለመግባት እንዳልኩት ይህ እንደ መራጩ ብዛት ሊያንስም ሊጨምርም ይችላል
0: በመጠሻው 120 እንዳልከው እንዳልባት ፐርሰንቱ የመራጩ ህዝብ ከፍ ካለም ፐርሰንቱ ይጨምራል
1: ከፍ ይላል 170 ሺህ ሊደርስ ይችላል አዎ እስካሁን ድረስ የሚመርጠው የመምረጥ እድሉ ካለው 6 ሚሊዮን ምናምን ህዝብ 4 ሚሊዮን ምናምኑ ነው ወደ ምርጫ ቦታ ሄዶ የመምረጥ መብቱን የሚጠቀመው ብዙ ጊዜ አንዴ ትንሽ በ2% ሊቀንስ ሊጨምር ይችላል ግን የሚያንገበግቡ ነው ምርጫው አስፈላጊ ወይም ወሳኝ ነው ብዙ ህዝብ ከመረጠ ደግሞ የፖለቲካ የማለፊያ መስፈርቱን ለማለፍ ከ170 እስከ ዛም በላይ ድምጾችን ሊያስፈልግ ይችላል በ170 እሺ ስለዚህ ብዙ ትንንሽ ፓርቲዎች በጥናት ላይ በቅድመ ዝግጅቱ ላይ ወይም በትንበያው ላይ የተለያዩ የማህበራዊ መገናኛ ብዙሃን ወይም የመረጃ ትልልቅ ድርጅቶች በሚያደርጉት ትንበያ ላይ ስማቸውንም መኖራቸውንም አናይም ብዙ ጊዜ፣ ምክንያቱም የማለፍ እድላቸው በጣም ትንሽ ስለሆነ ነው ማለት ነው። ስለዚህ በአሁኑ ጊዜ 13 የማለፍ እድል ያላቸው የፖለቲካ ፓርቲዎች ይገኛሉ። እነዚህ የፖለቲካ ፓርቲዎች ነው እንደ ማንኛውም ፖለቲካ በሁለት ክንፍ ይመረጣሉ። የግራ ክንፍና የቀኝ ክንፍ አክራሪዎች አሉ። በዚህኛው በኩልም በዚህኛው በኩልም የጠቅላይ ሚኒስትራችን የቢንያሚን ነታንያሁ ክንፍ አለ። በግራ በኩል ያለው ደግሞ ይሄ ነው ተብሎ የተወሰነ የክንፉ ወይም የቡድኑ መሪ እስካሁን የለም። ከሚገርመች ነገር የድሮ የወታደሮች ኢታማጆር ሹም የነበሩት አቶ ገዴ ዘንጎቴ የሚመሩት ያሻር የተባለው ፓርቲ በአሁኑ ጊዜ ሊኩድን በልጦ የመጀመሪያውን ቦታ ይዟል። ከፍተኛ ድምፅን ሊቀበል ከሚችል ፓርቲ አንዱ ሆኗል። ይህ ማለት እንግዲህ እሳቸው በመሰረቱ የግራው ክንፍ ተወካይ ወይም ከቢቢ ጋር የማይሄዱ የፖለቲካ ፓርቲዎች የበላይ ወይም መሪ መሆን ይገባቸዋል ወይም ይገባኛል ይላሉ። በመጠኑ ደግሞ በሁለተኛ ቦታ ያሉት እነ ሊበርማን እነ የኬን የበፊቱ ጠቅላይ ሚኒስትር የነበሩት የበያሃድ ፓርቲ ሊቀመንበር እነሱ ደግሞ ብቁ አይደሉም የመጀመሪያ ቦታ ለመያዝና፣ ይህ ማለት እንግዲህ ያው ለጠቅላይ ሚኒስትርነት እጩ እየሆኑ ነው እየደገፍን ነው ማለት እንዳይሆን ነው ካሁኑ ወደ ኋላም ያፈገፈጉት እሳቸውን የቀኙ ፓርቲ አባሎች በሙሉ ቢንያሚን ነታንያሁን የበላይ አድርገው ተስማምተው በእሳቸው መመሪያ መሰረት ከተወሰኑ ሁለት ፓርቲዎች ውጭ በእሳቸው መመሪያ መሰረት እየተንቀሳቀሱ ካምፓኒያቸውን እያካሄዱ ይገኛሉ። በግራው ወይም ከጠቅላይ ሚኒስትር ቢንያሚን ነታንያሁ ተቀናቃኝ ፓርቲዎች ግን ይህ ነው ተብሎ ፊት ላይ የቆመ በእነሱ ስምምነት የተወሰነ የለም እስካሁን።
2: አሁን ዘጋቢያችን ምህረት ታከለ አሁን እንደ ዜጎች የምንጠይቀው ምንድን ነው፣ አዲስ መንግስት ለሚቋቋመው ከምርጫ በኋላ ምን አይነት ጥምር መንግስት ነው የሚዋቀር የሚቋቋመው ተብለው ነው የሚነሳ ጥያቄ ስለሆነ አሁን አንተ አዎ ለመግለጽ ተቋቁመሃል። ሁኔታ ያለውን አካድ የቀኝ አዝማማ የግራው በምን ሁኔታ ከየትኛው ቡድን ጉሽ ይሉታል አሁን ቡድን የመሰረተ ነው እንግዲህ የተለያዩ ፓርቲዎች እንግዲህ ቡድን ነው የሚሆነው ጉሽ ይሉታል። አሁን እንግዲህ በኳሊጽያ አለ ኳሊጽያ ኦፖዚሲያ የተቃራኒ ደግሞ አለ። እንዴት ታስባለህ?
1: በአሁኑ ደረጃ ማሰቡና መገመቱ በጣም አስቸጋሪ ነው። ያለው ፉክክር በየቀኑ አንዲት ነገር ትንበያውን ሁሉ ይቀይረዋል። በአሁኑ ጊዜውን የግራው ክንፍና የቀኙ ክንፍ የአረብ ጥምሮችንና የራአምን የማንሱር አባስን ፓርቲ መሀል ሳናስገባ እነሱን በጎን አድርገን ሁለቱ እኩል ናቸው። በብዙዎቹ ቅድመ ጥናቶች ወይም ትንበያ ብለን በምንጠራው ላይ ሁለቱም 52-52 ቦታ ይቀበላሉ። ይህ ማለት እንግዲህ ወይም እንደ ባለፉት ምርጫዎች ደጋግሞ ምርጫ መሄድ ያስፈልግ ይሆናል ወይም ደግሞ አንዱ ከአረብ ህብረተሰብ ተወካይ የተሆኑት ፓርቲዎች ውስጥ ከአንዱን በውጭም ሆነ ከውስጥ ገብቶ እንዲደግፈው አድርጎ መንግስት መመስረት ይኖርበታል ማለት ነው። ያ ካልሆነ ግን በአሁኑ ደረጃ እንዴት ሆኖ አንድ መንግስት
0: 61 የሚያገኝ
1: ከ61 በላይ መቀመጫ አግኝቶ ወይም ወንበሮችን አጣምሮ መንግስት መሆን እንደሚችል በጣም መገመት በጣም ይከብዳል። ምክንያቱም 61 ቦታ ማግኘቱ ይሄ ዝቅተኛው ነው። ይሄ ማለት እንደምናስታውሰው ናፍታሊ ቤኔት እና ያር ላፒድ በ61 ቦታ በማንሱር አባስ ተደግፎ ባቋቋሙ ወቅት ምን ያህል ከባድ እንደሆነ አንድ የፓርላማ አባል መንግስቱን ሊጥል እንደሚችል ተረድተውታል። ስለዚህ የግድ ሰፋ ያለ ኃይል ያለው በቀላሉ ሊንገዳገድ የማይችል መንግስት ለመመስረት በአሁኑ ጊዜ መንገዶቹ በጣም ከባድ ናቸው።
0: አዎ ከባድ ናቸው። ጥሩ፣ ለወደፊት ብዙ ምናቸው ነገሮች ይኖራሉ። አሁን እንግዲህ በዚህ በምርጫው ላይ ከፍተኛ ተጽዕኖ ያደርጋሉ የተባሉ የሚነገሩ ነገሮች አሉ። በተለይ በመረጥኝ ምርጫው ቅስቀሳው ላይ በምርጫ ቅስቀሳው ለምሳሌ ኤአይ አለ። የኤአይ ጉዳይ ሰዎችን ድምፅ ምስል አስመስሎ የመስራት ሁኔታ ኤስ እንዴት ነው?
1: አው ይሄ ነገር በጣም አስፈልጊ ነው ሁላችንም እንደምናቀው በተለይ ለህብረተሰባችን ግልጽ እንዲሆንና ማጤን ምናቸው ነገሮች ደጋግሞ መመርመር ማጤን አስፈልጊ ነው። ባሁን ምርጫ ላይ ከነበሩት ስካውን ከነበሩት 25 ምርጫዎች ውስጥ ይሄን 26ኛውን የ2026ቱን ምርጫ ሊዩና ውስብስብ ያደርጋል ተብሎ የሚገመተው በዚህ ሰው ሰራሽ ኢንተለጀንስ ወይም ሰው ሰራሽ አምሮ የሚቀናበሩ የተለያዩ ተንቀሳቃሽ ምስሎች ፎቶዎች አንድን ሰው በህይወት ተገናኝተው የማይገናኝ ተገናኝተው ማውቁ ሁለትን ሰው ተቃቅፈው አብረው ሲሄዱ የሚያሳዩ ፎቶዎችን በማውጣት በማህበራዊ ሚዲያዎች በማሰራጨትና የሰውን ስሜት ለመቀየር ወይም እሱ እንደዚህ ነው ይሄው ምስክር አለ እሱን አትምረጡ እኔን ምረጡ የሚሉበት ካምፔን ወይም የምርጫ ቅስቀሳ በጣም አስቸጋሪ ነው። በጣም ከባድ ነው የሚሆነው። በተለይ የቴክኖሎጂ ውቀቱ ለዘለለ ብዙ የህብረተሰባችን አካል እንደዚህ ነው ምንም ማድረግ አይቻልም። ይሄን በጣም ወሳኝ ነገር ነው። ምንም እንኳን የከፍተኛው ፍርድ ቤት ወይም የምርጫ ማዕከላዊ ኮሚቴው የተለያየ ግልጽ የሆነ መመሪያ ህግ ቢያወጣም ምክንያቱም አንድን ፎቶ እውነተኛ ፎቶ እስካልሆነ ድረስ እውነተኛ ፎቶ አይደለም ብሎ ከፎቶ ላይ መጻፍ እንዳለበት ህጎችን ወይም መመሪያዎችን ቢያወጡም አሁንም ቢሆን አንዳንድ ቪዲዮዎች ማን እንደሰራቸው ሳይታወቁ የተለያዩ አሳማኝ መስለው የሚቀርቡ የሚያሳስቱ ቪዲዮዎች አሉ። እነዚህ ደግሞ ሰው ሰራሽ አምሮ ወይም AI ሰው ሰራሽ ኢንተለጀንስ አምሮ የምንላቸው ውጤት ነው ማለት ነው። ይህ ነገር በምርጫው ላይ በጣም ወይም በምርጫ ቀስቀሳው ላይ ትልቅ ተጽዕኖ ያፈጥራል፣ ትልቅ ቀውስን ሊፈጥር ይችላል ተብሎ የሚሰጋበት ዋናው ነገር ነው። ይህን ስል ግን ምርጫው ሊሰረቅ ሊሳሳት ወይም ሊወናበድ ይችላል ማለት አይደለም። ምክንያቱም ይህ ሊሆን የማይችለው አሁን የማዕከላዊ ኮሚቴ ያወጣው ማስረጃ ነበር። ያ ሊሆን የማይችለው እንደ ሌሎች ሀገር በኮምፒውተር ወይም በተለያዩ ነገሮች የሚደረግ ምርጫ አይደለም። ከኛ ሀገር የምናደርገው ምርጫ ሰው ቀጥታ ሄዶ ራሱ የሚመርጥበት መንገድ ስለሆነ በኮምፒውተር ወይም በሰው ሰራሽ ምናምን ይሰረቃል ይጭበረበራል ማለት በጣም ከባድ ነው የሚሆነው። ስለዚህ እንደዚህ አይነት ድምጾች እንኳን ቢሰሙ ለማመን ተሎ አቸኩሉ ማለት ነው። ምክንያቱም ሰዎች ቁጭ ብለው በስነ ስርዓት የተወጣጡ ሰዎች መርጠውት ነው ሁሉ ነገር
0: ድምጹንም እነሱ ይቆጥራሉ።
1: ድምጹን ቆጥረው ነው ታስፈልገ ድጋሚ እንዲቆጠር የሚሆንበትም ሁኔታ አለ። ስለዚህ ቴክኖሎጂው የበለጠ ግራቀቅም አሁንም ቢሆን ሰዎች በአካል ተገንተው በአካል ቆጥረው ከሌን ያል ድምጽ አግንቷል ይሄ ፓርቲ ይሄን ያል ድምጽ ተቀብሏል ብለው የሚዘግቡት ስለሆነ በዚህ የሚያሰጋ ነገር የለም። የሚያሰጋ ነገር እንዳልኩት አንድን ሰው ባልዋለበት ባልነበረበት እንደነበረ አድርገው የሚያሳዩ መረጃዎች ወይም ደግሞ አንድ ሰው ያልሰራውን ጥሩ ስራ እንደሰራ አድርጎ የሚያሳዩ ነገሮች ላይ እኛ እንደ መራጭ እንደ ግንዛቤ ማድረግ እንዳለብን ማሳሰብና ማሳወቅ በጣም አስፈልጊ ነው። ስለዚህ የምርጫ በዚህ ጉዳይ ብቻ በጣም ትልቅ ቦታ ያለው ስለሆነ ከባድ ያደርገዋል ተብሎ ይገመታል።
2: ግሮም አሁን ባለፈው መንግስት ለበለው 25ኛው ክነሴት አሁን ተበተነ አሁን ወደ አዲስ ምርጫ ተሸጋገረ። አሁን እንዲህ ባለፉት ቅርብ ወራት አካባቢ ከክነሴቱ ከበጠኑ በፊት የተለያዩ ህጎችም አጽድቆ ነበር። ለምሳሌ ግዩስ ሆክ ግዩስ ወታደራዊ ማንኛውም በኩልነት በአንድ አቅጣጫ ብቻ ጫና ውትድርና አገልግሎት እንዳይሆን በሚል አሁን የቀረበው አከራካሪ ህግ ቀርቦ የጸደቀበት እንደው ቸኮል ባለ ሁኔታ
1: አጸደቀው
2: እንጂ ጥምር መንግስት አጸደቀውና ሆካ ግዩስን እንዳይታሰሩ እንብተኝ እንዳይታሰሩ ወለተኛ ወቅቱ የምናገረው ቃል ሁሉ ትክክለኝነት መኖር አለበትና በዚሁ እነዚህ እንዳይታሰሩ እንደማንኛውም አንዱ ውትድርና እናገረግር የሚሉ ይታሰራሉ አይደለ? አሁን እነዚህ ደግሞ ያረዲ ማይማኖት አክባሪ ወጣ ልጆች ደግሞ እንቢ ካሉ ይታሰራሉ። ይሄ እንዳይሆን መሆን መታሰር የለባቸውም የሚል ህግ አወጣ መንግስት። ጠቅላይ ፍርድ ቤት ግን ሰረዘው የመሳሰሉ ህጎች የጠቅላይ ፍርድ ቤት ሰንዝሯቸዋል ሰርዟቸዋል እና አሁን ምንድን ጣፋንታው ይህ ነው ብሎ መግለጽ ቀላል ነው? ቀላል አይደለም። እንደ አሁን በፖለቲካው አሁን በሚቀርበው ውድድር በፖለቲካው እንቅስቃሴ ላይ እንደዚህ የመሳሰሩ
1: ትልቅ ሚና አለው።
2: አዎ ትልቅ ሚና አላቸው ነው የሚሆነው አይደል?
1: አዎ አሁን በአሁኑ ወቅት ጥናቶችም እንደሚያሳዩት ትልቁ ከኑሮ ውድነት ከዛም በላይ ነው። ምክንያቱም ያለንበት የሶስት ዓመት ጦርነት በብዙዎቹ ዘንድ ትልቅ የኑሮ ችግርነትን ፈጥሯል። ብዙ ተጠባባቂ ወታደሮች በብዙ በመቶ የሚቆጠሩ ቀናቶች ውትድርና እየሄዱ ህይወታቸውን አደጋ ላይ ጥለው እያገለገሉ ልጆቻቸውን ከቤት አስቀምጠው ብዙ ውጣውረዶችን የሚሰዩ የኖሩበት ነው። ስለዚህ በአሁኑ ጊዜ በእስራኤል ህብረተሰብ የሃይማኖት አክራሪ ወይም እነዚህ ሐሬዲም የምንላቸውና አረቦች ከእስራኤል ማህበራዊ ግዴታ ውጭ ናቸው። አያገለግሉ አብዛኛዎቹ በተለይ ኦሪት ምንማር የሚሉት ማለት ነው። ይህንን ደግሞ ፖለቲካዎች በፖለቲካ ውስጥ ትልቅ ቦታ ያለውና ፓርቲዎቻቸው ይህንን ህግ እናርጋለን የሚሉ ፓርቲዎችን ስለማይደግፉ በአሁኑ ወቅት አንደኛውም ፓርቲ ከግራ ክንፍ ከምንላቸው ውጭ ቀኝ ክንፍ ስለ እነዚህ ሐሬዶችን ወደ ጦር ሜዳ እንዲገቡ ወይም ወደ ብሔራዊ አገልግሎት እንዲገቡ አድርጋለሁ የሚል ግልጽ የሆነ ድምጽ የለም። የግራ ክንፎች ይህን ነው ብዙውን ጊዜ የሚጠቀሙበት። እንደውም አሁን በዚህ ሰሞን ትንሽ ቀዝቀዝ ያለ ይመስላል የዚህ ጉዳይ፣ ምክንያቱም ውስብስብ ስለሆነ ከኋላ መንግስት እንኳ ቢቋቋም ይህንን ለማድረግ ብዙ ነገሮችን ሊጠይቅ ስለሚችል ከውትድርናው ዓለም ጋር የውትድርናው ዓለም ምን ያህል ዝግጁ ነው? ዝግጁ አይደለም። ከዚህ ያሉት የፖለቲካ ፓርቲዎች አንዴ ነው ሁለቴ ነው ከእንትኑ ከኳሊቲያ ወይም ከጥምር መንግስቱ ውጭ የሆኑ በተለያዩ ምክንያቶች እንጂ መንግስቱን ከሚያዋቅሩ መካከል አንዱ ይሆናሉ። ከዛ ተጽዕኖ ይፈጥራሉ። ስለዚህ ይህ ነገር በአሁኑ ምርጫ ቦታ አለው ግን እንዳይኖር የማድረግ ሁኔታ አለ። ምክንያቱም አስቸጋሪነቱ በሁሉ ፓርቲዎች ላይ ቦታ ስላለው
0: ጥሩ እንግዲህ ወደፊት ብዙ ምናየው ይሆናል። ለዛሬው በዚህ እናብቃ። ምህረት ተከለ የፖለቲካ ጉዳይ ዘጋቢያችን እንግዲህ ከኛ ጋር ተሳካ ጊዜ እንዲሆን እንመኝላለን።
2: አዎ ምህረት የመጀመሪያው ፖለቲካ ተንታኝ ዘገባ የነጥብ ተሰጥቷል አለፍክ ማለት ነው።
1: አመሰግናለሁ በጣም ያው እናንተ ድጋፍ ያስፈልገናል።
0: ጥሩ መልካምሽ
2: በተብብር
1: መልካም ጊዜ ለእናንተም ለአድማጮቻችንም አመሰግናለሁ።
0: ቻው።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው ወጣቶች ፕሮግራም የኢትዮጵያ ይሁዳን ብሔራዊ ድርጅት ወይም ፕሮጀክት ሎሚ ለወጣት ተማሪዎች ያዘውን እቅድ በተመለከተ ከድርጅቱ ኃላፊ አቶ ሮኒ አካሌ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን አቶ ሮኒ፣ እንደምን አለ?
1: ጤና ይስጥልን ሰጠኝ፣ እንዲሁም ለአድማጮቻችን እንደምን አላችሁ? በመጀመሪያ ሻና ጦባ ግማር ኻቲማ ጦባ።
0: እናመሰግናለን። ለአንተም መልካም አዲስ ዓመት። እንዲሁም ደግሞ እንግዲህ ዮም ኪፑር የፊታችን እሁድ ምሽት ይጀምራል። ቀላል ጾም እንዲሆን ካሁኑ እንመኛለን።
1: አሜን አሜን። አዎ
0: ካሁኑ እያሰቡ መቆየት ጥሩ ነው። እናመሰግናለን። እንግዲህ ከመግቢያችን እንደገለጽ ነው እንግዲህ የፕሮጀክት ሎሚን እቅድ በተመለከተ እንድታብራራልን ነው። በአዲሱ ዓመት ምን እቅድ ይዛችኋል? ባለፉት ዓመታት በነበረው እቅድ ነው የምትቀጥሉ ወይስ ለየት ያለ ነገር አለ?
1: እኛ ከአሁን በፊትም ደጋግሜ እንደተናገርኩት የፕሮጀክት ሎሚ ዋናው ትልቁ ስራ ወጣቶችን በትምህርት ዓለም እንዲያበለጽጉ፣ እንዲያድጉ፣ ከሌሎች ጋር እኩል እንዲሆኑ በመልካቸው ወይም ደግሞ በሚኖርበት አካባቢ በሚደረገው ነገር በሙሉ ወደኋላ እንዳያስቀራቸው ከእነሱ ጋር ድጋፍ በመስጠት ከእስራኤሉ ህብረተሰብ ጋር የሚቀላቀሉበትን መንገድ፣ ከፍተኛ ባለስልጣን የሚሆንበትን ንድፍ፣ ከዛም እንደዛ ደረጃዎችን ከፍተኛ እንዲደርሱ የምናደርግበት ትልቅ ፕሮጀክቶች የምንሰራበት እና ከልጆች ጋር ያለን ግንኙነት ደግሞ የጠበቀ በመሆኑ በዚህ አጋጣሚ ሁላችንም ልንደሰት ይገባናል እላለሁ።
0: አዎ ያውን እቅዳችሁ ከስንተኛ እስከ ስንተኛ ክፍል ያሉትን ተማሪዎች ነው የሚያካትት? አሁን እንዳልከው ደግሞ በአስተዳደር ዙሪያ የምታስተምሯቸው ነገር የወደፊት ህይወታቸውን ገንቢ እንደሆነ እናንተም ትናገራላችሁ እኛም እንሰማለን። እና እስኪ ከስንተኛ ክፍል እስከ ስንተኛ ክፍል ያሉ ተማሪዎችን ነው ተቀብላችሁ? ምን አይነት ነው ፕሮግራማችሁ እና የምትሰጡት አገልግሎት?
1: እኛ አብዛኛውን ጊዜ ትኩረት የምንሰጠው ከ13 እስከ 18 ባለው የእድሜ ክልል ነው። በዚህ እድሜ ክልል ውስጥ በእስራኤል ሀገር ወደ 17,560 የሚሆኑ ተማሪዎች አሉ። ይሄ ደግሞ ከቤትሻን ከካርሜል ተጀምረህ እስከ በርሸባ ያጠቃላል ማለት ነው። እና በዚህ አካባቢ እኛ ሁሉን ይሄ አሁን የጠቀስኩትን የቁጥር አሃዝ የሚያጠቃልል ሳይሆን በየከተማው የተወሰኑ ልጆችን በእኛ ፕሮግራም የሚካፈሉ እንደዚህ ስል በእኛ ፕሮግራም ስንል እንግሊዝኛ፣ ሂሳብ፣ ፊዚክስ፣ ቢዮሎጂ እንዲሁም ቋንቋ በተመለከተ ልጆች የቤት ስራ የሚከብዳቸው እንደገና ወላጆቻቸው ለመርዳት የሚቸገሩ ከዛም ደግሞ ጎበዝ የሆኑ ተማሪዎችን ወደ ተለያዩ የሙያ ስልጠና እንዲገቡ ግፊት የምናደርግበት ልዩ የትምህርት የሙያ ትምህርት አሰጣጣችን በዚህ ይመረኮዝና ከዛም ተጨማሪ የተለያዩ ፕሮግራሞች አሉን። በተለይ ወጣቶችን የሚገፋፉ ወጣቶችን የሚያበረታቱ በተለይ እንደ እድሜያቸው ማለት ከ7ኛ እስከ 12ኛ ያሉ ልጆችን በተለይ ይሄ ምጹያኖት ወይም ደግሞ ጎበዝ ጉዝና የተለያዩ የትምህርት አይነቶችን ወስደው በዛሬ ከዛሬ 10 ዓመት ወይም 5 ዓመት ከዛም በላይ ለሆነው በዶክትሬት ደረጃ፣ በህግ ጠበቃነት ደረጃ፣ በመኮንንነት ደረጃ በዛ አካባቢ እንዲገቡ ግፊት የምናደርግበት ፕሮግራማችን አንዱ ይሄ ሲሆን ከ8ኛ ክፍል ሲደርሱ ደግሞ እያንዳንዱ ወጣት በየአካባቢው የወጣቶች ማዕከል የወጣቶች አመራር በሚል ድጋፍ እንሰጣቸዋለን። የሙያው አይነት ምን እንደሆነ እንገልጽላቸዋለን። ከሰዎች ጋር እናገናኛቸዋለን። ልጆች ደግሞ ጥያቄዎችን ይጠይቃሉ። እነዛ ባለሙያዎች ደግሞ ወይም ደግሞ ዲሙይ ለህኩ ብለምንጠራ ወይም ደግሞ ሰዎችን አይተው እኔም እንደሱ ሆናለሁ የሚሉ ምሳሌ የሚሆኑ ሰዎችን በማገናኘት እንደነዛ እንዲሆኑ ከፍተኛ ጥረት የምናደርግበት የ8ኛ ክፍል ነው። በ9ኛ ክፍል ደግሞ አንድ ፕሮግራም አለ። በጣም የሚፈለግ ፕሮግራም ነው። ይሄ የእንግሊዝኛ ንግግርን ችሎታ ማዳበር የሚል ነው። ይሄ ደግሞ በአሁኑ በዓለማችን ውስጥ እንግሊዝኛ የማይችል ብዙ ጊዜ ከዓለም ጋር ለመገናኘት በጣም ያስቸግረዋል። ስለዚህ እነዚህ ልጆች የእንግሊዝኛ ቋንቋቸውን ካሳደጉ፣ እንግሊዝኛ መናገር ከቻሉ፣ እንደገና ደግሞ ራሳቸውን ለሌላ ህብረተሰብ የመግለጽ ሕይወታ ካላቸው ለራሳቸውም ለሀገሪቱም ጠቃሚ ስለሚሆኑ በዚህ የቋንቋ ትምህርት ከፍተኛ ጥረት እናደርጋለን። በዚህም ትምህርት ደግሞ አላማ አለን። ዝም ብለን ቢሆን ማስተማር ብቻ ሳይሆን አላማችን ምንድን ነው? ከነሱ ውድድር እናደርጋለን። ልጆች ጥሩ ጎበዝ የሆኑ ልጆችን በበጋው ወራት ወደ አሜሪካን ሰዳቸዋለን፣ ወደ ካናዳን ሰዳቸዋለን። ከዛ ደግሞ ከነሱ በነሱ እድሜ ክልል ውስጥ ያሉ ልጆች ጋር ነው አብረው ከዛ ምን ትሚሉት። ምክንያቱም ከዛ አማርኛ የለም እብራይስጥ የለም ሁሉ ጊዜ የምናገር የሚገባቸው እንግሊዝኛ ነው። አሁን ከዛ ደግሞ ተመልሰው ከመጡ በኋላ ሌሎችን ጓደኞቻቸውን እንዲገድፉ ሌሎች ጓደኞቻቸውን እንዲያበረታቱ እናደርግበት ፕሮግራም ሲሆን እነዚህ ልጆች የወደፊት ማልባት የአምባሳደር ደረጃ ሊሄዱ ይችላሉ። ሀገሪቱን ወክለው የሚሳተፉበት መንገድ ሊፈጠር ይችላል። ምክንያቱም እንግሊዝኛ ችሎታ አላቸው። በዛ ብቻ ሳይሆን አስረኛ ክፍል በሚደርሱበት ጊዜ ደግሞ የሀገራቸውን ታሪክ የወላጆቻቸውን አመጣጥ እንዴት እንደሆነ እንደገና የመጠየቅ ችሎታ የመስማትን የምና የማዳመጥን ችሎታ እንዲኖራቸው ግፊት የምናደርግበትና ቲዩድ ብለን የምንጠራው ፕሮግራም በዛ የሚሳተፉ ብዙ ልጆች አሉ። እነሱ ደግሞ ከተሳተፉት ልጆች ያየነው ምንድን ነው? ጥያቄዎችን ወላጆቻቸው እንዴት እንደመጡ ወደ እስራኤል ሀገር ምን ችግር እንደነበራቸው እንዴት ነው ያን ችግር እንዳሳለፉ አሁን ምን ደረጃ እንዳሉ ለወደፊት ምንድን ነው ምክር ምን አይነት ምክር ነው የሚሰጡት የሚለውን ሁሉ በዛ በማጠቃለል እነዚህ ልጆች ለዩኒቨርሲቲ ደረጃ እናዘጋጃቸዋለን። ማለት እንግዲህ አንድ ሰው የማዳመጥ ችሎታ ካለው የመጻፍ ችሎታ ካለው የሚነገረው ማለት ነው በዩኒቨርሲቲ ደረጃ እኛ በነበርንበት ጊዜ አሁንም በአሁኑ ጊዜም ቢሆን ያ መምህሩ ቆሞ በሚናገርበት ጊዜ የተማሪው ወይም የዩኒቨርሲቲ ተማሪዎች የመጻፍ ችሎታ ካላቸው በጣም አስቸጋሪ ነው። ስለዚህ አሁን ካሁኑ እያዘጋጀን እንደነዚህ አይነት ልጆች ወርቃማ የሆኑ ልጆች ጎበዝ የሆኑ ልጆች እያፈራን በመሆናችን በዚህ ላይ እኔም ደስተኛ ነኝ። በእኛ በፕሮግራሙ የሚሳተፉትም ደስተኞች ናቸው። እንደገና ይሄን ሁሉ ፕሮግራም የምናደርገው ደግሞ ከኢትዮጵያ ይሁዲያውያን ባለሙያዎች ጋር በመሆን በየአገሩ የተወከሉ አሉ፣ በየከተማው የተወከሉ አሉ፣ በየትምህርት ቤቱ የተወከሉ ሰዎች አሉ። እነዛ ናቸው እንግዲህ አሁን ብዙ ጊዜ ይህን የሚያራምዱት እነሱ ናቸው። በቅርብ ሆነው አይዞህ፣ ጠንክር፣ በርታ፣ እኛ ከጎንህ ነን፣ ችግር ምንድን ነው ወይም ደግሞ ጎበዝ ከሆንክ ያኛውን ልጅ ለምን ነው ማትረዳው፣ ይህን ምተምተ ማትረዳዱ ለምንድን ነው እየተባለ እየተጠያየቁ ብዙ ስራዎችን የሚሰሩት እንዲህ በእኛ ባለሙያዎች በመሆኑ ይህም ደግሞ ሊያስደስተን እንትን ሊያደርግን ይችላል።
0: በጣም ጥሩ ፕሮግራም ነው። አሁን ወጣቶች እንግዲህ በዚህ በሚሳተፉበት ጊዜ ችግሮች ሊያጋጥማቸው ይችላል እና ችግሮች ሲያጋጥማቸውስ እንዴት ነው የምታግዟቸው? ለምሳሌ የትምህርቱ ሁኔታ ሊያስቸግራቸው ይችላል፣ ሌሎችም ማህበራዊ ችግሮች፣ የኢኮኖሚ ችግርም ሊኖር ይችላል እና ከእናንተ ታቅፈው ለሚንቀሳቀሱ እንደዚህ አይነት ችግሮችን ለመቅረፍ ለየት ያለ ፕሮግራም አላቸው ወይ?
1: አዎ፣ ለምሳሌ አሁን ቀደም እንደነገርኩህ ለምሳሌ የሂሳብ ችግር የሂሳብ የእንግሊዝኛ የቋንቋ የተለያዩ ችግሮች ካሉባቸው አስፈላጊ መምህሮች ባለሙያዎችን ከነሱ ጋር በማገናኘትና በመግታት እነዚህ መምህሮች ልጆችን እንዲረዷቸው ከምን ደረጃ እንዲጀምረው ከምን ደረጃ እንደሚያደርሷቸው ያንን ክትትል እያደረግን ልጆችን ከፍተኛ ያደረስንበት ሁኔታ አለ። ለዚህም ነው በሀገር አቀፍ ደረጃ ስንመለከት የእኛ ልጆች ከእኛ ፕሮግራም የሚማሩት ልጆች ከሌላው ከእስራኤል ሀገር ከሚማሩት ልጆች ውጤታቸው ከፍተኛ ሆኖ በመገኘቱ መንግስትም ይሄ ከሆነ በፕሮጀክት አሎሚ አማካኝነት ነገሩ ሰፍቶ ሌሎችም ተማሪዎች ተጨምረው እንዲማሩ ተብሎ የተወሰነው። ለምን ያንን ያደረጉበት ምክንያት የእኛ ለምሳሌ 100% ኢትዮጵያኖች ነበሩ ከዛሬ 5-10 ዓመት ናሸው አካባቢ። አሁን ግን 20% ኢትዮጵያኖች አይደሉም። ለምን የጨምሯቸው? የእኛ ፕሮግራም አድጋቢ ውጤት በማምጣቱ ለወደፊት የምናዘጋጃቸው ልጆች የጥሩ ሙያ ባለቤቶች እንደሚሆኑ ስላወቁ፣ እንደገና ደግሞ የእርዳታው የገንዘቡን ሁኔታ በተመለከተ ለምሳሌ አንድ ሰዓት አንድ ልጅ ለማስተማር ቢያንስ ወላጅ 150 ወይም 200 ሸቀል ለመምህር ይከፍላል። ያንን ለምሳሌ ወላጆች እንዳይከፍሉ እኛ በወላጆች ምትክ ሆነን የሚያስፈልጋቸው ለልጆች ትምርት ትምርታቸው እንዲያጠነክሩ እንዲበረቱ የምናደርግበት በዝምታን አይደለም። ያና አንዱ ችግሩን ቀረፍነ ማለት ነው። በሌላ በኩል ደግሞ ልጆችን ብቻ አይደለም እንመለከተውኛ ልጆችን ብቻ ሳይሆን በሶስት ደረጃ ነው እንመለከተው። አንደኛ ልጆች፣ ሁለተኛ ወላጆች፣ ሶስተኛ ባለሙያዎች። ባለሙያዎችም ቢሆን በትምህርት ቤት ደረጃ የኛን ልጆች እንዴት ነው የሚመለከቷቸው? እንዴት ነው የሚያዩዋቸው? ድጋፍ ይሰጧቸዋል? ሞራል ይሰጧቸዋል ወይስ ሞራላቸውን የሚያወርዳሉ? እንደነዚህ አይነት ሰዎችም ሊኖሩ ስለሚችሉ ያንን በቅርብ ሆነን በመከታተል እንደዚህ አይነት ነገር እንዳይፈጠር በማድረግ ልጆቻችን ይሄ ከሌላው የተለየ ስሜት እንዳይሰማቸው የምናደርግበት ከፍተኛ ተጋድሎ የሚፈጸምበት የዚህ የፕሮጀክቱ አማካይነት ነው። እና ይሄ ፕሮጀክት ባይኖር ኑሮ እርዳታ ባይሰጥ ኑሮ እንጃ እንግዲህ ሌሎች ይሰጣሉ ወይም ደግሞ ያደርጋሉ የሚባለው ነገር ብዙ ጊዜ ሲሰራ ላይው አንዱ ትልቁ ችግር ነው ብዬ እኔ ማየው ደግሞ በወጣቶች በኩል ብቻ አይደለም። በወጣቶች በኩል ያለው እንቀራፍን እንደዚህ አድርገን ነገር ግን አሁን ለምሳሌ በአገር አቀፍ ደረጃ ትምህርት እርዳታ ይሰጣል እኛ እንትም የምንሰጠው በአካ በአጋጣሚ ሆኖ ባጀት ሳይኖር ኖሮ ያን አካባቢ በመንወጣበት ሰዓት የወላጆች ጥያቄ ሲኖር አናይም። የፒሊም ወይም ደግሞ ለህብረተሰቡ እናገለግላለን ብለው የሚታገሉ ወንድሞቻችን የነዛ ጥሪ እና የነዛ ጥያቄ ሲቀርብ አናይም። ለዛም አሁን አንዳንድ ሰው አንዳንድ ጊዜ በአንዳንድ አካባቢ በመንወጣበት ጊዜ ፕሮግራሙ ሲዘጋ ልጆችም አብረው የሚማሩበትን ሁኔታ የሚዘጋበት ሁኔታ አለ። ያን ነገር መሆን አልነበረበትም። ምክንያቱም አንድ ነገር በሚዘጋበት ሰዓት ለምንድን ነው የተዘጋ? ማን የዘጋው? ለምንድን ነው ይሄ ነገር ለእኛ ማያገለግለን? ለምን ደማ ይሰጠን ብሎ ከሚመለከተው ክፍል ጋር ተቀራቅቦ መጠየቅና ልጆቻቸው ድጋፍ እንዲያገኙ ማድረግ ያስፈልጋቸዋል። እንደዚህ እስካላደረጉ ድረስ ምናልባት ዞሮ ዞሮ ችግሩ የሀቤታቸው ስለሚመጣ ያ ችግር ሲመጣ ነው አሁን እንግዲህ መፍትሄ መፈለግ ቢጀምሩት ያን ትክክል አይደለም። መፍትሄ መፈለግ ቢጀምረው አስቀድሞ ነው። እና ለዚህ ምክርም ሰጠው ምንድነው በየአካባቢያችሁ ፕሮግራሙ ከቆመ በልጆቻችሁ በፕሮግራሙ የማይሳተፉበት አካባቢ ካለ ለሚመለከተው ክፍሎች አቀርቡ። ለምንድነው ልጆቻችን ድጋፍ የማያገኙበት? ገንዘብ እንደሆነ ገንዘብ መንግስት የወሰነው ገንዘብ አለ። ያ ገንዘብ አብዛኛውን ጊዜ ለልጆቻችን ሲደርስ አናየውም። ብዙ ጊዜ በመስሪያ ቤት ደረጃ ተቀጣውጦ የሚቀርበት ሁኔታ አለ። ያንንም ይወድበት ምክንያት ለምንድነው ጠያቂዎች ላልኖሩ? ጠያቂዎች ቢኖር ኖሮ ያን ነገር አይፈጠር ነበር። እና መጠየቅ ለልጆቻቸው ከፍተኛ ዳጋ ወይም ደግሞ መቆርቆር የሚያስፈልጋቸው ወላጆች፣ ባለሙያዎች እና እኛ የኛም ድርጅት እንደዚህ አብረን ባንድ ላይ ከሆነ ኃይል አለን። ባንድ ላይ ከሆነ የምንፈልገውን ነገር እናገኛለን። ነገር ግን በየብቻችን ከሆነ እኔ የሚለው ነገር ከሄድነ ብዙ ጊዜ የእንትኑ የዚህ ተረት አለ የከብቶ የበሬዎች የሶስት በሬዎች ጅቦች ጅብ እንዴት አርጓ እንደበላቸው አንዱ ነጭ አንዱ ጥቁር አንዱ ቀይ። መጀመሪያ ጥቁሩ በሬ ሄዶ ነጩን አይ አንተ ማ ታጋልጠናለህና ስለዚህ ከኛ ጋር አትሆን ምናምን ሲለው ቀዩ በሬ ተጨምሮ ተባብሮ ነጩን በሬ አባረሩት። ነጩ በሬ ተበላ። ኋላ ደግሞ ቀዩን በሬ ደግሞ ምን ይለዋል አይ አንተማ እንትና በሩቅ ላይን ስለሚችልና እኔን ምትታሰብ ላይ ስለሆነ ከኔ ጋር መቀመጥ አያስፈልግም ስለዚህ ለብቻ ሄድ መሄድ ብላ ቢለው ያ ቀዩን በሬ ደግሞ ተበላ። በመጨረሻ ማነው የተበላ? ጥቁሩ። ስለዚህ ሁሉም አለቁ ማለት ነው። እና በአሁኑ ሰዓት ሁላችን እኛ እኔ ሳይሆን እኛ ለህብረተሰባችን ምን ማድረግ አለብን? ለታዳጊ ትውልድ መስራት የሚገባ ምንድን ነው የሚለውን ነገር ሁላችንም በአንድ አይነት ማየት ያስፈልጋል። በዚህ ላይ ምክር ልሰጥ ፈልጋለሁ።
0: በጣም ጥሩ። በጣም ነው የምናመሰግነው። ማጠቃለያ
1: እኔ አሁን ትምህርት አሁን የዚህ ዓመት አሁን በቅድስ በመጀመሪያ ላይ ስንጀምር ሻና ጦባ ወይም ደግሞ ጥሩ ዓመት እንዲሆንልን ምኞታችን ይገልጸናል። ዓመቱን ስንጀምር ደግሞ የትምህርቱ ዓለም ይጀምረዋል። ስለዚህ አሁን በአሁኑ አካባቢ እንዳልኩት ካሁን ቀደም በየአካባቢያችሁ ትምህርት ከተጀመረ ከእኛ ጋር ተከታተሉን፣ ምንድን እንደምንሰራ አብረን በዚህ አጋጣሚ ጥሬን አቀርባለሁ። በዛ አካባቢ ደግሞ ስንሰራ ኑረን አሁን ፕሮግራሙ ተቋርጦ ከሆነ ወራት ሰው በየአካባቢው መጠየቅ ያስፈልጋል የሚመለከታቸው ክፍሎች አሉ ይሄን ገንዘብ ችግር አለ የሚለው ነገር አይሰራም ምክንያቱም ገንዘብ እንዳልናውቃለን ነገር ግን ህብረተሰባችን እንዳይጠቀም ወይም ይሄ ገንዘብ ለህብረተሰቡ እንዳይደርስ የሚደረግ ሁኔታ ስላለ በዛ አካባቢ ያንዳንዱ ሰው በየከተማው ማለት ነው በየከተማችሁ ጠይቁ የሮሻይሩም ቢሆን ወይም የትምህርት ክፍለ ኃላፊውም ቢሆን በቀርባችሁ መጠየቅና ልጆቻችሁ ድጋፍ የሚያገኙበት መንገድ መፈለግ ይኖርባቸዋል ስለዚህ እኛም ደግሞ ተባባሪዎቻችሁ ነን እኛን መጠየቅ ይችላልላችሁ የት ቦታ እንደሆነ የት ቦታ እንደምንዳር ሆነ ስለዚህ ይሄን በተመለከተ የእናንተም የሬዲዮ ፕሮግራም በዚህ እየተከታተላችሁ እንደዚህ በመጠየቃችሁ በጣም ነው ማመሰግናችሁ ምክንያቱም ይሄ መልእክት የሚተላለፈው ለሁላችንም ነው ይሄን ስራ ምንሰራው ለወጣዳጊ ወጣቶች ልጆቻችን ነው እነዚህ ልጆች ያገሪቱ ተቃሚዎች ናቸው ያገሪቱ ሸክም ከሆነ ደግሞ ችግር አለ ያገሪቱ ሸክም መሆን የቢጣህለም ይሰራተኝ ያው ቢጣህለም ይተጠጋኝ የልሽካታ ወደ ፈላጊ እንደዛ እንዳይሆኑ ነው መፈልገውኛ
0: አዎ ጥሩ በጣም እናመሰግናለን የፕሮጀክት ሎሚ ሐላፊ አቶ ሮኒያ ካሌ በጣም ነው እናመሰግን እንግዲህ መልካም ጊዜ መልካም አመት ባል እንመኛለን ሰላሙንልን
1: በጣም አመሰግናለሁ ሰላም ለሁሉ
0: ሰላም ቻው
1: ባይ ባይ
0: ቻው የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የወጣቶች ፕሮግራም ይህን ይመስላል ስለተከታተላችሁን እናመሰግናለን ሳምንት ሌላ የወጣቶች ፕሮግራም ይዘን እንቀርባለን እስከ ሳምንት ቸርን ሰንብት በደህና ቆዩልን አድማጮቻችን ስርጭታችን እንደቀጠለ ነው አሁን ከአቶ ዮሴፍ ደጉ ጋር ቃለ ምልልስ እናካሄዳለን ጤና ይስጥልን ዮሴፍ እንዴት አመሸህ
2: ጤና ይስጥልኝ እንደምን ዋላችሁ እንደምን አመሻችሁ

0: ሰጠ ዘመኔ እንግዲህ እኔ አሁን ወደዚህ ልገባ የቻልኩት በመጀመሪያ ደረጃ እያመሰገንኩ ይኸውልህ የሬዲዮ ጣቢያ ከተመሰረተ ደክቶ የመሰረቱት የኛ ያው እንግዲህ የታወቁ ናቸው። ታሪኩን ማስረዳት ባለፈው ተናግረናል እና ይሄ አሁን እየተጠቀምነ ነው እኛ ስለተመሰረተ ነው ማለት ነው። አሁን ደግሞ እኛ ያለንበት የፖለቲካ ወቅትና ጊዜ ወይም ምርጫ ለምሳሌ አንዳንድ ጊዜ ብዙውን ጊዜ አንድነት በአካባቢያችንም በአገር አቀፍም ኢትዮጵያውን የሆነ ሁሉ በአንድነት እየተባለ ይነገራል እና መናገር ብቻ ሳይሆን አሁን ያለንበት ጊዜ ወቅት 40 ቀን ነው የቀረው። ከ40 ቀን ውስጥ ስመራመር ራሴ እንግዲህ ብዙ ሰጠኝ። ወደ መሀልነት ስንመለከተው ብዙ ነገር አሳልፈናል። ከሰው ጋርም እየሄድነ በፖለቲካውም የገቡ ወንድሞቻችንም ያገለገሉም ሽሪውን እየተቀበሉም ብዙ አገልግለዋል። በአሁኑ ሰዓት ግን እንግዲህ ፖለቲካውን ለመተንተን እያንዳንዱ ሚፍላጋ ብዙ ጊዜ ይወስዳል። ዋናው ግን እኔ ምልክቴ አሁን በአገር አቀፍ ደረጃ የምጠይቀው ከመብት አኳያ እኛ እንደሙላው ዜጋ የቤተ እስራኤል ሰዎች ሱዳንን አድርገን አዲስ አበባን አድርገን ማንንም ሳይፈሩ ወላጆቻችን ጠብቆ ሃይማኖት መልቻ ሀገር ደርሰናል። ከደረስነ በኋላ ሳ መብታችን የምናስከብረው እኛ ነን። እኛ አንድ ባንድ በመሆን ማለትም አሁን ለምሳሌ ወንድማችን አበረ ከንተሻባር የድሮ የክነሴት አባል ወይም ደግሞ የድሮ ሚኒስትር የደህንነት ምክትል ሚኒስትር በሰፋ ባለመልኩ ትልቅ ሚፍላጋ በማበጀት ብዙ በማሰብ እሱ ስራ አቶ አይደለም ታውቃላችሁ። ያው ሚኒስትር የነበረ ሰው ነው። በውትድርናው ዓለም ብዙ ያገለገለ ነው። ቢቀር አምባሳደር ሆኖ መስራት ይችል ነበር። ነገር ግን እኔ እንደገባኝ ከሆነ ለህብረተሰቡ ለወጣቱ ምን ጥለን እንለፍ? አሁን እኛ
1: አቶ ዮሴፍ የኛው ፓርቲ ነው የኛው ምንልበት ሰዓት አይደለም የኛም የሚገድበን ነገር አለና አጠቃላይ ህብረተሰቡ ነው የኛው ጥሩ ነው የኛው
0: አመሰግናለሁ። እሺ ፈጣ ይቀበላለሁ ምክንያቱ
1: ብቻ ይሄን ያገለግላል
0: ትክክል። ግን እኔ ላስረዳ የፈለኩት ፈጣይ በመጨረሻ ብትጠይቀኝ ደስ ይለኛል። እኛ እስከዛሬ የሰው ለማኝ የሰው ተመልካች እኛ መብት እኮ አለን ትልቅ መብት አለን ብዙ ህዝብ ነው ያለ። ስለዚህ ግን የሰው ተመልካች ከምንሆን እንድንከበር አንገታችን ቀና አድርገን እንድንሄድ ለልጆቻችን ታሪክ ጥለን እንድናልፍ ይህን ጉዳይ ሰፋ አድርገን አስበን አሁን በየቤታችን 40 ቀን አለን አስበን እኛ ዝም ብሎ ኢትዮጵያ ወገን ቀረብን ሃይማኖት ተቀማን ልጆቻችን ተደበደቡ ማለት ብቻ አይደለም። ስለዚህ አሁን ብዙ ሐሳብ አለን። ይህን አስበን ግን ህብረተሰቡ በዚህ ቀን በ27 ቀን በ10ኛው ወር እኛ የራሳችን ማለትም ሁሉም ሀገር ወዳድ ነው። ሁሉም ኢየሩሳሌምን የማይወድ የለም። ለዛም ብለን ነው መከራ አይተን የመጣ ነው። ስለዚህ የቀኙን ክፍም ሆነ ማንኛውም መንግስቱን ለማቋቋም አገሪቱን ለማቀፍ ለመደገፍ ሁሉም ሙሳይት የከፈለ እንደምታውቀው ሁሉም በውትድርናው እና ስለዚህ ግን እኔ አባባሌ አንድነት የሚለውን አሁን ማሳየት አለብን እኛ። እኔ እንግዲህ
1: እዚህ ላይ አሁን ያነሳው ነገር አለ። ራስን ችሎም የሚሄዱ አሉ። ለብቻም ቢሆን ካሁን በፊትም ምናልባት ድምጻችን የዛን ያክል ብዙ ባለመሆኑ ሊሆን ይችላል። ከአሁን በፊት የተሰሩትን ነገሮች ከዛ ልምድ መውሰድ እንጂ እንደዚህ ሆነ የሚለው ነገር ምንም ወደኋላ ያለው ማንሳት የሚገባ አይመስለኝም። አሁን ግን ማንም ሰው አንዴ ያዳምጠኝ፣ ማንኛውም ዜጋ መብቱን ተጠቅሞ ይሄ ይሆነኛል ያለውን ፓርቲ መምረጥ ይችላል። የዲሞክራሲም አንዱ ትልቁ ነገር ማንም ተጽዕኖ ሳያደርግበት ይህኛው ፓርቲ ነው ለእኔ ጥሩ ነገር የሚፈጽምልኝ የሚለውን መምረጥ መቻሉ ነው። እና ያን መሰለኝ አንተ ጥሪ ማድረግ
0: ትክክል ተንትነዋል። ልል የፈለግኩት ደግሞ አንዱ ለምሳሌ ብዙዎች አዲስ ወንድሞቻችን ለክነስትን ለመግባት ተወዳድሮ ነበር። አሁን ለምሳሌ ይህ የጠቀስኩት ወንድማችን ግን ጊንጡንም እባቡንም ጅቡንም አልፎ አሁን እሱ በአምላክ እርዳታ ቢገባ ቀጥታ የህብረተሰቡን ችግር ነው የሚፈታ እንጂ ስራውን ሊደምድ አይደለም።
1: አንዳንዴ ከእኛ ከሌ ግባ አሁን
0: አባባል አይደለም አጠቃላይ ነው። ህብረተሰቡ ይገባዋል። ሰጠኝ አስጨርሰኝ እና ዋናው ነገር ግን እኔ ማን ልምድ አለው ማን ችግሩን ተረዳ። አሁን ለምሳሌ ከአሁን ፊት ብዙ ገብተው ልምዱን እስከሚለምዱ ድረስ ባዳው ምኑ የሚባል ነገር ነበር። አሁን ግን እኛ ህብረተሰቡ እንዲረዳ የምፈልገው ሽማግሌ 18 እስከ 90 ዓመት ያሉ ሰዎች እንዲረዱ የምፈልገው እኛ ራሳችን ቀና አድርገን ታሪክ ለልጆቻችን ጥለን እንለፍ ካለ እኛ ማወቅ ይገባናል እያንዳንዳችን ምን እንደምናደርግ ለማለት ያክል ነው። እና ስለዚህ
1: አሁን እኛም
0: መጠቀሱን ይህ ነው ነው ሳንል አሁን ትክክል ነህ። ያው
1: እኛ እንደ ብሔራዊ ሬዲዮ ሁሉንም ነው የምናገለግል። የኛው አንልም እንደምታውቀው

0: ቆም ሁሉን ነው የምንጠይቅ። ስለዚህ እኛው ነው ጥሩ የተሻለ የሚለውን
1: አንልም። አባባል የመቸም ለመጠቀም
0: ህዝቡ ብቻ መብቱን ተጠቅሞ
1: መብቱ እንዲጠበቅ ችግሩ እንዲፈታ ማንኛውም ነገር ያለን ችግር በቀጥታ ልንረዳ ተፈለግነ እኛ መምረጥ ያለብን እናውቃለን፣ እንተዋወቃለን። ጠቅለል ባለ መልኩ መብታችን አስከብረን በማንኛውም ነገር ይኸው ይሄ ሬዲዮ ጣቢያ አሁን ጋሽ ራህሜ ልቡ አይደንግጥና እሱ ስላቋቋመ ነው እዚህ ኮርተን አሁን ማንኛውም ችግራችን እያቀረብን የምንወያይ ብንፈታውም ባንፈታውም ነገሩን ያው አንተም ደግሞ ይኸው ገብታችሁ እናንተ አይቸው
0: ዛለው እንግዲህ ተጠቅታችኋል ማለት ነው። ከተቋቋመ አንስቶ እስካሁን ያሉ ሁሉም የራሱ አስተዋጽኦ ያደረገ ነው። አድማጮችም ያው መንግስት
1: አባባል ታሪክ ጥለን እንለፍ ነው። አሁን ራመላዘር ራሱ የራሱ ታሪክ አለው። ምክንያቱም ይህን ሬዲዮ ስላቋቋመ እሱ በ84 ዓመተ ምህረት ይኸው እያንዳንዱ የኢትዮጵያውን ህዝብ ችሎታ ያለው እየገባ ጋዜጠኛ ሆነ ይኸው እየሰራ ነው። እኛ ደግሞ አሁን ይህን የምለው አጠቃላይ እስከ መቼ ነው እኛ ልመና ምንገባው? እስከ መቼ ነው እኛ ባካችሁ? እኛ እኮ አሁን ጎጆ መውጣት ማለት ነው። ለምሳሌ አንድ ልጅ ሲያርስ ከርሞ ተድሮ ተኩሎ እህል ተካፍሎ ጎጆ ይወጣል። እንደዛ ማለት ነው። አሁንም እኛ ያለንበት አካባቢ እንደሚገባኝ ከሆነ ህብረተሰቡ ቢረዳልን ይህን ሀሳብ ጥሩ ነው ለማለት ነው። ሌላ አይደለም። እኛ ለመብታችን እንከራከር። ይህ ምርጫ ካለፈ በኋላ ምንም ነገር እኛ 4 ዓመት ማልቀስ ብቻ ነው። ዝም ብለህ እየዮ ነው በረዲዮ እየወጣነ ለአንተም ለይሻያውም ላይቸውም እንዲሆነ እንዲተጎዳነ ከማለት አሁን ነው ጊዜው። መብታችን እንጠቀም፣ እንግባ፣ እናንቀሳቀስ ህብረተሰቡን እና እንምረጠው።
0: እያንዳንዱ ህብረተሰቡ አሁን ያልከው ወደ መጨረሻ ህብረተሰቡ እያንዳንዱ ቤት ይመክራል፣ የሰፈሩ ይወያያል። ማን ነው የሚያዋጣል የሚለውን የሚወስነው ህብረተሰቡ ነው። ግን በአጠቃላይ ለአንተም ለሌላውም አድማጮቻችን ምነው ከሌ ጥሩ ነው ከሌ እንደዚህ ነው የሚል
1: ተነጋገር ነው ጫረፈ።
0: ስለዚህ መብትን መጠቀም ጥሩ ነው። በቀጣይ ችግሮቻችን እንዴት ነው ሊፈቱ የሚችለውን ምርጫ ነው ትልቁ። እዚህ ሀገር እንግዲህ እንደ አፍሪካ እንደነበርንበት ጦር መሳሪያ ይዞ መሄድ የለም። አሁንም እዛም ምርጫ እናደርግ ነው የሚሉ እና ምርጫ ነው እዚህ ሀገር ትልቁ መሳሪያ እና ስለዚህ በምርጫ
1: ያው ለአንድ እንመጠቀስልህ ነገር በእውነት ጥሩ ስራ መልካም ነው። ዶክተር አብርሃም ንጉሴ የዛሬው አምባሳደር በሊኩድ እያለ 61ኛ ቁጥር ነበር፣ ያው የክነሴቱ ማለት ነው። አሁን አንድ ነገር ጠይቆ ቤተሰቦ የእኛ ቤተሰቦች እዛ ማዶ እያለቀሱ ብሎ መንግስቱን ያፈረሰው ለምንድን ነው? ለእኛ ህብረተሰብ ብሎ ነው።
0: እና ተጽዕኖ ለማድረግ ሞክረዋል እንጂ መንግስት በወቅቱ አልፈረሰም።
1: ሎ ተፈተነ እኮ እሱ እጁን አልሰጠም። እሱና ዳቪድ አምሳለን ታስታውስ እንደሆነ እኛ እንመርጥም በትክክል የአብርሃም ንጉሴ ችግር ካልተፈታ በማለት አረሳ ምን ፖለቲካ በጣም ተከታተለው ሰጠ ዘመነ።
0: ተጽዕኖ አሳድረዋል።
1: አሁን የእኛ እኛ የምንከበር ራሳችን ስንከባበርና ራሳችን ስንጠናከር መሪ አለን መሳሪያው አለ። አሁን እኛ የሚያስፈልገን ብቻ የዛችን ቀን ተዘጋጅተን ማንም መምረጥ እንዳለብን በዋትሳፕ በዋይነት እየተስፈረሰመ ነው። በፌስቡክ ያን ጠብቀን ሌላ እድል የለንም። አሁን ከዛም በኋላ ግን 4 ዓመት ማልቀስ ብቻ ነው። ሃይማኖትን በለው መብትን በለው ወታደርን በለው አሊያንን በተመለከተ ምንም የሚሰራ ነገር አይኖርም። አሁን ግን እኛ ተጠቀምነ መብታችን።
0: እሺ ለማጠቃለል ሞክር።
1: አዎ እና እኔ እንግዲህ የምለው በመጀመሪያ ደረጃ በጣም አመሰግናችኋለሁ። ይህን እንግዲህ ጠይቃችሁ እናንተ እንደ ህዝብ እንደ ዜግነት ያለን መብት ስላሳተፋችሁ በጣም አመሰግናለሁ። ደጋግሜ ባለፈው አሁን ቀደም ሲል ደግሞ ሮኒ አካሌ የተናገረው አለ። እሱን ደግሞ በሌላ ጊዜ ጠቅለል ባለመልኩ በናታኒያ ከተማ ምን እንዳደረጉ የነሱ ፕሮጀክት ጥሩ ስራ እየሰሩ ነው ለማመስገንና መልካም የሚሰራን ሰው ማመስገን ማድነቅ ከኛ ይጠበቃል ማለት ነው። ሁሌ ጊዜ ስጡኝ እና እንዲያው ዝም ብሎ አልተሰራልኝ ማለት አይደለም። የሚሰሩን ሰዎች ወንድሞችን ማክበር የተማረን ሰው መከተል ያስፈልጋል ማለት ነው እና በጣም ነው ማመሰግነው።
0: እናመሰግናለን። መልካም ምሽት። ግማር ሀቲማቶቫ ሻባት ሻሎም።
1: ግማር ሀቲማቶቫ ሻባት ሻሎም። አመሰግናለን።
0: የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን እዚህ ላይ የተጠናቀቀ ነው። ለባልደረባዬ ሻየው ደጉ፣ ለቴክኒክ ባለሙያችን ዮራይ ፒከር፣ እንዲሁም ለአዲሱ ባልደረባችን ምህረት ታከለ በፕሮግራማችን ለተሳተፉት በሙሉ እናመሰግናለን። መልካም ምሽት። ነገ ጠዋት 6 ሰዓት ላይ እንገናኛለን። ደህና ደሩ።